0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ዩድ ጊሜል በአብ ታፍሽን ፔቫብ ሲሆን ዳውሮፓን ዘመን አቆጣጠር ጁላይ 27 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 20 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን የሰዓቱን ዜና እናሰማና ጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ካን የዜና ክፍል ምርጫው ትላንት ቢካሄድ ማን ያሸንፋል በሚል ከህዝብ ላይ ያካሄደውን ግምገማ ይፋ አደረገ። የጠቅላላ ደነት ጥበቃው ሻባክ ድርጅት ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ክነሴት ምርጫ ጣልቃ ለመግባት እያደረጉ ያለውን ሙከራ የሚያሳይ መረጃ ዛሬ ያቀርባሉ ተባለ። የእስራኤል ደነት ጥበቃ ባለስልጣናት በመካከለኛው ምስራቅ ከሚገኙ ሀገራት የደነት ሰዎች ጋር ባለፉት ጊዜያት ጥብቅ የሆነ ውይይት ማድረጋቸው ተገለጸ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ካን የዜና ክፍል ምርጫው ትላንት ቢካሄድ ማን ያሸንፋል በሚል ከህዝብ ላይ ያካሄደውን ግምገማ ይፋ አደረገ። በህዝባዊ ግምገማው መሰረት ጠቅላይ ሚኒስትር ናታንያሁን የሚደግፉ የፖለቲካ ፓርቲዎች መጠናከር አሳይተዋል፣ የአሻር ፓርቲ ደግሞ በአንድ ድምፅ ዝቅ ብሏል ተብሏል። ትላንት እንደተካሄደው ህዝባዊ ግምገማ ከሆነ የሊኩድ ፓርቲ 22 የክነሴት መቀመጫዎችን ሲያገኝ የአሻር ፓርቲ 21፣ በአኸድ 14፣ ዲሞክራቲ 10፣ ኦጽማ ይሁዲት 9፣ እስራኤል ቤቴኑ 9፣ ሻስ 8፣ ያዶት አቶራ 8፣ ሀዳሽታል ራምና አጽዮኔት አዳቲት እያንዳንዳቸው 8፣ ሚሉኒኪም 4 የክነሴት መቀመጫዎችን አግኝተዋል። አቋማቸው በሚቀራረቡ የፖለቲካ ፓርቲዎች መካከል ያለው ድጋፍ ሲታይ ጉሽ ናታንያሁ የተባለው 52፣ ጉሻይ ዘንኮት ደግሞ 58 የክኔሴት መቀመጫዎችን ያገኙ ነበር። ካን የዜና ክፍል በጠቅላላ ግምገማው በጠቅላይ ሚኒስትርነት ደረጃ ማን ይስማማል በሚል ለህዝብ ባቀረበው ጥያቄ መሰረት ጠቅላይ ሚኒስትር ናታንያሁ 39 ከመቶ ድጋፍ ሲያገኙ ጋዲ አይዘንኮት 38 ከመቶ፣ ናፍታሊ ቤኔት ደግሞ 31 ከመቶ ድጋፍ ተሰጥቷቸዋል ብሏል። የጠቅላላ ደነት ጥበቃው ሻባክ ድርጅት ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ክነሴት ምርጫ ጣልቃ ለመግባት እያደረጉ ያለውን ሙከራ የሚያሳይ መረጃ ዛሬ በክነሴት ያቀርባሉ ተባለ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው በክነሴት የውጭና ደህንነት ቋሚ ኮሚቴ የመረጃ ክፍል ዛሬ በሚያካሄደው ስብሰባ የሻባክ ድርጅት ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ምርጫ ጣልቃ በመግባት ተጽዕኖ ለመፍጠር የሚያደርጉትን ጥረት ለሚመለከታቸው ክፍሎች ያብራራሉ ተብሎ ይጠበቃል። የውጭ አካላት ገንዘብ ወጪ በማድረግ በፖለቲካዊ ዘርፍ ተጽዕኖ ለማድረግም መሞከራቸው ተገልጿል። በዛሬው ክኔሴት ስብሰባ የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግም ይሳተፋሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል ብሔራዊ በየነ መረብ ሳይበር ድርጅት በመጪው ክኔሴት ምርጫ ጣልቃ ለመግባት የሚያደርጉት እንቅስቃሴዎችን የተለያዩ አካላትን እንቅስቃሴ አስቀድሞ ማወቅ መቻሉን ገልጿል። የማዕከላዊ አስመራጭ ሊቀመንበር ዳኛ ኖአም ሶልበርግ በመጪው ክኔሴት ምርጫ ችግር ይፈጥራሉ ያሏቸውን እርምጃዎች መውሰድ ጀመሩ። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት፣ የፍልስጤም ራስ ገዝ መስተዳደር ሊቀመንበር አቡ ማዘን፣ ክኔሴት አባል ማንሱር አባስን እጃቸውን ሲጨብጡ የሚያሳዩና በኤአይ የተሰሩ ቪዲዮዎችን የገንዘብ ሚኒስትር በጻለት ስሞትሮች በማህበራዊ መገናኛ አውታር ያጋሩትን እንዲያወርዱ ዳኛ ኖአም ሶልበርግ ትእዛዝ አስተላልፈውላቸዋል። የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም እንዳሉት ቪዲዮ በተጨማሪ በተጨባጭ ሁኔታ ያልተፈጸመ ስለሆነ በፖለቲካው ዘርፍ በዘንኮትና ማንሱር አባስ በኩል ሊያስከስ ችግር ሊያመጣ ይችላል ብለዋል። የእስራኤል ደህንነት ጥበቃ ባለስልጣናት በመካከለኛው ምስራቅ ከሚገኙ ሀገራት የደህንነት ሰዎች ጋር ባለፉት ጊዜያት ጥብቅ ውይይት ማድረጋቸው ተገለጸ። አሜሪካ በኢራን ላይ ከባድ እርምጃ ለመውሰድ አቅዳለች መባሉን ተከትሎ እስራኤል ከአሜሪካ ጋር ከምታካሄደው ጥብቅ ግንኙነት በተጨማሪ ከመካከለኛው ምስራቅ ሀገራት ጋርም ግንኙነቷን የበለጠ በማጠናከር ስትዋይ መሰንበቷ ተገልጿል። ለአርባ ቀናት በቆየው የአንበሳው አገስ የጦር ዘመቻ ወቅትም እስራኤል የኢራንን አደገኛነት ከተረዱ የመካከለኛው ምስራቅ ሀገራት ጋር ግንኙነት ነበራት። ያ ግንኙነቱም ከጦር ዘመቻው በኋላ መቀጠሉ ተገልጿል። በተለይ አካባቢያዊ ዝግጁነት እንዲኖር ጥረት እየተደረገ መሆኑና አሜሪካን ጨምሮ የአካባቢው ሀገራት ጸረ ኢራን እንቅስቃሴያቸውን ለማጠናከር መሞከራቸውን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውጥረት አሁንም እንዳለ ነው። አሜሪካ በኢራን ላይ ለመውሰድ ያቀደችውን ሰፊ ጥቃት ለጊዜው ብታቆምም የአካባቢው ሰላምና ደህንነት አሁንም በውጥረት እንደተሞላ ነው። ኢራንም ያቋም ለውጥ አላደረገችም። አሜሪካና እስራኤል በኢራን ላይ የያዙትን አቋምም አልተውም። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደህንነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። ፕሬዝዳንት አሻራ እንዳሉት ሶሪያ ከእስራኤል ጋር የደህንነት ጥበቃ ስምምነት ማካሄድ ካልቻለች ሙሉ የሰላም ስምምነት ለማድረግ ጥረት ትጀምራለች። ያ ሲሆን ግን የሶሪያን ጥቅም ባስከበረና በራማታ ጎላን ያላትን መብት ባስጠበቀ ሁኔታ ነው። ከእስራኤል ጋር ያለው ግጭት መቀጠል የሌለበትና ታሪካዊ ስህተቶች መታረም የሚገባቸው መሆኑን ፕሬዝዳንት አሻራ ገልጸዋል። ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በአፍሪካ ህጉር በምትገኘው ዲሞክራቲክ ኮንጎ የኢቦላ ቫይረስ ስርጭት በጣም እየጨመረ ሄደ ተባለ። በኮንጎ የኢቦላ ቫይረስ መከሰቱ ከወራት በፊት የተገለጸ ሲሆን እስካሁን 3200 ሰዎች በቫይረሱ ተይዘዋል። ከነዚህ መካከል 1405 ሰዎች ሕይወታቸው አልፏል። እንደ ህክምና ባለሙያዎች ገለጻ ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። መጀመሪያ ላይ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር ናቸው። ቫይረሱ በሰውነት ውስጥ ሲሰራጭ ማስመለስና ማስቀመጥም ይከሰታል ተብሏል። አንዳንድ ሰዎች ደግሞ ሰውነታቸውን ውስጥና ከሰውነታቸው ውጭም ደም ሊፈሳቸው ይችላል ብለዋል ባለሙያዎቹ። ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው ተብሏል። ቫይረሱ ለመጀመሪያ ጊዜ ተለይቶ የታወቀው በ1976 ዓ.ም ሲሆን በወቅቱ ወረርሽኙ በዲሞክራቲክ ሪፐብሊክ ኮንጎና ሱዳን ተስፋፍቶ ነበር ተብሏል። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ከሰውነት የሚወጣ ፈሳሽ የነካቸው ቁሳቁሶችም በሽታውን ሊያስተላልፉ ይችላሉ ተብሏል። አይን፣ አፍንጫ፣ አፍና አንዳች ስንጥቅ ያላቸው የቆዳ ክፍሎች በመንካተብ ቫይረሱ ይተላለፋል። የሌሊት ወፍ፣ ዝንጀሮ፣ ጦጣ፣ ጃርትና ድኩላ በሽታውን የሚያስተላልፉ እንስሳት እንደሆኑ ይነገራል። በአንዳንድ የዱር እንስሳት ላይም ቫይረሱ ሊኖር ይችላል ብለዋል የሕክምና ባለሙያዎች። በመጨረሻም የአየር ንብረት ትንበያ፣ ከዛሬ ጀምሮ እስከ ሐሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭና አካባቢዋ 31፣ በአይፋና አካባቢዋ 31፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን፣ ለሰዓቱ ያለን ዜና እዚህ ላይ አበቃም።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋናዎቹን ናቸውን ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ እንደዘገበው የሶሪያው ፕሬዝዳንት አህመድ አሻራ ከእስራኤል ጋር የሰላም ስምምነት ለመድረስ ጥረት እያደረግን ነው ማለታቸውን ጋዜጣው በፊት ገጹ ዘግቦ ለአንባቢያን አቀርባል። አካባቢው ውጥረት በተሞላበት ወቅት የሶሪያው ፕሬዝዳንት አህመድ አሻራ አረጋጊ አረፍተ ነገሮችን ተናግረዋል። እስራኤል መከላከያ ሰራዊት ወደ ሶሪያ ግዛት እየጠለቀ እየገባ ነው የሚል ቅራኔዎች እየቀረቡ ባለበት ወቅት የሶሪያው ፕሬዝዳንት አህመድ አሻራ አውንታዊ አመለካከታቸውን ገልጸዋል። ሀገራቸው ከእስራኤል ጋር ዘላቂ ከሆነ የሰላም ስምምነት ለመድረስ ፍላጎት እንዳላት ገልጸዋል ብሏል የኢትዮ ታህሮኖት ጋዜጣ። ሌላው በአሜሪካና ኢራን መካከል ያለው ውጥረት ለጊዜው መቆሙን የአሜሪካ መከላከያ ጽፈት ቤት አስታውቋል። ምክንያት የሆነውም በጸረ ሚሳኤል መከላከያ እጥረት ምክንያት ነው ተብሏል። የኢትዮ ታህሮኖት ጋዜጣ የሚሳኤሎችን ሁኔታ በዝርዝር አቀርባል። የፓትሪዮት ሚሳኤሎች ከ1000 እስከ 1400 ያክል ካሁን በፊት እንደተተኮሱና ይህም ካለው 50 ከመቶ እንደሚሆኑ ገልጿል። የማምረት ሁኔታው ደግሞ ከ50 እስከ 60 በወር እንደሚመረት ነው። ይሄ የፓትሪዮት ሚሳኤል SM-3 የተሰኘው ጸረ ሚሳኤል ደግሞ 200 ያክሉ ተተኩሰዋል። ካለው 50 ጁ ማለት ነው። የማምረት ሁኔታውም ከ3 እስከ 5 አመታት ውስጥ ነው እነዚህን ሚሳኤሎች ማምረት የሚቻለው። ታድ የተሰኘው የአሜሪካ ጸረ ሚሳኤል ደግሞ እስካሁን 200 የሚሆኑ ተተኩሰዋል። ከተመረተው ከ25 እስከ 50 ከመቶ ያክሉ ናቸው። የታድ ሚሳኤሎችን ለማምረት ባንድ ወር እስከ 8 ብቻ ነው ብሏል ጋዜጣው። የማጥቂያ ሚሳኤሎች ደግሞ የክሩዝ ሚሳኤሎች 1200 የሚሆኑ ተተኩሰዋል። ይህም ከተመረተው 33 ከመቶ ያክሉ ናቸው። ይህም አንዱን የክሩዝ ሚሳኤል ለመስራት ከ1 ዓመት እስከ 2 ዓመት ከ8 ወራት ይጨርሳል። ሌላው ጄኤስኤስኤም ወይም ጃስም የተሰኘው ሚሳኤል አይነት ነው። እስካሁን 1100 ተተኩሰዋል። ከተመረተው 50 ጁ ያክል ነው። ይህን ሚሳኤል በአንድ ዓመት እስከ 396 ማምረት ይችላል። በአጠቃላይ አሜሪካ ሚሳኤሎችን የሚያከሽፉ ጸረ ሚሳኤሎችና የሚያጠቁ ሚሳኤሎች ጥረት ስላለባት በኢራን ላይ ለመውሰድ ያቀደችውን ጥቃት ለጊዜው ማቆሟን ጋዜጦች ዘግበዋል። ጎን ለጎን ደግሞ ከስምምነት ለመድረስ ዲፕሎማሲያዊ ጥረቶች ተጀምረዋል። በተለይ የሆርሙዝን የባህር ወሽመጥ በመክፈት የንግድ መርከቦች እንደተለመደው እንዲያልፉ በማድረግ በአሜሪካና ኢራን መካከል ያለውን ውጥረት ለማርገብ በፓኪስታን በኩል ጥረቶች ተጀምረዋል ብሏል የኢትዮ ታህሮኖት ጋዜጣ። ሌላው ባለፈው ሳምንት በዮርዳኖስና ሰማርያ ቀበሎች የደረሰውን የሽብር ጥቃት በተመለከተ የኢትዮ ታህሮኖት ጋዜጣ እንደዘገበው ዩዳን ቴል በተባለው ገጠር ሲጎበኙ የመከላከያ ሰራዊቱ አስቀድሞ አውቅም ነበር ተብሎ ተገልጿል። ይሁን እንጂ ጋዜጣው ጦሩ እንደሚያውቅ ዘግቧል። ሌላው በሽብር ጥቃቱ ከተገደሉት መካከል አንዱ በእስራኤል ወታደሮች አሊያም የጦር መሳሪያ ታጣቂዎች ዜጎች ሳይገደል አይቀርም ተብሎ ተጠርጥሯል። ጦሩ ሁኔታውን እያጣራ ነው። ሽብር ጥቃቱ እንዴትና በምን ሁኔታ ደረሰ የሚለውን አጣርተን ሪፖርት እናቀርባለን ብሏል መከላከያ ሰራዊቱ። በሌላ በኩል በዮርዳኖስና ሰማርያ ቀበሌዎች በይሁዳውያንና ፍልስጤማውያን መካከል ግጭቱ ቀጥሏል። መኪናዎችና መስጊዶችን ማቃጠሉና መሳሰሉት የሽብር ጥቃቶች መቀጠላቸውና የአካባቢው ሁኔታም አሳሳቢ ነው ብሏል ጋዜጣው። የማሪብ ጋዜጣ ባለፈው ሳምንት በሽብር ጥቃት የተገደለውን ሻለቃ ዩቫል ዝራ የቀብር ስነ ስርዓት ትላንት መፈጸሙን ዘግቧል። እጮኛው የሽኝት ንግግር አሰምታለች። በቀብሩ የመጣውን ሰው እየተመለከተች አንተ በህይወት እያለህ መልአክ ነበርክ፣ ተመልከት ስንት ሰው እንደሚወድህ በማለት ሀዘኗን ከልብ መግለጿን ጋዜጣው ዘግቧል። የማሪብ ጋዜጣም የይሁዳና ሰማርያ ቀበሌዎችን የደህንነት ሁኔታ ዘግቧል። የእስራኤል ጸጥታ ጥበቃ አባላት በአካባቢ ያለውን ውጥረት ለመቀነስ ከፍተኛ ጥረት እያደረጉ ቢሆንም ጉዳዩ ከቁጥጥር ውጭ ይወጣል የሚል ስጋት መኖሩን ማሪብ ዘግቧል። ቴል በተባለው ገጠር ሽብር ጥቃት ከደረሰ በኋላ በይሁዳና ሰማርያ ቀበሌዎች የሚኖሩ ይሁዳን የበቀል እርምጃ ወስደዋል። 2 መስጊዶችም ተቃጥለዋል። የእስራኤል መከላከያ ሰራዊትና ፖሊስ በመተባበር 170 የሚሆኑ ተጠርጣሪዎችን በቁጥጥር ስር መዋሉን ማሪብ ዘግቧል።
ማሪቭ የአሜሪካና ኢራንን ጉዳይም ዘግቧል። ውይይቱና ዛቻው በሚል የፕሬዝዳንት ትራምፕና የሙሽታባ ሐሚናይን ፎቶግራፎች ጎን በጎን በማስቀመጥ አሜሪካና ኢራን ወደ ውይይት ተመለሱ እንደ መሰረት እንደመነሻ ያደረጉትም የሆርሙዝን የባህር ወሽመጥ መክፈቱ ነው። ትራምፕ ያዙት ቅድ ጸጥታ በጸጥታ ይመለሳል በማለት ገልጿል። ጎን በጎን ደግሞ በኢራን ላይ ዛቻቸውን ያሰማሉ። ኢራንም በተመሳሳይ ሁኔታ በአሜሪካና የፋርስ ባህረ ሰላጤ ሀገራት ላይ ዛቻዋን ቀጥላለች ብሏል ጋዜጣው። ሌላው ሁሉም ጋዜጦች የዘገቡት እስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ ወደ አሜሪካ ይሄዳሉ። ነገ ከፕሬዝዳንት ትራምፕ ጋር ተገናኝተው በሁለቱ ሀገራት ግንኙነትና በአካባቢያዊ ጉዳዮች ይመክራሉ ተብሎ ይጠበቃል። በተለይ የኢራን ጉዳይ ከፍተኛ ቦታ ይሰጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ የእስራኤሉ ፕሬዝዳንትና የባህሪኑ ንጉስ ትላንት በስልክ ተወያይተዋል። በአብርሃም ስምምነት መሰረት እስራኤልና ባህሪን ዲፕሎማሲያዊ ግንኙነት መፈጸማቸው መጀመራቸው ይታወሳል። ስምምነቱ ለአካባቢው ሀገራት ደህንነት መጠበቅ፣ ለምጣኔ ሀብቱ እድገትና የመሳሰሉት ያበረከተውን አስተዋጽኦ በተመለከተ ሁለቱ ከፍተኛ ባለስልጣናት መክረዋል ብለዋል ጋዜጦች። የጽዮኒት አዳቲት ፓርቲ ለመጪው ክነሴት ምርጫ እነማን መወዳደር እንዳለባቸው እጩዎችን ትላንት መርጧል። በመጀመሪያ የፓርቲው ሊቀመንበር በጻለል ስሞትሪ ሲሆኑ ቀጥሎ ሲምኻ ሮትማን፣ ዘም ጽቢ ሱኮት፣ ዘም ታልና ኦሜር ሐሚም ቀጣይ ቦታዎችን ይዘዋል። ሌላው የፓርቲው ሊቀመንበር ለማስገባት የሚፈልጓቸው ሁለት ሰዎች ስም ዝርዝር ገና አልተካተተም። የዚህን ሁኔታም የማሪብ ጋዜጣ በዛሬ ዘገባው አቅርቧል። የእስራኤል አየውም ጋዜጣም በይሁዳና ሰማርያ ቀበሌዎች ባለፈው ሳምንት የተፈጸመውን የሽብር ጥቃትና በአካባቢው ያለውን የጸጥታ ችግር ዘግቧል። የጽዮኒት አዳቲትን ፓርቲ የደረጃ ምደባ ምርጫም እንደ ሌሎች ጋዜጦች ዘግቧል። የሃሬትስ ጋዜጣ የአሜሪካና ኢራንን ጉዳይ ዘግቧል። ፕሬዝዳንት ትራምፕ ለኢራናውያን ተጨማሪ ድል እንሰጣለን ቢሉም ኢራናውያን ደግሞ አሜሪካ ካላጠቃች እኛም አናጠቃም ብለዋል። አሜሪካ ኢራንን ላለማጥቃት የተቆጠበችው ካለባት የጸረ ሚሳኤል ጥረት ነው የሚሉ ዘገባዎች እየቀረቡ ነው ብሏል ሃሬትስ። በይሁዳና ሰማርያ ቀበሌዎች ይሁዳና ፍልስጤማውያን ላይ የሚፈጽሟቸው ጥቃቶች በዚህ ዓመትም 50% መጨመሩን ሃሬትስ ዘግቧል። ፍልስጤማውያንም በይሁዳን ላይ ጥቃቶችን ይፈጽማሉ። በአጠቃላይ በይሁዳና ሰማርያ ቀበሌዎች በይሁዳና ፍልስጤማውያን መካከል ከፍተኛ ችግር መኖሩን ሃሬትስ ዘግቧል። በምርጫው ላይ በኤአይ የሚያሳስቱ ነገሮችን ለመስራት የሚደረጉ ጥረቶች መጨመራቸውን እና ይህ ጉዳይ አሳሳቢ መሆኑን የሃሬትስ ጋዜጣም ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ዝግጅታችን ይቀጥላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲያቀርብልን የጋበዝነው የቅድመ ክነሴት አባል አቶ ሽለሞ ሞላን ነው። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሽለሞ፣ እንደምን አደርክ?
1: ጤና ይስጥልኝ ተሰጠ፣ እንዴት አደርክ?
0: ደህና ነኝ፣ በጣም እናመሰግናለን።
1: ችግር የለም፣ ያው የጠዋት ድምፅ ነው እንጂ ችግር የለም።
0: ጥሩ ነው፣ ችግር የለም። ሁላችንም ይገባናል። እንግዲህ በጠዋት ቀላል አይደለም። የአሜሪካና ኢራን ጉዳይ የተደረሰ የሚለው ብዙዎቻችን ግራ እያጋባ ነው። አሜሪካ በኢራን ላይ እርምጃ ልትወስድ ነው እየተባለ ሲወራ ነገሩ ይቀዘቅዝናል፣ ሲቀዘቅዝ ይሞቃል፣ አሁን ደግሞ ወደ ድርድር እየተመለሱ ነው ይባላል። እንዴት ነው የመካከለኛው ምስራቅ እንዲህ የሚቀጥለው?
1: በአጠቃላይ የኢራንና የአሜሪካ የጦርነት ሂደቶች ወሳኙና እንዴት ምን አይነት ስትራቴጂ እንዳላቸው ወሳኙ ትራምፕ ናቸው። ትራምፕ እንደሚታወቀው እኔ ሁሉ ግዛላለሁ፣ ትራምፕ ሶስት ናቸው። ቀይ ሳይሆን ቀይ ይሆናሉ፣ አረንጓዴ ሳይሆን አረንጓዴ ይሆናሉ፣ ሰማያዊ ሳይሆን ሰማያዊ ያደርጋሉ። በእውነት ከዛ ደግሞ ደግሞ ዛሬ የጻፉትን ነገ የደግሙትን ነገ የዳገሙትን የተናገሩትን በእውነት ትንሽ በጣም ከአንድ ትልቅ መሪ ከአንድ አሜሪካን ያህል ሀገር መሪ የማይጠበቅ ስራ እየሰሩ ነው ያሉት። በእርግጥ እየራሳቸው ጥቅም ሊኖራቸው ይችላል፣ ጥቅምም አላቸው ጦርነትን ወይም ላለመቀጠል ወይም ለማቋረጥ። ግን እዚህ በእንዲህ እንዳለ እዚህ ቀጠናው ያሉት ሀገሮች ደግሞ የእሳቸው ወዳጅ ሀገሮች ናቸው። እንደ እስራኤል፣ ሳውዲ አረቢያ፣ ባህሬን፣ ኩዌት እንደዚህ እንደዚህ አይነት ሀገሮች አሁን ኢራን ተቀጥቅጣለች፣ በጦርነት ተመትታለች። ወታደሯ በጣም ተዳክሟል፣ ብዙ ውድቀት አጋጥሞታል፣ ሽንፈት አጋጥሞታል። ግን ኢራኖች ያደረጉት እንዴት ነው የራሳቸውን ውድቀት እንዳሸናፊነት የበላይነት ተጎናጽፈው በተለይ ሆርሙዝ የሚባለውን የባህር አካባቢ እነሱ ተቆጣጥረው በዓለም በተለይ ኤዥያ አካባቢ እና አፍሪካ ሀገሮች እዛ አካባቢ የሚወጣውን ቤንዚን የሚሸጠውን እንዳያልፍ በማድረጋቸው እና በዓለም አቀፍ በዓለም ደረጃ የቤንዚን ዋጋ ሲጨምር እና የኤነርጂ ዋጋ ሲጨምር የኢኮኖሚ ኬዎስ ወይም ለውጥ የሚያመጣ መሆኑ ስለሚያውቁ ኢራኖች በቀላሉ አሸናፊ ሆነው ቀርበዋል። ስለዚህ በዚህ ባለንበት ሁኔታ አሁን ባለፈው በተለይ ትራምፕ ያደረጉት ስምምነት ራሳቸውን የሚያዋርድ ያ ብቻ ሳይሆን ራሳቸው ኢራኖች በጣም ነው የሚሰድቡት፣ በጣም ነው የሚንቁት። እና እኔ መጨረሻው ስትራቴጂ ምን እንደሆን አይታወቅም፣ የሚያደርጉት ድርድር ምን እንደሆን አይታወቅም። በጣም አወዛጋቢ ነው በእውነት። ይሄ ነው ብሎ ለመተንተን እና ለማስረዳት እንኳን ለአዳማጮቻችን በጣም የሚቸግር እና የሚያስቸግር አቋም ነው ትራምፕ ዘውት ያለ እና ኢቨንዲህ እንዳለ ይሄ ደግሞ በእኛ ላይ ጉዳት የሚያመጣ ነው። በተለይ በሀገራችን በኑሯችን ኢራን የኒውክሌር ቦምብ ተሸክማ የእስራኤል ጎረቤት እዚህ አካባቢ መኖር አትችልም። ኢራኖች የሚመሩት በጣም ባከረረ የእስልምና ሃይማኖት ስለሆነ መሪነታቸው የሃይማኖታዊ መሪ ነው። ፋናኪዎች ናቸው፣ በጣም አክራሪዎች ናቸው። እና በዛ ምክንያት ነው የጎረቤት ሀገሮቻቸውን እንኳን እንደ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ የተባበሩት ኤምሬት እነሱን ሁሉ የሚተኩሱ ጆርዳን ይተኩሳሉ። ያን የሚያደርጉት እነሱ የሺሃ ህዝብ ነው ያላቸው እምነት፣ እነዚህ ደግሞ የሱና እምነት ነው ያላቸው እንጂ ሁሉ ሰው ሳይ ሙስሊም መስሎ ይታያል። የሙስሊም ደግሞ የሺሃና የሱና በጣም ጠበኞች ናቸው። ስለዚህ ኢራኖች ዛሬ በቀራቸውና ባላለቀው ሚሳኤል እየተኮሱ እያስቸገሩ ነው ያሉት። እስቲ ለማንኛውም እንግዲህ ቆይተን የምና ይሆናል ማለት ነው።
0: አሁን ዛሬ የወጡ ያሉ ዘገባዎች ትላንት ጀምሮ አሜሪካን ያክል ሀገር እንደው ሌሎችንም የመቋቋም አቅም አላት የተባለው የጸረ ሚሳኤል መከላከያዎች እጥረት ሁሉ አለባት፣ በዚህ ምክንያት ነው ለጊዜው ያቆሙት መባሉ ለወደፊት እንደው ሌላ ከፍ ያለ ጦርነት ቢመጣ አሜሪካ ስሟ ብቻ ነው ወይ? እንዴት ነው እንደዚህ ዘገባዎች እየወጡ አሉ ወይስ እንዲሁ ሽፋን ነው?
1: አይታወቅም ለምን መሰለህ እኔ ይሄ ምክንያት ነው በያላመንም እንደኔው ምክንያቱም አሜሪካ በጣም ሀያላን መንግስት ናት የጦር መሳሪያ ሞልቷታል እንደውም አንዳንድ ጊዜ ምን አለ መሰለህ የሀያላን አገሮች ያለዋቸው የጦር መሳሪያ ያረጀው የጦር መሳሪያ ከእንትናቸው ከመጋዘናቸው እንዲወጣ ወይ ጦርነት ይከፍታሉ ወይ ደግሞ ለሌላ ሀገር ይሸጡታል ያንድ የጦር መሳሪያ እና አዲስ ይኖራቸዋል ስለዚህ መስሎ አይታየኝም እንደዛ እንኳ አይመስለኝም ምክንያቱም አሜሪካን ያህል ሀገር ለምሳሌ በዚህ አካባቢ የምታደርገው ጦርነት እንደሌላ ደግሞ ለምሳሌ በኤዥያ አካባቢ ቢኖር ለምሳሌ ከዛ ሮጣ ደርሳ መድረስ አለባት ስለዚህ ያ ሙሉ በሙሉ ምክንያት ላይሆን ይችላል ግን አንዳንድ የምናን ለመሰለ በተለይ የጦርነቱ እንዳይካሄድ ፍላጎት ያላቸው ሰዎች አንዳንድ ጊዜ እንደዚህ አይነት ምክንያት ይሰጣሉ ባለፈው አስታውስ እንደሆን እስራኤልንም እኮ እንደዛ ተብላ ነበረ በኢራን ላይ እስራኤል ለምታደርገው እርምጃ ጦርነቱ መቆሙ ጥሩ ነው ምክንያቱም እስራኤልም እንኳ የሚሳኤሎችን የምትቋቋምባት እንትን የሌላት ነው ምናምን እንደዚህ አይነት ነገሮች ይነገራሉ ግን ሳስበው እና ስገምተው ሙሉ በሙሉ ትክክል መስሎ አይታየኝም ምክንያቱም አንድ ምሳኤል ተተኩሶ ነው በነገ ማታ ምስል የሚያመርተው ፋብሪካ ሁለት ምሳኤል ሰርቶ ያድራል ስለዚህ ኢራኖችም እኮ በእንደዚህ አይነት ስትራቴጂ እየተጠቀሙ ነው በነገራችን ላይ እና ለዛ ነው የሚሳኤል ማምረቻቸው መመታት አለበት ያስቀመጡት መጋዘን በመጋዘን ያስቀመጡት ሁሉ መደብደብ አለበት የሚያበለው ለእንደዚህ ለእንደዚህ ምክንያቶች ናቸው ስለዚህ በጠቃላይ ግን ስገምተው በእርግጥ አሜሪካ በተለይ ማክሸፊያዎችን አንተና አስቀምጣ ያለ ከጎረቤት ሀገሮች በሙሉ ከሳውዲ አረቢያ አላት ከባህሬን አላት ከኩዌት አላት ከኦማን አላት የተባበሩት ኤምሬት አላት እስራኤል አለ ዮርዳን አለ ጆርዳን ሲሪያ አለ ሊባኖስ ውስጥ አላት እዚህ አካባቢ ካሉት ሀገሮች እነዚህን ሀገሮች ለመከላከል ስላለባት አላት የአውሮፓ ሀገሮች በሙሉ በናቶ አማካኝነትም አላት ስለዚህ ለዛ ነው በነገራችን ላይ አንድ ጦርነት አጭር መሆን አለበት የሚባለው ለዚህ ነው አቶ ሰጠኝ ጦርነት እስከተራዘመ ድረስ ብዙ ውድቀት ያመጣል የሚባለውም ይሄ ነው አንዱ የጦር መሳሪያ መበዝበዝ ነው ሁለተኛ ኢኮኖሚን ማውደቅ ነው ሶስተኛ የዲፕሎማሲ ሂደቶች ደግሞ ኤፌክቲቭ አይሆኑም አንዱ ለምሳሌ እስራኤል ከነ ቤንጎሪዮን ጀምሮ የጦር አካባቢ ስልታቸው አንድን ጦርነት ከሳምንት እና ከሁለት ሳምንት የበለጠ እንዳይካሄድ መንደፍ ነው እና ትራምፕ አሁን እያደረጉት ያሉት ግን የሁልህ ዝም ብሎ የማያቋርጥ ጦርነት እያካሄድ ነው ማለት ይችላል
0: ጥሩ እስቲ የሚሆነው እናያለን እንግዲህ ሰላሙም ድርድሩም ሰላም የሚያመጣ ከሆነ ሌላው በይሁዳና ሰማርያ ቀበሌዎች ያለው ውጥረት እንደቀጠለ ነው ያው ባለፈው ሳምንት በሽብር ጥቃት ደርሷል በይሁዳያንና ፍልስጤማውያን መካከል በጣም ከፍተኛ ችግር አለ እንዴት ነው እዛ ጉዳይ እንደው ከቁጥጥር ውጭ ወጣል የሚልም ዘገባዎች እየቀረቡ ነውና ያለው የጸጥታ ሁኔታ ምን ይመስላል
1: ጥሩ አይደለም በተለይ ፍልስጤማዎች ያው ምን ጊዜም ቢሆን ሽብርተኞች ናቸው በተለይ የኛ ወታደሮች ብዙ ጥረት ያደርጋሉ ያን ለማክሸፍ ይሞክራሉ ግን አንድ በመኪና እየተጓዘ አንድ የጦር መሳሪያ አውጥቶ ተኮስ ቀላል ነው ምክንያቱም በይሁዳና ሰማርያ አካባቢ በጣም ብዙ ሴትልመንቶች አሉ ወይም ከተማ የኛ ገጠሮች አሉ ቤቶች አሉ አንዳንድ ጊዜ በልብ የአረቦች መካከል ቦታ ላይ እና እዛ ያሉት ይሁዲዎች በእርግጥ አገር ወዳዶች ናቸው አገር ወዳዶች ቢሆንም ደግሞ ብዙ ፕሮቮኬሽን ያደርጋሉ ባዝም መደረግ ማይደረግበትን ነገር እያደረጉ እና ብዙ ጊዜ ያነ ቦታ አወዛጋቢ ቦታ ነው ከ1967 ዓመተ ምህረት ጀምሮ ወታደራዊ አገዛዝ ነው ግን ከወታደራዊ አገዛዝ በተጨማሪ ደግሞ ከነ አቡ ማዘን እና ከነ አረፋት ጋር በተደረገው ስምምነቱ መሰረት የተወሰነ ቦታ ራሳቸው እንደ ኦቶኖሚ ሆነው አገራቸውን ህዝባቸውን ይመራሉ እና አቡ ማዘን ግን የኛ ወታደራዊ አካል ደግሞ የጸጥታ ጉዳይ በበላይነት የሚመራ ማለ የጸጥታ ጉዳይ ራሳቸው የአቡ ማዘን ወታደር የያዘው ማለ ልክ እንደ አዛ ማለት ነው እና የዛ አካባቢ ሁኔታ በጣም አሳዛኝና አሳሳቢ ነው። አሳሳቢ ሊሆንበት የሚችለው እንዴት ነው? ራሳቸው እዛ ያሉት ነዋሪዎች ደግሞ በጣም አክራሪዎችና ፋናቲዎች አሉ። በተለይ አረቦችን እየገቡ ልክ የኛ ወታደሮች ብዙ ስህተቶችን ሁሉ ያደርጋሉ፣ ሀብት ዳሜጅ ያደርጋሉ። በየከተማው እየገቡ ብዙ ሰው ሁሉ ይገላሉ። አረቦች ደግሞ እንደሚታወቀው የነሱ በእርግጥ ስራቸው ነው፣ ሁሉ ይተኩሳሉ፣ ይገላሉ። ባለፈው እንኳ ሁለት ገለዋል። ስለዚህ የማያቋርጥ እና የሚያሳስብ አካባቢ ሆኗል። እና የህግ አለመከበር አለ። በተለይ የኛን ወታደራዊ እንትኖችን የኞች በተለይ ይሰድባቸዋል፣ ይንቋቸዋል። እና ቀላል ነገር አይደለም። ስለዚህ አሁን መደረግ ያለበት እንዴት ነው የይሁዳ በሰማሪያ ነዋሪዎች፣ እስራኤሎች በተለይ ይሁዲዎች ህግን በጋት ከመጣስና የሚፈልጉት ነገር እኛ እናደርጋለን ከማለት መቆጠብና ወታደሩ በነጻነት እነዚህን ቴሮሪስቶች ወይም ሽብርተኞች እያያዘ እንዲቀጣቸው፣ እንዲያስራቸው፣ የሚገደል ያለባቸው እንዲገደሉ፣ ወታደራዊ ኦፕሬሽን ማድረግ ካለባቸው እንዲያደርጉ ማድረግ ነው እንጂ አሁን ያለው ሁኔታ በጣም አሳሳቢ

አንዳንድ ጊዜ አንድ ሰው ሰላማዊ ሰልፍ አደረጃጅቶ በሚሄድበት ጊዜ የሰላማዊ ሰልፉን ጥሪዎት ዓለም መግለጽና በተለይ ከዛ ቦታው ተጋብዘው የሚናገሩት ሰዎች እነማን ናቸው የሚለውን መፈተሽ አለበት። እኔ የእስራኤል ሀገር የዲሞክራሲ ሀገር ናት። እያንዳንዱ ሰው እንደፈለገው ሰላማዊ ሰልፍ ማድረግ ይችላል፣ እንደፈለገው አጀንዳ ማድረግ ይችላል። በአጠቃላይ ግን የሚደረገው ሰላማዊ ሰልፍ የሚያመጣው ሽንፈት ምንድን ነው የሚለውንም ማሰቡ መገመቱ አስፈላጊ ነው። አንዳንዴ እስራኤል የዲሞክራሲ ሀገር ናት። ዲሞክራሲ ማለት እያንዳንዱ በፈለገው እምነት በፈለገው ኑሮ መኖር ይችላል። የሌላውን እምነት መጥቶ በህግ በጣሰ መንገድ እስካልያዘ ድረስ ካልደካ ድረስ ማለት ነው። እና አሁን በቀደም የተደረገው ሰላማዊ ሰልፍ ቄሶቻችን ይዞት የወጣው በእርግጥ እስራኤል ሀገር ውስጥ የሚስዮን ስራ እየተስፋፋ ነው፣ ሚስዮን ስራ ቅቡልነት የለውም ብሎ መውጣቱ ትክክል ነው። የፈለገው መጥቶ መናገር ይችላል። በእርግጥ እንደዚህ አይነቱን ሂደት ደግሞ ለማቆም መደረግ ያለበት የሚስዮን ስራዎችን አባቶቻችን ኢትዮጵያ ሲታገሉ እንደነበሩት በህብረተሰባችን ውስጥ መጀመሪያ ህብረተሰባችን ማደራጀት፣ በህብረተሰቡ ውስጥ ለውስጥ መናገር፣ አንዳንድ መሰራት ያለባቸውን ስራዎች እንዲሰሩ ማድረግ ነው። ግን በአደባባይ ወጥቶ 75,000 የመጡት ቤተ እስራኤላውያን እነሱን ሙሉ በሙሉ መፈረጅ እንደ ሚስዮኖች ናቸው ተብሎ መፈረድ፣ ይሄ በጭራሽ ተቀባይነት የሌለውና ብልግና አባባል ነው። ይሄ ደግሞ አንድ አላማ አለው፣ የውስጥ አላማ አለበት የሚያንጸባርቅ ነው። ኢትዮጵያ የቀሩ ወገኖቻችን አሉ፣ እነሱ መምጣት አለባቸው እያሉ ለሚናገሩ ሰዎች የእነሱን አላማ ለማክሸፍ የተደረገ ነገር ነው። ስለዚህ የተወጣበት አላማ ሚስዮንን ለመቃወም ሲሆን፣ ግን ኢትዮጵያ የቀሩት ወገኖቻችን አይምጡ የሚሉ አጀንዳ የሚያካሄዱ ስላሉ ይሄ ሰላማዊ ሰልፍ እነሱን ያገለግላቸው ማለት ይችላል። እና ይሄ በጣም በጣም በጣም አደገኛ ነው፣ ትክክል አይደለም። እና ለዛ ነው ሰላማዊ ሰልፍ በምታደርግበት ጊዜ ማን መጥቶ እንደሚናገር ማወቅ አለብህ። አንድ ነገር በሚናገርበት ጊዜ ምንድን ነው የምትናገረው ብሎ መጠየቁ ደግሞ አስፈላጊ ነው። ስለዚህ በቀደም የእኛን ቄሶች በእውነት ከልብ ተቆርቆሮ ስለ ሃይማኖታቸው የወጡትን የተጠቀሙባቸው ለእንደዚህ አይነት እና በጣም የብልግና አባባል ነው እዚያ የተነገረው። ይሄ አንዱ። ሁለተኛ ደግሞ እንደዚህ አይነት ሰላማዊ ሰልፍ በሚደረግበት ጊዜ ደግሞ የሌላውን ሃይማኖት ተከታይ እዚህ ለምሳሌ እስራኤል ሀገር ውስጥ የእስልምና ሃይማኖት ተከታዮች አሉ፣ የክርስትና ሃይማኖት ተከታዮች አሉ። የእስራኤል ሀገር በጊዜ የይሁዲ ሀገር ናት እና የእስራኤል ሀገር መንግስት ስትቋቋም እስራኤል የሃይማኖቶች ነፃ አገር መሆን አለባት ነው አንዱ አባባል። እና እንዳልኩት እንደ ሚስዮን አይነት ስራ ለምሳሌ ሞር ደስ የሚባል አለ። ለምሳሌ እነሱን መቃወም አለብን፣ ግን የእነሱን ተቃውሞ ማሰማት ያለብን ህብረተሰቡን በማስተማር ነው እንጂ በአደባባይ ወጥቶ የክርስትናን ሃይማኖት ማውገዝ አይደለም። የክርስትና ሃይማኖትን ማውገዝ በዓለም አቀፍ ደረጃ እስራኤልንም ጸረ እስራኤል በዓለም አቀፍ ስላሉ ያም እስራኤልን ሊያስጎዳት ይችል ይሆናል እና የሃይማኖታዊ ንቅናቄም ሊያመጣ ይችላል እና ጥንቃቄ ማድረጉ አስፈላጊ ነው። ደጋግሜ የምለው ሚስዮንን መቃወም፣ የሚስዮንን ስራ መቃወም፣ ኢትዮጵያ የቀሩት ወገኖቻችን በሚመጡበት ጊዜ ደግሞ አንዳንድ ሃይማኖታቸውን ነን ብለው አውቀው የተሳስተው የመጡ እንዳሉ እነሱ እንደዚህ አይነት ሰዎች እንዳይመጡ ማጣራቱ የመንግስት ኃላፊነት ነው። መንግስት አጣርቶ ማምጣት አለበት። ግን ሙሉ በሙሉ በአደባባይ ወጥቶ ከ1991 ዓመት በኋላ የመጡት በሙሉ ሚስዮኖች ናቸው፣ 75,000 ክርስቲያን ነው 75,000 ለ ይሄ በጣም በጣም አጸያፊ አባባል ነው። እንዳልኩት አላማው የውስጡ አላማ ኢትዮጵያ የቀሩት ወገኖቻችን አሁንም እንዳይመጡ ከዚህ የመጡትን ደግሞ

0: ለማሸማቀቅ ወይም ደግሞ እሱ ሰው እንዲፈራ ለማድረግ ይሄ የማይጠበቅና የማይባባል
1: ህብረተሰቡ ምንም አይጠቅምም ያለውን እንታች
0: ህብረተሰቡ ነው ምን አለ መሰለ ለትግሉ ወይም ለወጡበት አላማ ምንም ትግሪኝነት የለው በጭራሽ የማይገኝ የምስዮን መቃወምና ኢትዮጵያ የቀሩት ወገኖቻችን እንዳይመጡ ብሎ መናገርና እየተጣሩ ይምጡ ማለት ሲገባ ሁሉን መፈረጅ እና እንደዛ ማለት 75 ብቻ አይደለም 75 ብቻ ከዛ በላይ ነው። እና ለምሳሌ አንዳንድ ክርስቲያኖች ደግሞ ተጋብተው መጥተው እዚህ ይሁዲ ሆነው ግዩራ አድርገው በሰላም ቤተሰብ መስርተው የሚኖሩ አሉ። በሰላም የሚኖሩ ማለት ነው ሃይማኖታቸውን ተቀበለው ይሁዲ ሆነው በጣም የሚኖሩ ጥሩ ሰዎችም አሉ። ስለዚህ አንዳንድ ጊዜ ለምሳሌ እንበል ከመቶ የተወሰነ ሰው ወይም ደግሞ ከአንድ ሺህ ሰው የተወሰኑ ሰዎች ተመልሰው ወደ ክርስትና ወይም ክርስትና ሃይማኖት ሄደው ከሆነ ሌላው ሁሉ መፈረጁ ትክክል አይደለም። ይሄ በጣም መጥፎና ለህብረተሰብ ውስጥ ለውስጣችን ደግሞ እንዳንዋደድ ፍቅር እንዳይግባ በህዝብ በእኛ መካከል የሚደረግ ነገር ነውና ጥንቃቄ ማድረጉ አስፈላጊ ነው። እንደገና እኔ ኩሩ ይሁዲ ነኝ። በይሁድነቴ የምኮራ በይሁዲ ሃይማኖቴ የማምን ሰው ነኝ። ለሃይማኖታችንም ታጋይ ነን። ራባኖች እንኳን እኛን ጊዩር አድርጎ ሲሉና ዞር በሉ ብለን የታግለን ሃይማኖታችንን ያስከበርን ሰዎች ነን። ግን እንደዚያ እንዳለ ሆኖ ለምሳሌ ሞርደሴ የሚባለው ሃይማኖት ቀያል ከኛ ማህበረሰብ የወጣ ሰው ነው። ከቄሶቻችን የተማረ ነው። እንደዚህ አይነቱም ሰው እሱ አሁን ብዙ አመት ባሏቸው ሁሉ ቀይሷቸዋል። ግን እሱን ለምሳሌ የሞርን ተከታዮች እያስተማሩ መመለስ ነው እንጂ ሰላማዊ ሰልፍ ሄዶ ጠቅላይ ሚኒስትሩ ምን ሊያደርግ ነው? ክነሴቶች ምን ሊያደርጉ ነው? ያደርጉት እኮ ምን የሚያደርጉት ነገር ያላቸው።
1: ለማንኛውም አሁን ቅድም እንደገለጽከው አንዳንድ ነገሮችን እንዲህ በተረጋጋ ሁኔታና ከስሜት ወጥቶ ማየት የሚያስፈልግ ነው። መፈረጅ ማይገባም በህብረተሰቡ መካከል
0: በጭራሽ መፈረጅ አይገባም። እኔ ልንገር፣ ይሄ በዛ ቀን መጥተው በሰላማዊ ሰልፍ ላይ የተናገሩ ሰዎች ጸረ አሊያ ናቸው ወይም ጸረ ኢትዮጵያ የቀሩት ሰዎች እንዳይመጡ የሚፈልጉ ሰዎች ናቸው። በእርግጥ አሁንም ቢሆን ኢትዮጵያም ቢሆን ከኢትዮጵያ እንመጣለን ብለው እየጠበቁ ያሉት ሰዎች ተጣርቶ መምጣት አለበት። ተጠይቆ ዘራታቸው ተቋርጦ ለምሳሌ አሁን እኔ እናንተ ዘመዶች ነን። እኔ እናንተ 6 እና 5 ትውልድ ዘመዶች ነን። ለምሳሌ ዘርኛ እኔ እናንተ ዘመድ መሆናችን ለምሳሌ እኔ አሁን በዚህ 3 ሳምንት 2 ሳምንት ነው ያወቅኩ። እና ያሁን ኢትዮጵያ የቀሩት ወገኖቻችን እኔም ለምሳሌ ነው ማለት እንደዚህ አይነት ነገሩ ለምሳሌ ተጣርቶ መምጣት አለበት። የወገን የዘር ማጣራት ዘመቻ ተደርጎ ትክክለኛ ይሁዲ የሆነው ከዚህ እንዲመጣ ማድረግ አስፈላጊ ነው። ግን አሁን እየተደረገ ያለው እዚያ ያሉት ሰዎች እንዳይመጡና እንዳይመጡ ሳይሆን እዚህ ሀገር ያለውን ደግሞ መፈረጅ
1: ጥሩ አይደለም።
0: በመቀባባል በጭራሽ ተቀባይነት የለው።
1: ጥሩ አቶ ሽሎሞ በጣም ነው እናመሰግን። ሰላም ቀን።
0: መልካም ቀን።
1: ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከሃይማኖት ካሳው ህት ወጣት ኢየሩስ ካሳው ጋር ቃለ ምልልስ እናካሄዳለን። እሷን በስልክ መስመራችን ትገኛለች። ኢየሩስ እንደምናለሽ?
1: እግዚአብሔር ይመስገን እንድናችሁ?
0: እኛ ደህና ነን። እናንተ እንዴት ናችሁ? እንዴት ነው እንግዲህ ሃይማኖት ከጠፋች 2 አመታት አልፈዋል። ቤተሰብ አጠቃላይ ያለበት ሁኔታ እንዴት ነው?
1: አው ሃይማኖት እዚህ ከጠፋች ከ2 አመት ከግማሽ በላይ አስቆጥራለች። ያው ቤተሰቡ ያለበት ሁኔታ ሁሉም ህዝብ እንደሚያውቀው ያው ከባድ ሁኔታ ላይ ነው። ከባድ የሚያደርገው ደግሞ መጥፋቷ ብቻ ሳይሆን እስካሁን ድረስ ምንም አይነት መልስ አለመቀበላችን፣ የት እንደሆነች አለማወቃችን የበለጠ ቤተሰቡን ከባድ ሁኔታ ላይ ያስቀምጠዋል።
0: አዎ ቀላል አይደለም። የሁሉም ሰው ፍላጎት ሃይማኖት በአጭር ጊዜ እንድትመለስ ነበር፣ ግን ከአመት አመት እያለ እንግዲህ ወደ 3ኛ አመት እየተቃረበ መሄዱ በጣም አሳሳቢ ነው እና እናንተ አሁንም እዛው አዲስ ገቢዎች መጠለያ ውስጥ ናላችሁ?
1: አዎ እኛ ያው አዲስ ገቢዎች ከሚቀመጡበት መጠለያ ነው ያለ ነው። ያው መርከስ ግሊጣው ቢዘጋም እኛ ግን እሷ እስከምትገኝ ድረስ ለመቀመጥ ወስነን እዛ ነው ያለ ነው።
0: ከባድ አይደለም? አሁን እናንተ በተለይ ልጆች ያንን ነገር እያስታወሳችሁ፣ ብዙ ልጆች እዛ ነበሩ፣ ሃይማኖት ሳትጠፋ የነበራችሁ ስሜት አሁን ካላችሁ ስሜት በጣም በብዙ የሚለይ ነው እና እዛ መኖሩ አይከብድም?
1: ያው እዚህ መኖሩ በጣም ይከብዳል። ያው ከፎቅ ውስጥ 2-3 ቤተሰቦችም የሚኖሩ ቢኖሩም ግን ልጆቹ ጓደኞቻቸው ቤት ገዝተው ሲሄዱ ለምድረው እኛ ቤት ገዝተናል ለምድረው ማንወጣው የሚል ብዙ ጥያቄዎች ያነሳሉ። ብቻን መኖር ካለ ጎረቤት በጣም ከባድ ነው። ግን ደግሞ ያው እንደ ቤተሰብ ሌላ ቤት ቀይረን ብንሄድ ይህን ሰፈር ብቻ ነው ሃይማኖት የመጨረሻ ጊዜ ሲጠፋ የምታውቀው እና መመለስ ብትፈልግ እንኳን መጣ ልታንኳኳ የምትችለው ወይም መጣ ልትፈልግ የምትችለው ልትፈልገን የምትችለው እዚህ ነው። እሱን ታሳቢ ማድረግ ነው ቤተሰብ እዚህ ለመቀመጥ የወሰን ነው።
0: አዎ ቀላል አይደለም። እንግዲህ ከ2 አመት በላይ በማፈላለግ መላ እስራኤል ህዝብም ተሳታፊ ነው፣ ስሜቱን ይጋራል። ግን ምንም ፍንጭ የለም። እንደው ባንቺ እይታ ችግሩ የቱ ጋር ነው ብለሽ ታስቢያለሽ?
1: እስካሁን 2 አመት ከተኩል ምንም ፍንጭ የለም። እኔ የማስበው መጀመሪያ ላይ አፈላለጋቸው ላይ ፎከስ አድርገው ወይም ትኩረት አድርገው የነበሩት ውጭ ላይ በመፈለግ ወይም ደግሞ ፎቅ ውስጥ በመፈለግ ነው እና ያ ትንሽ ጊዜ ገሎባቸው ነበር እና ወዲያውኑ ቶሎ ማግኘት ይችሉ ነበረ፣ ትንሽ ጭንቅላታቸውን ሰፋ አድርገው በተለያዩ መንገዶች ቢፈልጉ። እንግዲህ ተስፋ የምናደርገው ቤተሰብ አሁን ቲኩ ወደ ላቫቅባ ሻሎሻሎሽ ተተላልፏል። ያው እስካሁን ምንም ውጤት ባይኖርም ግን ምናልባት በእነሱ መንገድ ጥሩ መልስ እናገኛለን ብለን ተስፋ እናደርጋለን። ያው ጸሎታችንም ደግሞ የሁሉም ጸሎት ፈጣሪ ረድቷቸው መንገዱን እንዲከፍትላቸው እና በእነሱ መንገድ የሆነ ፍንጭ እንድናገኝ ብለን ነው።
0: በቅርቡ ትገኛለች ብለን ተስፋ እናደርጋለን። ግን እንደው ኢየሩስ የምታሳልፉት ነገር ቀላል አይደለም። አንድ ቀን አንድ ቦታ ትሄዳላችሁ፣ ሰላማዊ ሰልፍ ይደረጋል፣ ሌላ ቦታ እንዲሁም ስብሰባዎች። አንቺም ብዙ ቦታ አይተንሻል፣ አግኝተንሻል። እንደው ያለው የቤተሰቡ ውጥረት እንዴት ነው?
1: አው እንደ ቤተሰብ በጣም ከባድ ጊዜ እያሳለፍን ነው። ሙሉ ቀን ብዙ ጊዜ እንደ ሚዲያ ላይም ባንታይም በየቀኑ በጣም ብዙ የምንሰራቸው ስራዎች አሉ። በጣም ይሄ ከባድ ነው፣ ምክንያቱም ኖርማል ህይወታችንን ወይም ትክክለኛ ህይወታችንን እየሮን አይደለም። እያንዳንዱ በህይወታችን የምናደርገው ነገር እንዳለ በቃ በእሷ ህይወት ዙሪያ የተወሰነ ነው። ይሄ ደግሞ እንደ ቤተሰብም እንደ ግለሰብም ለእኔ ትልቅ ጫና ያደርሳል። ከባድ ነው፣ ግን ያው ፈጣሪ የባሳ ታምጣ ያለውን ነገር ተቀብለን እስከምትገኝ ድረስ የምንችለውን እንዲሁም ከምንችለው በላይ ለማድረግ እየሞከርን ነው። ግን ያው እንደምታዩት በየቀኑ ሰላማዊ ሰልፍ እናዘጋጃለን፣ ብዙ ነገሮች አሉን፣ በአዶት አለን፣ ብዙ ነገር እናዘጋጃለን። ያው ይሄ ከባድ ነው በየቀኑ ብዙ ነገር ስለምናደርግ፣ ግን እንቀጥላለን እስከምትገኝ ድረስ ተስፋ እንቆርጥም።
0: ከባድ ነው ግን ተስፋ መቁረጥ ማያስፈልግም፣ መቀጠል አለባችሁ። እንግዲህ አንቺ ገና ወጣት ነሽ። ስንት አመትሽ ነው? ምንድን ነው የምትሰሪ አሁን?
1: እኔ 20 አመቴ ነው። እሷ ሃይማኖት ስጠፋ 18 አመቴ ነበረ፣ 17 ከግማሽ። አሁን ሽሩት ሎሚ ላይ ነው ያለሁት። ያው አሁን ከ2 ወር በኋላ ጨርሳለሁ አገልግሎቴ።
0: አሁን እንግዲህ በውትድርናው ዘርፍ አገልግሎት እያደረግሽ እንደገና ደግሞ እህትሽን እያፈላለግሽ ቤተሰቡንም አይዟችሁ የማለትም ኃላፊነት አለብሽ እና ቀላል አይደለም። ላንቺም ጫናው እንዴት ትገልጫዋለሽ ያለሽበትን ሁኔታ? አንቺ እንደው በግልሽ?
1: በግል ቀላል ነገር አልነበረም፣ በጣም ከባድ ነው። ስጠፋም እንደነገርኩ ገና ተማሪ ነበርኩኝ። የዛን ጊዜ በጣም ትልቅ ጫና አድርሶብኝ ነበር። ፈተናዎችን መፈተን፣ ባጉርቶችን ማድረግ ለእኔ በጣም ከባድ ነበር። ከቤተሰብም የቋንቋ ችግር ስለነበረ ከነሱ ጎን ሁኜ ለማስተርጉሙ ከነሱ ጎን ሁኜ በቋንቋ የመደገፉም ነገር ስለነበረ ሰው ትንሽ ጫና በዝቶብኝ ነበረ። ግን ያው ትምህርቴንም ጨርሼ አገልግሎት አላደርግም አላልኩም። ወደ አገልግሎት ቀጥዬ እንዲያውም ዘንድሮ ከተማ አድርጌ ነበር። ካያችሁት ከ30 የተመረጥን ልጆች አለን በሁሉ ሀገር አሸናፊዎች ተብለን የተመረጥን። ከዛ ውስጥ አንዷ ነኝ።
0: እስኪ ስለሱም ሰፋ አድርገሽ ግለጭልን።
1: አዎ፣ ያው የተመረጥ ነው 30 ተማሪዎች ነን፣ 30 አገልግሎት ሰጪዎች በየትሁማችን በየስራ ዘርፋችን ነው የተመረጥ ነው።
0: አሁን እንደገለጽሽልን አንቺ በሽሩት ሎሚም ሆነሽ እህትሽን ታፈላልጊያለሽ፣ የተለያዩ ኮሚቴዎች ስብሰባ ውስጥ ትሄጃለሽ፣ ቤተሰብን በቋንቋም ታግዣለሽ። ይህን ሁሉ ሆኖ በጣም የመንፈስ ጥንካሬ አለው ቤተሰባችሁ። እንደው ችግር አንዳንዴ ያጠነክራል ሲባል እንደምንሰማው በጣም ጠንካሮች ናቸው፣ ተስፋ አትቆርጡም፣ አሁንም ትግላችሁ እንደቀጠለ ነው እና እንደው ከጎኑ ነው አይዟችሁ የሚል አካል አለ ወይ? የመንግስት አካል ወይስ ሌላ ማህበረሰብ ክፍል?
1: ያው እንደሚባለው ላያስችል አይሰጥም ነው የሚባለው። ያው ያለውን ነገር ተቀብለን እንደ ቤተሰብ ጠንክረን የመጣውን መከራ ለማሳለፍ እየሞከርን ነው። እንደ መንግስት እንኳን ይህን ያህል ከጎናችን ሆኖ የሚያግዘን አካል የለም። ግን እንደ ግለሰብ በጣም ብዙ ግለሰቦች አሉ። ከጠፋች ጀምሮ እስካሁን ድረስ ቤተሰቡን በህግም ሆነ በመንገድም የማናውቃቸው መንገዶች እያሳዩን ብዙ ነገሮች እያገዙ ነው፣ ደከመን ሰለችን ሳይሉ። በመንግስት ግን ይህን ያህል የሚባል አካል የሚረዳን የለም።
0: ግን ቀላል አይደለም። ቢሆንም ያው ህብረተሰቡ ከጎናችሁ ነው። አሁን በማፈላለጉ ረገድ ፖሊስ ለሀባርባ ሻሎሽ ሻሎሽ ራሱን ችሎ ይፈልጋል። እናንተም በቤተሰብ ደረጃ ትፈልጋላችሁ። ሌሎችም እንዲያው ገንዘብ ለመስጠት ሁሉ ቃል ገብታችሁ ነበር። ይህ አላገዘም
1: አላገዘም። ያው ገንዘቡን ካወጣን በኋላ ብዙ የተለያዩ ሰዎች ደውለውልን ለማጭበርበር ሞክረው ነበረ። ያው ግን ስናጣራ ያው መጨረሻው ውሸት እንደሆነ ነው ያወቅ ነው። ያው አጭበርባሪዎች ከማጋጠም ውጭ ይህን ያህል ቱን የተባለ መፍትሄ በገንዘቡ በኩል ያገኘ ነው ወይም ያገኘ ነው የተለየ መረጃ የለም።
0: አባትሽንም ስንጠይቅ እንደዚህ ነው ያለን። በጣም ቀላል አይደለም፣ ውስብስብ ያለ ሁኔታ ነው ያለው። ሌላው እንግዲህ ደግሞ ያው ሃይማኖት ብትጠፋም ማፈላለጉ እንደቀጠለ ቢሆንም ጎን ለጎን ደግሞ እንግዲህ ፈጣሪ አንዳንድ ጊዜ ማካካሻ የሚሰጥበት ሁኔታ አለና እናትሽ በቅርቡ እንደወለዱ ነው የሰማ ነው።
1: አሁን በቅርቡ አዲስ እህት ወደ ቤታችን ገብታለች። ስሟም ጽናት ይባላል። ያው ጽናት ያለበት ምክንያት ባለንበት ሁኔታ ጸንተን እንድንቆም እንድታግዘን እና ደግሞ ያው ልጅ ሲመጣ የራሱን እድል ይዞ ይመጣል እና ምናልባት በሷ እድል አንደኛ ወደ ቤተሰቡ አዲስ ብርሃን ታስገባለች፣ ሲቀጥል ደግሞ የጠፋችውን እህቷን ወይም የጠፋችው እህታችንን በሷ ተስፋ ወይም በሷ በረከት እናገኛለን ብለን ተስፋ እናደርጋለን።
0: አዎ፣ በጣም ስሙም ደስ ይላል። ያላችሁበትን ሁኔታ የሚገልጽ ነው እና ጽናታችሁም ከፍተኛ ነው። እንግዲህ እንኳን ደስ አላችሁ እንላለን። በዚህ በኩል ደግሞ
1: እናመሰግናለን።
0: በቅርቡ ደግሞ ሃይማኖት ተገኝታ መጥታ አዲሷን እህቷን እኔ ሳልኖር የተወለደችው ብላ የምታይበት አጋጣሚ እንዲፈጠር የሁላችንም ምኞት ነው።
1: አሜን።
0: እንደው የሩስ አሁን ህብረተሰቡ ከሚያደርገው ድጋፍ አንጻር በተለይ ፈረንጆቹ ናቸው ይበልጥ ትኩረት ሰጥተው የሚንቀሳቀሱ። በተለያዩ ሰላማዊ ሰልፎችም እናያለን። ከኛው የቤተ እስራኤላውያን ማህበረሰብ ይልቅ ፈረንጆቹ ናቸው እና እዚህ ላይ የምትይው ነገር አለ?
1: አዎ፣ ያው በብዙ ሰላማዊ ሰልፎችም እንደሚስተዋለው ብዙዎቹ የሚመጡት ነጮችም አሉ፣ ሀበሾችም አሉ የሚመጡ። ያው ግን የሀበሻ እጥረት በጣም አለ። ያው እኔ የማስበው እናቶች ወይም አባቶች ብዙ ጊዜ እንጠይቃቸዋለን ለምን እንደማይመጡና እነሱ ትንሽ የሚፈሩት የፖለቲካ ነገር እንዳይሆንና የሆነ ጫና እንዳይደርስባቸው ብለው ነው። ያው በዚሁ አጋጣሚ ማስተላለፍ ለሚፈልገው ለሚሰሩ ሀበሾች እንዳለ ይሄ ድምጻችንን ነው የምናሰማው እንጂ ምንም የፖለቲካ ንክ ነገር ወይም ደግሞ ለእነሱ የሚያደርስባቸው ጫና የለም። ያው ግን መፍታችንን በአደባባይ ለማስከበር ወይም ሃይማኖት የኛ ብቻ ልጅ አይደለችም፣ የሁሉም ልጅ ነች። እሷን ለማስመለስ የምናደርገው ለመንግስት ጫና ነው እንጂ ምንም የፖለቲካዊ ንክክ የለውም ለማለት እወዳለሁ።
0: ስለዚህ በምታደርጉት ጥሪ በምታደርጉት ሰላማዊ ሰልፍ ማንኛውም ሰው ይሳተፍ ይካፈል ነው?
1: አዎ፣ ማንኛውም ሰው መሳተፍ ይችላል። እንደዚህ አይነት ነገሮችንም ስናገኝ በግልተኝነት ሳይሆን ከመንግስት ፍቃድ ጠይቀን እንዲሁም ፖሊሶች ሁሉ ተመድበውልን በፍቃድ ነው የምንንቀሳቀሰው፣ በህገ ወጥ አይደለም። ስለዚህ መምጣት ይችላሉ በነፃነት ምንም የሚያሰጋቸው ነገር የለም።
0: አንዳንድ ጊዜ መጀመሪያ አካባቢ በጣም ብዙ ሰዎች በየከተማው ስለ ሃይማኖት እንቅስቃሴ ያደርጉ ነበረ፣ ገንዘብ ያሰባስቡ ነበረ፣ ብዙ ጥሪዎች ያቀርቡ ነበር። አሁን ግን እየተቀዛቀዘ ሂዷል እና ስለዚህ ስምትየው ነገር አለ።
1: ያው ትንሽ የመረጃ እጥረት አለ። እንደ ማህበረሰብ ብዙ ሰዎች የማያውቁም አሉ ስለ እሷ ታሪክ። ብዙዎቹ ደግሞ ተገኝታለች ብለው እንደሚያስቡ ደርሰንበታል። ያው ይህንን ችግር መፍትሄ ለመፈለግ እየሞከርን ነው። ለዛም ነው አሙታ ያቋቋም ነው። አሁንም ያው ለአሊያ ብክሌታ ለፕርሶሜት ለማስታወቂያዎች ብር በጀት እንዲመደብ አድርገናል። ያው ገና ለገና በጀቱ አልወጣም፣ ግን ያው በጀቱ ሲወጣና በተለያዩ ቦታዎች የበለጡ ማስታወቂያዎች ሲሰራ የነበረው ነገር ይመለሳል በከፊሉ ብለን ተስፋ እናደርጋለን። ያው የመረጃ እጥረት ነው፣ ብዙ ሰው ጋር ስለማይደርስ ነው።
0: ባኝ አዎ፣ ቀላል አይደለም። ይህንን ብዙ መስራት አለባችሁ። ደግሞም ህብረተሰቡ መተባበር አለበት። በፊት መጀመሪያ አካባቢ እንደነበረው የቦታው ጥሪ በምታደርጉበት ቦታ በመገኘት የሃይማኖት ጉዳይ መረሳት የለበትም። ብዙ ሰዎች ያስታውሳሉ። በተለያዩ ዝግጅቶች ላይም የሃይማኖት ስም ይጠራል። ግን ስሟ መጠራት ብቻ ሳይሆን ትልቅ ስራ መሰራት አለበት፣ አሁንም መቀጠል አለበት እስከምትገኝ ድረስ እና እንደው ሃይማኖትን እንደ እህት አንቺ እንዴት ትገልጫል ጫታለሽ? እስኪ የሃይማኖትን ሁኔታ አንቺ በእህትነት የምታስታውሽውን ለአድማጮች አጋሪን።
1: ሃይማኖት በጣም እንቅስቃሴ የምትወድ ልጅ ነበረች። በጣም ተጫዋችና በጣም ፈጣን ልጅ ነበረች። ፈጣን ከመሆኗ የተነሳ ራሱ ከቤት ቅጽል ስሟ ነብሮ ነበር የምንላት። በጣም ነገሮችን በትኩረት ነው የምታየው። የአካል እንቅስቃሴ በጣም ማድረግ ትወዳለች። ስፖርቶች፣ ዳንሶች እና በጓደኞቿም ዘንድ በአስተማሪዎቿም ዘንድ እና እዚህ መርካስ ክሊታ ባሉት ማህበረሰቦችም ዘንድ በጣም ተወዳጅ የነበረች ልጅ ነች። ያው በእንቅስቃሴዋ፣ በሞራሏ፣ በፈገግታዋ ትታወቃለች።
0: በዚሁ እንድትቀጥል ተመልሳ ነው የኛ ምኞት፣ እንድትገኝ የሁላችንም ጸሎት ነው። እንግዲህ የቻልነውን ያክል እኛም እንደ መገናኛ አውታር በየጊዜው የእናንተን ቤተሰብ ለመጠየቅ ሙከራ እናደርጋለን። በሌላም የመገናኛ አውታር እንዲሁ ትቀርባላችሁ። ሁሉም ህብረተሰብ እንግዲህ ተጠናክሮ ሃይማኖትም እንዲሁም ሌሎችም የጠፉ አካላትን ሰዎችን ለማፈላለግ ጥረት ማድረግ አለበት ህብረተሰቡ። ላለው መጨረሻ የምታስተላልፊው መልእክት ካለ?
1: ያው የማስተላልፈው መልእክት ለህዝቡ ቅድም እንደተናገርኩት በጣም እርዳታቸው ያስፈልጉናል። ሰላማዊ ሰልፍ ስናዘጋጅ ወይም ደግሞ የህዝቡን ጥሪ ስናዘጋጅ ከጎናችን እንዲሆኑ፣ ሃይማኖት ካልተገኘች ድረስ ነገም ለህብረተሰቡ ለእያንዳንዱ ልጆች ምንም ዋስትና የለም። የእነሱ ዋስትና እርግጠኛ መሆን የሚችሉት ሃይማኖትን ፈልገን ስንደርስ ነው። ዛሬ ከኛ ቤት ሊሆን ይችላል፣ ነገ ደግሞ ከሌላ ቤት ይደርሳል። እንግዲህ እንደምናየውም ብዙ ነገሮች እየተሰሙ ነው በሚዲያዎች። ስለዚህ ነግበኔ በማለት ቤታችን እስከሚመጣ ድረስ ባንጠብቅና ሃይማኖትን እስከምትመለስ ድረስ የአቅማችንን አስተዋጽኦ ብናደርግ ብዬ መልዕክት አስተላልፋለሁ።
0: ጥሩ ጥሩ መልእክት ነው። እንግዲህ ሁሉም ህብረተሰቡም ግልጽ ነው፣ ያላችሁበትን ሁኔታ የሚያውቃል። መተባበር ያስፈልጋል። በጣም እናመሰግናለን።
1: እኔም በጣም አመሰግናለሁ።

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ 1-3 ደቂቃዎች ይቀራሉ። ከዛ በፊት ግን ማስተካከያለን። በዜና ስንገልጽ በካኒ ዜና ክፍል ምርጫውን በተመለከተ ከህዝብ ላይ በተካሄደው ግምገማ ሀዳሽታል ራምና ሀጽዮን ተደቲት ያንደንዳቸው 88 ነው ብለን ነበር። ይሄ ስህተት ነው ማረም እንፈልጋለን። በህዝባዊ ግምገማው መሰረት እነዚህ 3 ፓርቲዎች ትላንት ምርጫው ቢካሄድ ኑሮ 5-5 የክነሴት መቀመጫዎችን ያገኙ ነበር ተብሏል። በተረፈ እንግዲህ የጧቱ ፕሮግራማችን ላይ የተጠናቀቀ ነው። 2 ደቂቃዎች አክል ነው የሚቀሩ። በፕሮግራማችን ለተሳተፉት እናንተም ላዳመጣችሁ እንዲሁም ለቴክኒክ ባለሙያችን ሮኔ እንደሃን እናመሰግናለን። ቀን 1 ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ቀን። በጀመርነው ዜማ እንሰናበታለን። በደህና ዋሉ።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዩድጊሜል በአብ ታፍሽን ፔይ በአብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 27 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 20 ቀን 2018 ዓመተ ምህረት ነው። የከሰዓት በኋላው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የፕሮግራም አጠናካሪ ሃና አስፈረው ናት። የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ ስራለም ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር በተለያዩ ርዕሰ ጉዳዮች በስልክ እንወያያለን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለስራ ጉብኝት ዛሬ ወደ አሜሪካ ይሄዳሉ። የእስራኤል መከላከያ ሰራዊት ሀገራችን ከዮርዳኖስ ጋር በምትዋሰንበት ጨውባር አካባቢ ዛሬ ረፋዱ ላይ ሁለት ድሮኖች ተተኩሰው በአየር መቃወሚያ ማክሸፉን አስታወቀ። የአሻር ፓርቲ ሊቀመንበር ጋዲያ ዘንኮት በዮርዳንና ሰማሪያ ቀበሌዎች ደህንነት ጥበቃ ከቁጥጥር ውጭ እንዳይሆን አስጠነቀቁ። ኢራን ለአሜሪካ ጫና የማትሸነፍ መሆኑን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለስራ ጉብኝት ዛሬ ወደ አሜሪካ ይሄዳሉ። ኔታንያሁ በዋሽንግተን ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በተለያዩ አካባቢያዊና ዓለም አቀፋዊ ጉዳዮች ከተወያዩ በኋላ ከሁለት ሳምንታት በፊት ሕይወታቸው ካለፈው ሴናተር ሊንድሲ ግራሃም የቀብር ስነስርዓት ይሳተፋሉ ተብሎ ይጠበቃል። ሴናተር ሊንድሲ ግራሃም የእስራኤል የልብ ወዳጅ ነበሩ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዋይት ሀውስ አቀባበል ሲደረግላቸው በጥርጣሬ ሊሆን እንደሚችል በተጠባባቂው ጦር የሚያገለግሉትና የቀድሞ እስራኤል ጦር የመረጃ ክፍል ኃላፊ የነበሩት አሞስ ያድሊን ገለጹ። አሞስ ያድሊን ከረሽት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ አሜሪካ ወደ ጦርነቱ እንድትመለስ ጠቅላይ ሚኒስትር ኔታንያሁ ይፈልጉ ነበር፣ ይሁን እንጂ አሁን ይህ ሁኔታ ተቀባይነት ላይኖረው ይችላል። ኔታንያሁም እንደ ባለፈው ዓመትና የካቲት ወር 2016 ዓ.ም ትራምፕ ላሳዩቸው ይችላሉ፣ ላይቀበሏቸው ይችላሉ። ፕሬዚዳንት ትራምፕ አሁን ትኩረት የሚሰጡት የሆርሙዝ የባህር ወሽመጥ ክፍት እንዲሆን ነው። ከዚያም በዲፕሎማሲያዊ መንገድ ስኬት ለማምጣት ጥረት ያደርጉ ይሆናል ብለዋል ሜጀር ጀነራል አሞስ ያድሊን። የእስራኤል መከላከያ ሰራዊት ሀገራችን ከዮርዳኖስ ጋር በምትዋሰንበት ጨውባህር አካባቢ ዛሬ ረፋዱ ላይ ሁለት ድሮኖች ተተኩሰው በአየር መቃወሚያ ማክሸፉን አስታወቀ። የእስራኤል ጦር ቃል አቀባይ እንደገለጹት ድሮኖቹ የእስራኤልን አየር ክልል ጥሰው አልገቡም። ድሮኖቹ በተተኮሱበት ወቅት የማስጠንቀቂያ ደወል ተሰምቶ ነበር። ድሮኖችን ማንና ከየት እንደተተኮሱ በመከላከያ ሰራዊቱ እየተጣራ ነው። ከአንድ ሳምንት በፊትም ከሶሪያ በኩል አንድ ድሮን መተኮሱ ይታወቃል። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት የዮርዳንና ሰማሪያ ቀበሌዎች ደህንነት ጥበቃ ከቁጥጥር ውጭ እንዳይሆን አስጠነቀቁ። ጋዲ አይዘንኮት ዛሬ እየተካሄደ ባለው ብሔራዊ የደህንነት ጉባኤ ተገኝተው ባሰሙት ንግግር ጠቅላይ ሚኒስትሩ በጥምሩ መንግስት ስምምነት ምክንያት በዮርዳንና ሰማሪያ ያለውን ደህንነት አስጠባቂ አካል አፈራርሰውታል። ጦሩ ነበር በሉዓላዊነት የሚቆጣጠር፣ ኃላፊነቱን ለሲቪል አስተዳደሩ በጻለል ስሞትሮችና ፖሊስ ክፍሉ ቤንግቪር ሰጥተው፣ በዚህ ምክንያት በአካባቢው ከቁጥጥር ውጭ የሆኑ ነገሮችን እያየን ነው። ሽብርተኝነትን ለመዋጋትና ህግና ደንብን ለማስከበርም አስቸጋሪ ነው ብለዋል ጋዳይ ዘንኮት። ይህ በእንዲህ እንዳለ የክኔሴት አባል ሚኪ ሌቪ በዮርዳንና ሰማሪያ ቀበሌዎች ያሉ የጸጥታ ችግሮችን ለመፍታት የጠቅላላ ደህንነት ጥበቃው ሻባክ ሰፋሪዎችን በቁጥጥር ስር የሚያውልበት ሂደት መመለስ ይገባዋል በማለት ገልጸዋል። የክኔሴት አባል ሚኪ ሌቪ የዮርዳንና ሰማሪያ ቀበሌዎች ፖሊስ አዛዥ ሆነው ማገልገላቸው ይታወሳል። ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት በዮርዳንና ሰማሪያ የሰፈራ ቀበሌዎች ዮርዳንን የሻባክ ድርጅት ማጻር ሚንሃሊ በተባለውና የክስ ፋይል ፍርድ ቤት ሳያስገቡ በውሳኔ ሰጪ አካላት ትእዛዝ መሰረት በቁጥጥር ስር የሚያውልበት ሁኔታ መፈጠር አለበት። ጦሩ ካለበት ብዙ ኃላፊነት አንጻር በዮርዳንና ሰማሪያ የሚያደርገው እንቅስቃሴ ከባድ ነው። ሰፈሮቹ ያሉበትን ቦታ ሁኔታ ማወቅና ለደህንነት ጥበቃ ያለው ሁኔታ ማጤን ይገባል። የተወሰኑ የጎላኒ አሊያም የጻንሃኒ ወታደሮችን በማሰማራት የቦታውን ደህንነት ያስከብራሉ ማለት አስቸጋሪ ነው ብሏል የክኔሴት አባል ሚኪሌቪ። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ያካሄዱት ባለው ምርጫ ጠቅላይ ሚኒስትር ናታኒዮ 8 አዳዲስ አባላትን በፓርቲው እንዲመደቡ ባቀረቡት ሐሳብ ዙሪያ ድምጽ ይሰጡበታል ተባለ። ጠቅላይ ሚኒስትር ናታኒዮ ትላንት ምሽት ለሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ጥሪ ያቀረቡ ሲሆን ወደ ምርጫ ጣቢያዎች በመሄድ 3 የኔን ሐሳቦች እንድትተገብሩ ጠይቃለሁ፣ በሊኩድ ፓርቲ የፕራይመሪ ምርጫ እንዲካሄድ የሚደረግበትን ሁኔታ በፓርቲው ለውጥ ለማምጣትና በምርጫው እንድናሸንፍ አዳዲስ ሰዎችን ማስገባቱን እንድትወስኑ ጥሪ ያቀርባለሁ ብሏል ናታኒዮ። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ድምጽ መስጠት የጀመሩት ከጧቱ 11 ሰዓት አካባቢ ሲሆን ምርጫውም እስከ ምሽቱ 8 ሰዓት ድረስ የሚቆይ መሆኑን ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት ይችላል። በሲድሮት ከተማ አጠገብ በሚገኘው የኢንዱስትሪ መንደር ዛሬ የደረሰውን የእሳት አደጋ ለማጥፋት ጥረት እየተደረገ ነው። ቃጠሎው በአንድ ፋብሪካ የተከሰተ ቢሆንም እስካሁን አደገኛ ኬሚካሎች በቃጠሎው አልተጎዱም፣ በሰው ላይም ጉዳት አለመድረሱ ተገልጿል። የጽዮኒት አዳዲት ፓርቲ ትላንት ባካሄደው ደረጃ ምደባ ምርጫ ሚኒስትር ኦሪት ስትሩክ የሁለተኛ ደረጃን አገኙ። የፓርቲው ሊቀመንበር ሚኒስተር በጻለል ስሞትሪች የመጀመሪያውን ቦታ ሲይዙ ሚስተር ኦሪት ስትሩክ ሁለተኛ፣ ጽቪ ስኮት ሶስተኛ፣ ኦሃድታል አራተኛ፣ ኦሜር ርሃሚም አምስተኛ ደረጃን አግኝተዋል። የጽዮኒት አዳዲት ፓርቲ ሊቀመንበር በጻለል ስሞትሪች በፓርቲው ከአንድ እስከ አስር ባለው ቦታ ሁለት አዳዲስ አባላትን ለማስገባት ይፈልጋሉ ተብሏል። አዳዲስ አባላትን ማስገባት የሚፈልጉት ምዝራኺ የተሰኘውን የማህበረሰብ ክፍል ድጋፍ ለማግኘት ነው ተብሏል። ኢራን ለአሜሪካ ጫና የማትሸነፍ መሆኑን አስታወቀች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ እንዳለው አሜሪካ መቼ ሰላም እንደሚፈጠርና መቼ ጦርነት እንደሚኖር ልትወስንልን አትችልም። ለአሜሪካ ጫና አንሸነፍም። ኢራን የራሷን ደህንነት ለማስከበር የምታደርገውን ጥረት በአስፈላጊው ጊዜ ሁሉ ትቀጥላለች። በዲፕሎማሲያዊ መንገድ እንደምትጠቀምና ለደህንነቷ መጠበቅ እንዲያገለግል ታደርጋለች ብሏል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደህንነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። ፕሬዝዳንት አሻራ እንዳሉት ሶሪያ ከእስራኤል ጋር የደህንነት ጥበቃ ስምምነት ማካሄድ ካልቻለች ሙሉ የሰላም ስምምነት ለማድረግ ጥረት ታደርጋለች፣ ያም ሆኖ የሶሪያን ጥቅም ባስከበረ ሁኔታ ነው ብለዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ49 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ ጨምሯል፣ እስከ ሐሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም ቴላቪቭና ሃይፋ 31፣ በኤርሸባ 34፣ በኤላት 40 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ወርቅነሽ፣ እንግዲህ የእስራኤል የፖለቲካ ሁኔታ እየተሟሟቀ ነው። ምርጫው እየተቃረበ ነው። የተለያዩ ፓርቲዎችም ለራሳቸው ያጠነክረናል እያሉ የሚያደርጉትን ምርጫም እንደቀጠሉ ነው። በጽዮኔት አዳቲትም በሊኩድም ያሉ ሁኔታዎች እንዴት ይታያል?
3: አሁን እንግዲህ የፖለቲካ ፓርቲዎች እንቅስቃሴ እያደረጉ ነው። ቅድመ ምርጫም በሊኩድ ፓርቲ የጽዮኔት አዳርቲት ትናንት የፕራይሜሪስ ምርጫ አካሂዷል። እንዳልከው አንተም በዜና ተመልክተዋል። በሊኩድ ፓርቲ ደግሞ በፓርቲው የውስጥ አሰራር እንግዲህ ያሉትን ደንቦች ለማስተካከል በተለይ ጠቅላይ ሚኒስትሩ ወይም የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ በፓርቲው ለማስገባት ያሰቧቸውን አዳዲስ ሰዎች የእነሱን ቦታ ለመወሰንና በፓርቲው የተለያዩ ደንቦች እንዲወሰኑ ዛሬ ምርጫ ድምጽ እየተሰጠ ነው። እንግዲህ በድምጽ አሰጣጡ ሂደት የእሳቸው ያቀረቡት ሀሳብ ያው ይወሰናል ተብሎ ይጠበቃል። 8 አዳዲስ ሰዎች በፓርቲው እንዲገቡ ጥያቄ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ አንዳንድ የሚቃወሙ የክነሴት አባላት አሉ። ለምሳሌ የክነሴት አባል ዳቪድ ቢታን እንግዲህ ከሚቃወሙት መካከል እሳቸው ስም ይጠቀሳል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅም 3 በጣም ያው በፓርቲው ጥሩ ውጤት ሊያመጡ የሚችሉ ጠንካራ የሚባሉ አዳዲስ አባላት ከ1-10 ባለው ቢገቡ እስማማለሁ፣ ግን ስማቸው እስካሁን ማን እንደሚገቡ አልተጠቀሰም፣ አላወቅንም እነማን እንደሆኑና ከገቡ አይቀር እኔ 3 ከሆኑ በፕራይሜሪዝም ቢመረጡ ሊያሸንፉ ጥሩ ድምጽ ሊያገኙ ይችላሉ ና እስማማለሁ፣ ነገር ግን እንዲሁ ዝም ብለው መሆን የለበትም ማለታቸው ተገልጿል። ብቻ የፓርቲውን የውስጥ ደንብ አሰራር ለመቀየር ዛሬ ምርጫ እየተካሄደ ነው። ሰጠኝ አንተ የምትጨምረው?
2: ያው ከገለጽሽ ዋናው ትልቁ ነገር ጠቅላይ ሚኒስትር ናታንያሁ 8 ሰዎችን ለማስገባት እንግዲህ ከ1-1 እሳቸው ናቸው። ከዛ በኋላ እስካሉት እስከ 29 ባሉ ቦታዎች 3 እያደረጉ ማስገባት ይፈልጋሉ። ከ1-10 ከ10-20 ከ20-30 እንደተገለጸው ያንን የመወሰን ሁኔታ አንዳንድ ለውጦችን የፕራይመሪስ ምርጫም ጉዳይ ጥያቄ ምልክት ነው። እንግዲህ ይካሄዳል አይካሄድ የሚለውም ብዙ አወዛጋቢ ሆኖ የቆየ ነው። አሁን ግን የሚካሄድ ነው መስሎ የሚታየው። ለዛም ሁኔታዎችን ለማመቻቸት ይመስላል። ጥሩ ነው እንግዲህ ባካሄድ ያው በምርጫ የሚወሰን ከሆነ የሊኩድ ፓርቲ ፕራይመሪዝ የማድረጉ ሁኔታም የሚታወቅ ነው። ከሌሎች ፓርቲ በተሻለ መልኩ ልምድ እንዳለው ነው ፕራይመሪዝ በማድረግና እንግዲህ የሚሆነውን ዛሬ እናያለን። ከዛ በኋላ ደግሞ እንግዲህ የፕራይመሪዝ ዋናው ምርጫም ይካሄዳል።
3: አዎ ከዚህ በኋላ እውነት ነው ይካሄዳል። ሌላ ጠቅላይ ሚኒስትር ናታንያሁ ዛሬ ወደ አሜሪካ ይሄዳሉ ተብሎ ይጠበቃል። ከፕሬዚዳንት ትራምፕ ጋርም ተገናኝተው ይወያያሉ ተብሎ ነው የሚጠበቀው። ነገ ነው ይገናኛሉ የሚባለው ማክሰኞ። እንደው የጉዟቸው ዋና አላማ ምን ይሆን ይሆን? ከትራምፕ ጋርስ በምን ጉዳይ ሊወያዩ ይችላል ተብሎ ይጠበቃል?
2: እንግዲህ ዘገባዎች ይወጣሉ። ዋናው የኢራን ጉዳይ ነው መስሎ የሚታየው። ምክንያቱም የኢራን ጉዳይ ያልተቋጨ የቤት ስራ ነው ለእስራኤልም ለአሜሪካም። ምናልባት አሁን ጦርነቱ የዘገየበት ሁኔታ ምናልባት ናታንያሁ እስኪሄዱ እስኪመለሱም ሊሆን ይችላል። ስለዚህ ዋናው የኢራን ጉዳይ ነው ሆኖ ይታሰባል። በዚህ ጉዳይ በኢራን ጉዳይ ይወያያሉ ተብሎ ነው የሚጠበቀው። ግን ሌሎች ጉዳዮችን ደግሞ ለመገናኛው ታር የማይገለጹ ነገሮች ሊኖሩ ይችላሉ። በዋናነት በሁለቱ ሀገራት ግንኙነት በኢራን ጉዳይ ይወያያሉ ተብሎ ይጠበቃል። እንግዲህም ናታንያሁ እንግዲህ ባለ ከ2 ሳምንት በፊት እዚህ ዓለም በሞት በተለዩት ሴናተር የቀብር ስነ ስርዓትም የሚሳተፉበት ሁኔታ ሊኖር ይችላል ተብሎ የሚጠበቃል። በሁለቱ ጉዳዮች ነው እንግዲህ የሚሄዱት የተባለው። በዋናነት ግን ከትራምፕ ጋር ለመገናኘት መሰለኝ፣ እንደውም እኮ ከሁለት ሶስት ሳምንት በፊት ነው ይሄዳሉ ተብሎ የነበረ በተለያዩ ምክንያቶች ዘገየ እንጂ። እና እዛ በኋላ ምን ይሆናል የሚለውንም የኢራን ጉዳይ የሚወሰን መስሎ ነው የሚታይ። ምናልባት በድርድር ውጤት ይመጣ ወይ ይሆን ወይ ወይስ ደግሞ አሁን ትራምፕ ጦርነት አይፈልጉም ይባላል፣ በሰላማዊ ሁኔታ ነገሮችን መጨረስ ነው የሚፈልጉ ይባላል። እና እስራኤል ደግሞ ጦርነቱ እንዲጀመር እና የበለጠ ጥቃት እንዲፈጸም እና የኒውክሌር ተቋሞቿ በሙሉ ኢራን እንዲደመሰሱ ነው የምትፈልግና ከዚህ መሀል ሁለቱ የሀሳብ ልዩነት አላቸው እየተባለም ይነገራል። ግን ከውይይቱ በኋላ የሚኖረው ነገር መቼም ለመገናኛ አውታሮች ቀስ በቀስ መገለጹ አይቀርም። ለጊዜው ግን ያው እንደሚሄዱ ነው የተገለጸው። መጨምር ካለ
3: አዎ፣ ጠቅላይ ሚኒስትር ነታንያሁ ወደ አሜሪካ የሚሄዱበት ሰዓት እንግዲህ ከደህንነት አንጻር ሰዓቱ አልተገለጸም ነው የተባለው። ሰጠኝ ሰዓቱ እንግዲህ እንደሚሄዱ ነው እንጂ የተነገረው በሚስጥር ነው የተያዘ የሚሄዱበት ሰዓት። ሌላው ደግሞ ዘጋቢዎች አብረዋቸው አይሄዱም በአሁኑ በረራ። ያው ያለ ዘጋቢ ነው ያለ ጋዜጠኞች እንደሚሄዱ ነው እየተነገረው። እንዳልከው እንግዲህ ከሚሄዱበት እግረ መንገድ ሊሆን ይችላል። ግን የሴናተር ሊንድዜ ግርሃም ህይወታቸው እንዳለ ለፈ ሁለት ሳምንት ሊሆን ነው እንዳልከው አንተ። ያው የእስራኤል በጣም ጥሩ የልብ ወዳጅ ናቸው። ሁሉም ፕሬዚዳንቱም፣ ጠቅላይ ሚኒስትሩም፣ ሌሎች ሰዎችም ሀዘናቸውን ገልጸዋልና እንደውም በቀብር ስነስርዓቱ መሳተፍ ፈልጋለሁ ማለታቸውን እናስታውሳለን። እንግዲህ አጋጣሚ የሚሆን እግረ መንገድ በዚህ በቀብር ስነስርዓቱ ይሳተፋሉ ነው የሚባለው። ከትራምፕ ጋር ግን ያው እስካሁን ድረስ በኢራን ጉዳይ ብቻ ነው ሊወያዩ የሚችሉት ነው ሲባል ምንሰማው። ግን ጋዜጠኞች አብሮ አለመሄዳቸው የበሩበት ሰዓት እንግዲህ ከግል ደህንነት ከደህንነት ጋር ይሆናል የሚበሩበት ሰዓት እንኳን ግልጽ ያልሆነው። እንደው ግን የሚወያዩ ጋዜጠኛ አብሮ አለመሄዱ የተለመደ አይደለም። ጠቅላይ ሚኒስትር ወደ ሀገር
2: አጭር ጊዜ ነገሮችን አሳቅቶ የመምጣት ሁኔታ ይኖራል።
3: እንደው ምንም ቢሆን በይፋ ከፕሬዚዳንት ትራምፕ ጋር ተገናኝተው ሲወያዩ መቼም እንግዲህ ጋዜጠኛ አብሮ ከሌለ ውይይታቸው ጥብቅና ሚስጥራዊ ሊሆን እንደሚችል ይጠበቃል። ምንድን ነው ግን የእስራኤል በጣም ቁርጥ ውሳኔና ኢላማ የሚባለው በኢራን የኢራን አስተዳደር መውደቅ አለበት፣ አስተዳደር ለውጥ መምጣት አለበት በሚለው አቋም እስራኤል አሁንም እንደጸናች ነው። ይሄን የማድረግ ጽኑ ፍላጎት እንዳለ ነው የሚገለጸው። አስተዳደሩ ደግሞ ውደቅ ተብሎ ወይም በምርጫ አይደለም የኢራን አስተዳደር ሊወቅ የሚችለው አልሆነም። አዎ በዛ መንገድ እንኳን በዛ በዚህ ትልቅ ጦርነትም አልሆነም እስካሁንና እንደዚህ ይባላል። እንግዲህ ትራምፕ ጋር ምን ይመክሩ ይሆን? እንዳልከው በጊዜ የሚፈርደው ጉዳይ ነው።
2: የኢራን ጉዳይ አሁን ይውደቅ እንደዚህ ሰንጠቅ ምናምን የሚለው የሚደረግ ነገር መስሎ አይታይም። ምክንያቱም ኢራን አሁን ካለችበት ሁኔታ አስተዳደሩም እንደገና እየተጠናከረ ነው የሄደ። ምናልባት ግን በስምምነትም ቢሆን የኒውክሌር ተቋሞቿን የምታቋርጥበት ሁኔታ ካለ ጥሩ ነው እንላለን። እስኪ የሚሆነው እናያለን። ሌላው በዮርዳንና ሰማርያ ያለ ቀበሌዎች እንግዲህ የጸጥታው ሁኔታ እየደፈረሰ እንደሆነ በጣም ችግር እንዳለ ይነገራል። እንዴት ነው
3: በዮርዳንና ሰማርያ? እንዳልከው በጣም አስቸጋሪ ነው ያለው ሁኔታ። ግን አሁን ደግሞ ከምን ጊዜውም በበለጠ ሁኔታ አስቸጋሪ ያደረገው በዛ አካባቢ የሚኖሩ በሰፈራ ጣቢያዎች የሚኖሩ ይሁዳውያን እንዲሁ ተሰባስበው ወደ ፍልስጤማን መኖሪያ ሰፈሮች በመግባት አደጋ ያደርሳሉ። ፍልስጤማን ደግሞ ተሰባስበው እንዲሁም አደጋ ያደርሳሉ እና የሆነ የእርስ በርስ ግጭቱ ከምን ጊዜውም በላይ እየተባባሰ እንደሄደና የእስራኤል መከላከያ ሰራዊት እንግዲህ በአካባቢ የሚኖሩ ወታደሮች ጣልቃ ይገባሉ ነው በፍልስጤማን በኩል ያለ አቤቱታ። ጣልቃ ይገባሉ፣ ለይሁዳውያን እገዛ ያደርጋሉ ነው። በመከላከያ ሰራዊቱ በኩል ደግሞ ነዋሪዎች በይሁዳና ሰማርያ ሰፈሮች የሚኖሩ ይሁዳውያን ወደ ፍልስጤማን ሰፈር ችግር ለመፍጠርም ሆነ ሲገቡ አይታወቅም፣ ወይም ደግሞ በሚጎበኙ አካባቢዎችን ጉብኝት ለማካሄድ የሚሄዱ ጎብኚዎች ለመከላከያ ሰራዊቱ አያሳውቁም እና እንዲሁ አደጋ ሲደርስባቸው ያው በአካባቢው ያለ የጸጥታ አስከባሪ ያው ያን ለማረጋጋት ሩጦ ይደርሳል። በዛ ሁኔታም የሚፈጠረውን አደጋ እያየን ነው። የሽብር ጥቃት፣ የህይወት መስዋዕትነት መክፈል፣ ሌላም ሌላም እና ይሄ ነገር ተባብሶ እንደመጣ ነው እየተነገረ ያለው። እንደው ሰጠኝ አንተ የምጨምረው ነገር
2: ያው አሁን እንግዲህ ጸጥታ የሚያስከብረው አሁን በዋናነት ይሁዳና ሰማርያ ቀበሌዎችን የሚቆጣጠረው መከላከያ ሰራዊቱ ነው። መከላከያ ሰራዊቱ ደግሞ እንዳይቆጣጠር አሁን በጥምር መንግስቱ ያሉት በተለይ እንደ በጻለል ስሞትሮች ያሉት ሚኒስትሮች በዛ አካባቢ የሰፈራ ቀበሌዎች እንዲስፋፉ ይውዳን ወጣቶች እንደፈለጉት እንዲሆኑ ያደረጉ ነው የሚሉት ጭቶች ይቀርባሉ። ስለዚህ መከላከያ ሰራዊቱ በፊት ሲያደርገው እንደነበር ያ እድል መሰጠት አለበት ነው የሚል ፍልስጤማውያንም ሆኑ ይውዳንም ሆኑ ጸጥታ ካደፈረሱ ችግር ከፈጠሩ ህግ ፊት መቅረብ አለባቸው። ይህ ጉዳይ ተደጋግሞ የተነገረ ነው እና በዛ አካባቢ ስርዓት አልበኝነት መስጊዶች የሚቃጠሉበት ቤቶች የሚቃጠሉበት ዜጎች የሚጎዱበት ሁኔታ መቆም አለበት። ህግ አስከባሪ ከሌለ ነገ ከነገ በኋላ ሌሎች የጦር መሳሪያ ይዘው ትጥቅ ይዘው ሌላ እንቅስቃሴ የሚያደርጉበት ሁኔታ ሊፈጠር የሚችልበት ሁኔታ ስለሚኖር ስለዚህ የእስራኤል ደህንነት ጥበቃ አካላት ያንን አካባቢ መቆጣጠር አለባቸው። መንግስትም ጠበቅ ያለ ውሳኔ ማስተላለፍ አለበት እንጂ የተፈራ ቀበሌዎችን ለማስፋፋት ሲባል ሰላምና ደህንነት መደፍረስ የለበትም እና አንዱ እየፈለገው እንደደ ከፍልስጤሞች ሰፈር ወይም ፍልስጤሞች ከይሁዶች ሰፈር እየመጡ ችግር የሚፈጥሩበት ሁኔታ መቆም አለበት። ካልሆነ ስርዓት አልበኝነት ይሰፍናል ዞሮ ዞሮ ለሌላው አካባቢ ይተርፋል እና ይሄ በጣም ትልቅ ቦታ ሊሰጠው የሚገባ ነው።
3: አዎ ትኩረት የሚሰጠው ጉዳይ ነው። እንግዲህ ወደፊት በሰፊው እንወያይበታለን። ወደ ሳምንታዊ ፕሮግራማችን እናልፋለን። ኢስራኤልን ፕሮግራም

0: كسرى عالم بزي بروغرام باسرنا بسراتنيا مكاكل كهجان صاريا اللون مبتنا قديتا انديهم بسرى عالم ياللون هيدتنا قربالن ازغاجنا قرابي ورقنشتي
1: سلام تنست لنيت كبراتشو فارما جونشاتشن اندمن سنبتاتشولن بزاريو پروغراماتشن سلا عقال قداتن يانت ويم نهوت كلاليت اننگا قرالن عقال قداتن يانت بعد اقام كنيات ويم بتفترو ሊከሰት ይችላል የቢቱ አክሎሚ ወይም ብሔራዊ ዋስትና መስሪያ ቤት ለአካል ጉዳተኞች የሚሰጠውን ዕውቅና እርዳታና እንክብካቤ በተመለከተ በአሽዶድ ቢቱ አክሎሚ መስሪያ ቤት ባለሙያ ከሆነችው ከወይዘሮ ሳራ ባሩክ ልጅሻል ጋር ሙያዊ ማብራሪያ እንድትሰጠን ከሷ ጋር እንወያያለን ሳራ ስልክ መስመራችን ላይ ናት ወደሷ እናልፋለን ጤና ይስጥልን ወይዘሮ ሳራ ባሩክ ልጅሻል እንደምን ዋልሽ
2: ጤና ይስጥልኝ ወርክነሽ እንደምን ዋልሽ ጤና ይስጥልኝ ለአድማጮቻችን
1: ሰላም ነን እግዚአብሔር ይመስገን ሳራ ስለምትሰጪን ሙያዊ ማብራሪያ ከልብና መሰግናለን
2: እኔም ማመሰግናለሁ
1: ዛሬ በመግቢያዬ ለመግለጽ እንደመከርሁት በንሁት ክላሊት ወይም በአካል ጉዳተኞች ጉዳይ ነው ምንነጋገረውና አንድን ሰው ንሁት ክላሊት ነው ተብሎ በቢቱ አክሎሚ መስሪያ ቤት ዕውቅና እንዲሰጠውና አስፈላጊውን ክፍያም እንዲፈቀድለት የሚያደርጉ ሁኔታዎች ምንድናቸው?
2: እንግዲህ አንድ ሰው በጤና ምክንያት ጉዳት ደርሶብኛል ብሎ ደርሶበትም ከሆነ ቢቱ አክሎሚ ክስ ለማቅረብ እንግዲህ ፎርሙን መሙላት አለበት ማለት ነው። ያን ፎርም በጥሩ ሁኔታ በደንብ መሙላት አለበት። በተለይ ያለ ምንም መሳሳትና ያለ ምንም ማለፍ የፎርሙ ቁጥር ለአድማጮቻችን ግልጽ እንዲሆንላቸው ለምን በንሁት ክላሊት ስር የተለያዩ ብዙ ፎርሞች ስላሉ ከዚህ የፎርሙን ቁጥር ለጠቅስልሽ ፈልጋለሁ። እሱም ቤት ላሜድ 7801 ይባላል። ይሄንን በኢንተርኔትም ሆነ በውጭ ካለው የፎርሞችም ሆነ ከሲወስዱ ይሄን በደንብ 7801 ሚሊዮን ቁጥር በማየት እሱን ወስዶ በደንብ ሙላት ያስፈልጋል ማለት ነው። ከዛ የህክምና መረጃዎችን የበሽታውን አይነትና ክብደት የሚተነትኑ ብዙ አይነት የሚወስዷቸውን በበሽታው ምክንያት የሚወስደውን እና የሚጠቀመውን የህክምና እንክብካቤም ሆነ ተጨማሪ ሌላም ካለ ሁሉንም በደንብ ሰባስቦ ለምሳሌ እንደ አላድል ጽሉም ሲቲ ኤምአርአይ ኡልትራሳውንድ ያደረገው ነገር ሁሉ ካለ እሱነን ሰባስቦ አብሮ ማቅረብ ያስፈልጋል ማለት ነው። ዋናው ነገር እንግዲህ ፎርሙ መሙላት ብቻ ሳይሆን መረጃዎችን ማቅረቡ በጣም ጠቃሚ ነው። በዚህ በበሽታው ምክንያት የተደረገለትን የመርመሪያ ውጤቶች በሙሉ ሰባስቦ አብሮ ማግባት አለበት ማለት ነው። የጤና ችግር የደረሰበት ሰውዬ እንግዲህ የንሁት ክላሊት የሚጠይቀው ማለት ነው። ሰትዮም ልትሆን ትችላለች። ከዛ ፊት ስራ ሲሰሩ ቆይተው ከስራ ላይ ያሉ ከሆነ ይሄ አደጋ የደረሰባቸው የችግር የጤና ችግር የደረሰባቸው ከስራ ቦታ ከፎርሙ ጋር የተያያዘ ገጽ አለ። ከስራ ቦታ ማስሞላት አለባቸው። ስንት በአመት ተኩል እንግዲህ ከዛሬ ወደ ኋላ ብለው አመት ተኩል ውስጥ የነበራቸውን ደሞዝ እንዲሞላላቸው ያስፈልጋል። ከሌላቸው ትሉሽ መጨመር ይችላሉ። 16 ትሉሽ የወር ደሞዝ በመጨመር ወደ ቢቱ አክሎሚ ማስገባት አስፈላጊ ነው።
1: እንግዲህ ፎርሙን አሰሩ ከሞላላቸው ትሉሽ ማስቆረቱ በተጨማሪነት ያስፈልጋል ወይስ ፎርሙ ከሌለ ነው የ16 ወር ትሉሽ የሚያቀርቡ?
2: ፎርሙ ከሌለ የ16 ወር ትሉሽ ከሌለ ፎርሙን አሰሪው እንዲሟላላቸው መጠየቅ አለባቸው።
1: ይሄን ፎርም ያልሽን አሁን ቅድም የጠቀሽዋል ቤት ላሜድ 7801 ወይም 7801 የተባለ ፎርም ነው ያልሽን። ይሄ ነው ፎርሙ የሚሞላው ወይስ
2: ከዚህ ጋር ያለ ፎርም ነው የተያዘ ነው?
1: ከዚህ ጋር የተያዘ ፎርም ነው። እንግዲህ አንድ ሰው አሁን የተናገር ነው ስራ ለሚሰሩ ሰዎች
2: ስራ ላይ ያሉ የታመሙ ሰዎች በበሽታ ሌላ በሽታ ከስራ ጋር ግንኙነት የሌለው በሽታ ለታመሙ ሰዎች ነው።
1: የግል የጤና ችግር ማለት ነው።
2: የግል የጤና ችግር ትክክል።
1: ኦኬ። ይሄን ፎርም ሞልተው ወደ ቢቷ ለሚሄዳሉ
2: ወደ ቢት ወህሎ የሚመጣው በእጅ መስጠት ይችላሉ፣ በፖስታ ሰጥተን ማስገባት ይችላሉ። አለ አይደለ ለራሳቸው አመች በሆነ መንገድ አመጣው ወደ ቢት ወህሎ መላክ ይችላሉ ማለት ነው፣ ማስገባት ይችላሉ። ከዚህ ሌላው አንድ ነገር ባለፈው ጊዜም እንኳን ተነጋግረንበታል፣ ግን ለአድማጮቻችን በላስታውስ የምፈልገው ነገር ቢኖር ያድም ካቬኔት የሚባለው አላደለ ኮሃቤት 2496 በመደወል በነጻ ብዙ እርዳታዎችንና ብዙ ማብራሪያዎችን ስለሚሰጡ እነሱ ከበነሱ መጠቀም በጣም ጠቃሚ ነው ብዬ አስባለሁ። ለማንኛውም እነሱን መጠየቁ በጣም ሰው ይሆን አላደለ የሚያስፈልጉትን ነገሮች በደንብ ሊያስረዱ ስለሚችሉ ከነሱ ጋር መወያየቱ በጣም ጠቃሚ ነው። እርግጥ ይሄን ስል አላድር ከባድ ችግር ያለባቸው ምንም ላስፈልጋቸው ይችላል። አበልቀ ትንሽ የተለያዩ ችግሮች ያሉባቸው ለምሳሌ አንድ ሰው የወገብ በሽታ ያለው፣ ስኳር በሽታ፣ የደም ግፊት በሽታ ያለው ከሆነ የተለያዩ በሽታዎች ካሉት ሁሉንም በአንድ ላይ አርጎ ለማያያዝና በሚያስፈልጉት ነገሮች ወደ ቢቶህ መልወም የሚያስፈልጉት ነገሮች ለማቅረብ እነሱ ይረዳሉ ማለት ነው። ምን አይነት ፎርሞችና ምን አይነት ምርመራዎችን ማድረግ እንዳለበት ራሳቸው እነሱ ይረዳሉ ማለት ነው። እና ይሄንን በእነሱ መጠቀሙ ጠቃሚ ነው ብዬ አስባለሁ።
1: አዎ በርግጥ አሁን ያድም ካቬኔት በርግጥ እንግዲህ ዘመናችንም ምናውቀው ምንም ወላጆቻችን ታላላቅ ሰዎች ሊቸገሩ ቢችሉ የማክሸብ የኮምፒውተር አጠቃቀም የማያውቁ ሰዎች ግን ዞሮ ዞሮ አብዛኛው ነገር እዚህ ጋር የተያያዘ ነውና ሚችል ሰው ቢሞክረው መልካም ነው ነገሮችን ለማቃለል። ጥቅሙ ምንድነው አሁን እንደገባኝ ያንድ ሰው ከሚመላለስ ከሚደክም ምን ነገር ማቀርብ እንዳለበትም አስቀድሞ ያውቃል።
2: ትክክል። ጭማሪ ምርመራ ማድረግ ካለበት ምን ጭማሪ ምርመራ አድርግ ብለው ይልኩታል። ለምን ከዛ የሚቀመጡትም ዶክተሮች ናቸው። ከያድም ካቬነት የሚቀመጡት ዶክተሮች ስለሆኑ እንደ በሽታው አይነት ምን አይነት ጭማሪ ምርመራ እንዳለበት ሊነግሩት ይችላሉ ሰውየውን።
1: ስለዚህ ያው በነጻ ጥሩ ምክርም ያማክሩ ድርጅቶች ናቸው ማለት ነው።
2: አዎ በነጻ ጥሩ ምክር
1: ያው ያስፈልጋሉን ምክር። አዎ በጣም ጥሩ ነው። አድማጮቻችን በዚህ ሂድል በተጠቀሙበት ጥሩ ነው። ቁጥሩ ኮሃቢት 2496 ወይም ኮሃቢት 2496 ነው። ያው እንግዲህ በዘመኑ ያመጣውን ነገር መጠቀም ነው ያለብን። አንድ ሰው ሁለት ሰው በየመስሪያ ቤቱ ለማግኘት መሯሯጥ በጣም ብዙ ጊዜ ይወስዳል። ስልክ ደውሎ ግን ባጭሩ ይሄን ነገር ለመረዳት ብዙ ጊዜ ላይ ወስድ ይችላል። እና በእንደዚህ አይነት አማራጮች መጠቀም መቼም ጥሩ ነው እንላለን በዚህ አጋጣሚ።
2: ትክክል።
1: ጥሩ እንግዲህ ያው የጤና ችግር ያለባቸው ሰዎች ለቢቷ ሎሚ እንዴት አይነት ክስ እንዴት ማቅረብ እንዳለባቸው ምን አይነት ማስረጃዎችን ማቅረብ እንዳለባቸው ነው እየተነጋገርን ያለ ነውና ከባድ ችግር ያለባቸው ሰዎች ከአካል ጉዳት ጋር ተያይዞ ቢቷ ሎሚ የክሱን ሁኔታ የክሱን ሂደት ሊያሳጥርላቸው ይችላል፣ ሊያቀላጥፍላቸው ይችላል፣ ወይስ እንደማንኛውም ሰው ነው ተራ ጠብቀው የክሱ ሂደት የሚጨርስላቸው?
2: እንደዚህ ትልቅ ችግር ያለባቸው አንዳንዴ እንደውም ሐኪም ቤቱ ይልኩላቸዋል። እነሱ በደንብ ከዛው ነው የሚሞሉላቸው። ኦቭዲም ቶጽ ያለም አሉ። ከዛው ፎርሙን ይሞሉላቸዋል። እነሱ ይልኩላቸዋል። ወደ ቢትዋህ ደግሞ ቀጥታ ይልኩታለኝ የሚያስፈልጉ ነገሮችን ጨምረው። ስለዚህ ከቢትዋህ ደግሞ ያለ ዶክተር ሁኔታውን አይቶ ያለ ምንም ጥሪ ይወሰንላቸዋል። እነዚህ በጣም ከባድ በሽተኞች ማለት ነው።
1: ቢትዋህ ሎሚ መስሪያ ቤት ያው ጥሩ ትብብር ያደርግላቸዋል ነገሩን ባጭር ጊዜ ለመጨረስ።
2: ትክክል። አዎ ባጭር ጊዜ ምንም አንዳንድ ጊዜ ብዙ ጊዜ የሚወስደው አየሽ ወደ ኮሚቴ ለመጥራት ሲባል ነው። ከዚህ ግን ኮሚቴ ስለማያስፈልገው ለእንደ የምርመራው ውጤት ታይቶ ስለሚሰጥ በቀጥታ ይቀበላሉ፣ ወዲያውኑ ይቀበላሉ።
1: ከምርመራ ውጤቷ አንጻር ያው እርግጠኛ የሆነ ነገር ነው ማለት ነው።
2: አዎ እርግጠኛ የሆነ ነገር ስለሆነ ይግበደው ይቀበላሉ።
1: ሌላው እንግዲህ ከአካል ጉዳተኛነት ጋር ተያይዞ ጊዜያዊና ቋሚ የሆኑ ችግሮች አሉ። ጊዜያዊ የአካል ጉዳተኛነት ክፍያ ወይም ቋሚ ሊሆን የሚችልበት ማጋጠሚያ አለ። ምንድን ነው ልዩነታቸው እነዚህ?
2: ኬን ዝማኔት በከቧ ኬን እንግዲህ አንድ ሰው ንቁት ክላል ሲጠይቅ እና ባመጣው እንዳልነው እንግዲህ ባመጣው የሕክምና መረጃ መሰረት ስለሚወሰን ቋሚ እና ጊዜያዊ የሚወስነው የጤናው ጉዳይ ነው፣ ያላቸው ችግር ጉዳይ ነው። ስለዚህ ቋሚ የሚቀበሉት ቋሚ የሚቀበል ይሄ የነቀርሳ የሰርታን በሽታ የታመሙ ከዚህ በሽታ የመውጣት እድላቸው አነስተኛ የሆኑ የኩላሊት በሽታ ያላቸው ኩላሊት በሽታ እንግዲህ ዲያሊዛ የሚያደርጉ ከሆኑ ደንቆሮች መስማት የማይችሉ ከሆኑ እድሜያቸው ከፍተኛ የሆኑ ወደ ጦሬታ የቀረቡ እድሜያቸው ወደ ጦሬታ የቀረቡ ከዛ ከበሽታው የመውጣትና ስራ ፈልጎ የማግኘት እድላቸው አነስተኛ የሆነ እነዚህ ቋሚ ይቀበላሉ ማለት ነው። ከዛ ጊዜያዊ የሚቀበሉ በሽታውም ጊዜያዊ የሆኑ የመዳን እድል ያላቸው ምርመራ ላይ ወይም ደግሞ አለ አይደለ ለምሳሌ አለ በሽታቸው ከዛ ጊዜው የተቀበሉት እንደገና አለ አይደለ ጊዜው የሚቀበሉት የበሽታው አይነት ታይቶ ነው። እና በሽታው እንግዲህ ጊዜው ሊሆን ለምሳሌ አንድ ሰው እግር ሰብሮ ከሆነ እግሩን የሰበረበት ግማሽ አመት ሊቀበል ይችላል። ከዛ በላይ እንደገና ሊታይ
1: ከሆነ ሰው እግሩን ተሰብሮ ከሆነ
2: አዎ ምሳሌ ነው መሰጠሽ እንግዲህ እግሩ ተሰብሮ ከሆነ በእግሩ ምክንያት መስራት ካልቻለ መሄድ ካልቻለ ለዛው ጊዜው ይሰጠዋል። እና ከዛ ከግማሽ አመት ወይም ከአመት በኋላ እንደገና ተጠርቶ የምርመራ ውጤቶችን ይዞ መጥቶ እንደገና ይታያል። የሚገባው ከሆነ ጭማሬ ይቀበላል፣ የማይገባው ከሆነ ደግሞ በዛ ያልቃል ማለት ነው።
1: ክፍያው ይቀጥላል ክፍያው ይቀጥላል ወይስ ሊቋረጥ ይችላል? ሚድን ከሆነ
2: የተለያዩ በሽታዎች አይነት አለ እንግዲህ ለምሳሌ እግር ሰበረ ስለዚህ እግሩ ደህና ከሆነ ሊያቋርጥ ይችላል። ሌላ ደግሞ አለ አይደለ የሰርታን በሽታ ያላቸው እነሱም ጊዜያዊ ይቀበላሉ ለአመት። ከአመት በኋላ ምርመራቸውና ሁኔታቸውን ያለ አይደለ የሚገባውን የህክምና እንክብካቤ ጨርሰው ደህና ከዳኑ ያቋርጣል። ግን የሚጨምር ከሆነ የሚቀጥሉ ከሆነ ይጨምራል ማለት ነው።
1: ጥሩ። ዋው እንግዲህ ጊዜያዊና ቋሚ አካል ጉዳተኛነት ክፍያ አይነት ነው ያየ ነው። ሌላው ስራ እየሰሩ ከቢቷ ህሎሚ መስሪያ ቤት ተጨማሪ ክፍያ መቀበል ይቻላል ወይ? የዚህ የኪስማት ንሁት ወይም የአካል ጉዳተኛነት ክፍያ መቀበል ከተቻለስ ምን ያህል ነው እነዛ ሰዎች ስራ የሚሰሩት ምን ያህል ነው የሚቀበሉት?
2: እንግዲህ አንድ ሰው ከቢቷ ህሎሚ ንሁት ክላሊት እየተቀበለ መስራት ከቻለ መስራት ይችላል። እንግዲህ አለ አይደለ የሚሰጠው ቢቷ ህሎሚ የሚሰጠው ደረጃ አራት አይነት ደረጃዎች አሉ። አንደኛው አነስተኛው 60% ነው። ከዛ ሁለተኛው 65% ነው። ሶስተኛ 74%። ከዛ ከ75% በላይ የሆኑ ያው አንድ ናቸው ማለት ነው። እና አንድ ሰው እንግዲህ ደረጃው የተወሰነለት ደረጃ 60% ከሆነ እስከ 8200 ድረስ ሰርቶ ማስራት ይችላል ማለት ነው። ይሄ ስል እንግዲህ 8200 ስል ባንክ የሚገባው አይደለም፣ ብሩቶ ነው ማለት ነው።
1: አጠቃላይ ሳይቀናነስ ደሞዝ ለሚጻፈው።
2: አዎ። ከዛ 65% ያለው እስከ 7900 ድረስ ሸቀል ድረስ መስራት ይችላል። 74% ያለው 74% ደረጃ 7000 እስከ 7448 ሸቀል መስራት ይችላል። ከ75 በላይ ያለው 3941 ሸቀል ድረስ መስራት ይችላል ማለት ነው። ለምን እያንዳንዱ አለሽ ደረጃው እየተለያየ የሚሄደው እንደ ሰውየው ሁኔታ ሲሆን ለገና ደረጃው ከፍ ባለ ቁጥር ቢቷሮ የሚከፍለው ክፍያም ከፍ እያለ ነው የሚሄድ እና የስራው ገደቡም እየቀነሰ ይሄዳል ማለት ነው።
1: ስለዚህ ያው በሚሰጠው አኩዝ ወይም ፐርሰንት መጠን ነው ማለት ነው የሚሰራው
2: ክፍያ መስራት የሚችለው ትክክል።
1: እሺ፣ ወይዘሮ ሳራ ባሩክ ልጅሻል በአሽዶድ ከተማ የቢቷ ህሎሚ መስሪያ ቤት ሰራተኛ፣ ስለሰጠሽን ሙያዊ ሰፊ ማብራሪያ ከልብ እናመሰግናለን።
2: በጣም እኔም ከልብ አመሰግንሻለሁ ወርቅነሽ።
1: መልካም ቀን።
2: እኔም አመሰግናለሁ። መልካም ቀን።
1: ሰላም። የተከበራችሁ አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን አሁን ወደ ውይይት እናልፋለን። ወርቅነሽ አቶ አዲሱ ገሰሰ በስልክ መስመራችን ይገኛል። ጤና ይስጥልን አቶ አዲሱ። ሄሎ
1: ኬን።
0: ጤና ይስጥልን እንደምን አለ?
1: ጤና ይስጥልን እንደምን ዋላችሁ? ሬዲዮን ሰራተኞች ወርቅነሽም እንዲሁም አንተ እንዲሁም ባልደረቦቻችሁና አድማጮቻችን እንደምን ዋላችሁ?
0: ደህና ነን
2: እግዚአብሔር ይመስገን። እሺ
0: ስራን በተመለከተ በተለይ ከውጭ ሀገር ዜጎች ጋር በተያያዘ አስተያየት አለኝ ብለህናል።
1: አዎ እንግዲህ በጣም የሚገርመው ነገር እኛ ዜጋ ተብለን ከዚያች ሀገር ወደዚች ሀገር ሀገራችን ብለን ስንመጣ ያው ሰርተንም በልተንም ልጅ አሳድገንም ቤት ገዝተንም ለማለት የመጣንና ሀገራችን ብለን የመጣን ሰዎች እንላለንና እዚያም በሰራነው ልክና በለፋነው ልክ ግብር እየከፈልነ የሀገሪቱን ገቢ እየከፈልነ እያጠናከርነ የተቀመጥነ ሰዎች ነንና ቤት ገዝተን በመሽካንታ በዳ እንዲሁም ያርኖራው ውሃው መብራቱ
0: የታወቀ ነው። ችግሩ ምንድን ነው? ወደ ችግሩ
1: እሱን እያደረግነ ያለን ሰዎች እየተጣልነ ነው። ምክንያቱም በጣም ከባድ ነው። አሁን በየስራ ቦታው ላይ ያለ እነዚህ እንትኖች ታይላንድ

0: ሶስት ዓመት የሰራሁበትን ተነጥቄ እኔና እኔን መሰለች ጓደኞቻችን ቃብላኑ ነጥቆ ለነሱ ሰጣቸው። እኛን ይኸው ወደ ውጭ አድርጎናል ማለት ነው። ይኸው ሁለት ወር ሆነን ስራ ከፈታን። ሌላው እንዲሁ በተጨማሪ ሌሎቻችን ሴቶች እህቶቻችን ስማርቶች የሚጨምቁ መከራቸውን የሚያዩ እህቶቻችን ሁሉ በእነሱ እንትን ተብሎ ሁሉም ሰው አንዱን ማቆም የነበረውን ማቆም እነሱ በመቀየር እያዘዋወሩ እየሰረች በተለይ ሶረቃ ሆስፒታል ላይ በጣም የባሰ ችግር ተባብሷል። እሱን የያዘው ድርጅትና መሳሰሎቹ ድርጅቶች እነዚህ ቃብላን የሚባሉት እየተጫወቱብን ነው። እኛ ኢትዮጵያውያኖች በእርግጥ ካልተ ትምህርት ብዙም ገጠሮች ኢትዮጵያ ገጠር የነበርነ ሰዎች ሰርተን ቅጠል ጠርገን አቧራ ጠርገን ሴቶች ሴቶቻችን ቆሻሻ ጠርገው ሽንት ቤት ጠርገው ነው የምንጠቀመው እንጂ ሌላ እንደ ሌሎች ሀገሮች ተምረንና ቢሮ ላይ የምንውል ሰዎች አይደለንም። ይህም ባለበት በጣም እየተቸጋገርነ ስራ በስራ ምክንያት አሁን የምንከፍለው መሽካንታ የምንከፍለው ሁሉ እየቸገረን መጥቷል። ማህበራዊ ኑሮ የቤተሰብ ሰርግ ያደርጋል፣ ባር ሚጽዋ ያደርጋል። ያን እንደ ማህበራዊ ኑሮ እና እንደ ልምዳችን እንደ ባህላችን ማድረግ ሁሉ ከማንችልበት ቦታ ላይ ደርሰናል እና በጣም እየከበደን መጥቷል። እንዴት እንደምናደርግ ግራ ገብቶናል። በተለይ አንዳንድ ሽማግሌዎች አሉ በእኛ በኩል የሚንገላቱ ከየት ሀገር ጠዋት 4 ሰዓት ተነስተው እስከ 6 ሰዓት ተጉዘው 6 ሰዓት ስራ ጀምረው 8 ሰዓት ለመስራት 2 ሰዓት ጨርሰው እንደገና 10 ሰዓት ነው የሚገቡ። ተመልከት፣ 4 ሰዓት የወጡ 10 ሰዓት እቤታቸው አይደርስ 12 ሰዓት። እነዚህ ትላልቅ ሽማግሌዎች መከራቸውን የሚያዩ ምናልባት ትንሽ ተጦረታ ሲወጡ ጉልበት ጤና ያላቸው ወይ ጉልበት ያላቸው ትንሽ እንጠንክረን ለቤታችን መጨመሪያ በበለጠ በኢትዮጵያ በስራ በጎንደርና በአዲስ አበባ ልጆች አሏቸው፣ ቤተሰቦች አላቸው። ለእነሱ ለመርዳት ሲባል
1: ይቀጥራል የታወቀ ነው። አቶ አዲሱ፣ በቤርሸባ ከተማ ብቻ ሳይሆን ይሄ ችግር በመላ እስራኤል ሀገር ነው። የትም በከተማ አክሻ አሁን ብንሄድ በየሱቁ በገበያ መደብር በተለያየ ቦታ አዳዲስ የውጭ ሀገር ሰራተኞች ነው የሚገኙት። የሚገርመው ቋንቋም አይችሉም፣ ኢብራይስት አይችሉም አብዛኞቹ። እንደው ትንሽ አንዳንድ ቃል ካልሆነ በስተቀር እንግሊዝኛም ደግሞ ብዙዎቹ አይናገሩም። እና ያው በራሳቸው ቋንቋ አድርጎ ያሏቸው ነው የሚሰሩ
0: ያየሁት። ይኸውልሽ ወርቅነሽ፣ እንዲህ ነው ሲያደርጉ ያየሁትኝ። የእኛዎቹ እስራኤሎቹ በኢብራይስጥ ይነግሯቸዋል፣ ለእነሱ ቴሌፎን ይልኩላቸዋል። የእነሱ ቴሌፎን ተርጉም በራሳቸው ቋንቋ ሲተባበሩ
1: በዚህ መንገድ ነው። ለማንኛውም በእኛ ማህበረሰብ ላይ በአጠቃላይ በእስራኤሉ ማህበረሰብ ላይ ችግር አለ። ይሄ ነገር በኢብራይስጥ ሬዲዮ ጣቢያም ስለሚነሳ ነው፣ በእኛ ብቻ አይደለም ይነሳል። ይህ ችግር አለ።
0: እነሱ በእነሱ በተነሱበት እኛ ቋንቋውን ስላልቻለ እኔ በእኛ በኩል ያለውን ያየሁት። ምክንያቱም ይኸውልሽ ሌሎች ሀገሮች ሰልጥነው ለምሳሌ ሩሲያ የመጡ ሰዎች ሰልጥነው ተሎ ብሎ ቢሮ ነው የሚከፍቱ፣ ተሎ ብሎ ገበያ ነው የሚያደርጉ። የበለጡት የቀን ስራ አይሰሩም፣ እያየናቸው ነው። በፐርሰንት ነው። እኛ ግን በጠቅላላ የእኛ ህዝብ ግን
1: ዝቅተኛው ማህበረሰብ ይጎዳል። ምንም ጥያቄ የለውም።
0: በስተቀር ሁሉም የቀን ሰራተኛ። በተለይ የሚያሳዝኑኝና የሚቆጨኝ ሽማግሌዎች እንዴት ያን ያለ የአራት ሰዓት መንገድ በነፃ ሂደው
1: እንግዲህ መፍትሄውን ምን ይደረግ ነው? ችግሩ አለ። አቶ አዲሱ እውነት ነው፣ በጣም ይሄ ችግር ቀላል ነገር አይደለም። ሰው ለዕለት ዳቦ እስከሚያጣበት ጊዜ ሊደርስ ይችላል። እንግዲህ ካልሰራ የት ያመጣል? ከባድ ነው። የቤተሰብ ኃላፊ በማሽካንታ የሚከፍል ሌላም። አሁን ታይላንድ ብቻ ሳይሆን ከህንድም ዛንዚባር የተለያዩ የእስያ ሀገሮች ነው እየመጡ እየሰሩ በስራ እየተሰማሩ ያለ። ከአፍሪካም የማምጣት እቅድ አለ መሰለኝ። እንደውም ለወደፊቱ ግን ችግሩ ሊፈታ ይገባል። እንደው በሰው ኃይል ብቻ ሳይሆን
0: አድርጋ አላውቅም። አሁን ይገርምሻል፣ እንዲያው በኢንፎርሜሽን ደረጃ ሶረቃ የሚባል ትንሽ የሚያስተነፍስ በእኛ በኩል ችግርም እግዚአብሔር ምስጋና ይግባትና ዶክተር ጠጋ ፈንታውን ትንሽ ሻይ እንኳን የ15 ደቂቃ ሻይ እንዲጠጡ አድርጋቸው የመጣችው ደሞዙ ባይጨመርም ባይጨመራቸውም መከራቸው። ዛሬ ግን ተገልብጦ የቦታው እያዞሩ እንደ በረዳ አዟሪ ቤተሰቦች አሉኝ፣ እኔም አያለሁ እዚያ ውስጥ የሚሰሩ እንደ በረዳ አዟሪ እያዟሯቸው እነሱ ስራ እያስገቡ ሲሰለቻቸው እየወጡ ይጣሉ ሂደዋል።
2: አሁን አቶ አዲሱ እንደምናየው አሁን እንደተነገረው በተለያዩ ቦታዎች ሌሎች የውጭ ሀገር ዜጎች እየመጡ ስራውን እየያዙት ነው። በምን መልኩ ነው አሁን ይህን መፍታት የሚቻለው? ችግሩን ማለትም እነሱ ሌላ ማህበራዊ ግንኙነት የላቸውም፣ እያንዳንዱ ሚሽሜሬት ይገኛሉ። እኛ ግን እዚሁ ነዋሪ ነን፣ ዜጋዎች ነን እና የተለያዩ ችግሮች ሲኖሩብን እናስፈቅድ ይሆናል። እንግዲህ ያለ ተብሎ ሌላ የውጭ ሀገር ዜጋ
1: የሚከፈላቸው ገንዘብም ከኛ ከዜጎች ያነሰ ሊሆን ይችላል።
2: ምን መሆን አለበት?
1: ሰሪው ቃብላኑ ደግሞ ይቀበል ይሆናል።
0: በጣም ጥሩ።
2: የማይቀበል
0: እኔ አሁን እያንዳንዷችን በእኛ አካባቢ ያሉትን ቃብላን ብጠራ በጣም ያስገርማል። መጥራት ግን አልፈልግም። በጣም በጣም የሚከባድ ቃብላኖች አሉ። መደረግ የሚገባው ብዬ የማስበው እኔ ሀሳብ ከመጣ አንድ

0: ያሉት ወንድሞቻችን በእንደዚህ በህገ መንግስቱም ሆነ ህጉ በሰጠን ወይም ዲሞክራሲው በሰጠን ስርዓት ሌላ ቦታ ወጠና አንተ ክርስቲያንና አንተ እስራኤልና አንተ ይሁዲን ይያልን ተምንባላው ይልቅ አንኛንን ዋና እስራኤሎች እነዛኛ ዋና እስራኤሎች አይደሉም የሃይማኖት የመጣ እንኳን ሃይማኖት ፍጥረታት የመጣ ከእስራኤል ዘር ነው
1: ወደ መፍትሄው እንለፍ አዎ ወደዚህ ይሄ እስራኤል ጉዳይ በጣም ማህበረሰባዊ ችግር ነው
0: መፍትሄውን ላመጣ ነው ይሄ ሁሉ የመጣበትን አንተ እንዲነ እየተባባልነ ለፖለቲካ ወይም ደግሞ ለዚህ ለቲክቶክ ሰራተኞች ለወዳሞች ተምናጋልጠው ይልቅ ህዝባችን እየተወዳ ነገ ችግር ቢመጣ ተኔ ጎረቤት የኔ ቤተሰብ ያለ ወይ ጎንደር ያለው ወይም እናንተ በሷካብ ያላችሁ ተይቴ ወንድሞች ያድም ይደርስ የኔ ጎረቤት ሲጎዳ ካየሁት እኔ አብሬ መጎዳት እንዳለብኝ ወይም እኔ የሚደርስለት ወይም እሱ ነው የሚደርስልኝና መደረግ ያለበት ለቅ በተቃውሞ ሰልፉም ሆነ በተለያየ ምክንያት ወጣን ይሄን መንግስትን መጠየቅ አለብን ፓርላማ ውስጥ ያሉ ቤተክርስቲያን ያሉ ቤተሰቦቻችንም
1: ገብተው ሊጠይቁ ነው እሱ ነው መፍትሄው አዎ መንግስትን መጠየቅ ነው ምክንያቱም በሁለት ሀገራት መካከል በመንግስታት መካከል የሚደረግ ስምምነት ነው ለምሳሌ በታይላንድ እና በእስራኤል መንግስት አማካኝነት ስምምነት ተደርጎ ነው የታይላንድ መንግስት ዜጎችን እንዲሰሩ ወደዚህ ሀገር የሚልከውና ይሄ መንግስት ያስተላልፈው ያው የመንግስት ውሳኔ ነው የክነሴት አባላትም ጸጋ ባለፈው ዶክተር ጸጋ እንዳረገችው እንግዲህ መለከታቸዋል ወደነሱ አቤቱታውን ማቅረብ ነው በእኛ በኩል ግን ማድረግ ያለብን ሰራተኛው ማህበረሰብ እኛ እናንተ የምትመረጡበትን መንገድ ማስተካከል ቅድም ሰጠ ያለው ነገር አለ እነሱ እንዲናቸው ፈቃድ ይጠይቃሉ ማህበራዊ ጉዳያቸው ብዙ ነው እንዲ ነው ተብሎ ምክንያት እንዳይሆን እንዲ አይነት ነገሮችን ለማስቀረት መሞከር ጥሩ ነው
2: በመጨረሻ እኔም ምለው እንግዲህ ዜጋው ይያለ ዜጋውን ያስወጡ የውጭ ሀገር ዜጋ ያስመጡ ማሰራትም ለዜጎችን ስራ አልባ ማድረግ ነውና እኛም ቢሆን የሚመለከታቸውን ክፍሎችን እንጠይቃለን ሐሳቡ በጣም ተገቢነት ያለው ነው አቶ አዲሱ እንግዲህ ካለን ግዛን ጻሩ ነው
0: አንድ ሐሳብ ምንድነው መሰናቸው አሁን እኛ ወርቀን ስለባለቹ ቦታ ላይ ማህበራዊ ኑሮ ወይም ተሰመ ጠየቅ ይከዳል እሱ እኮ ያደግንበት ባህላችን ነው ባህላችን እኮ ወደውና ለምደው ተስማምተን ወይም ደግሞ ሀገራችን ብለው ስንመጣ ተዚህ ሀገር ጠለነው አልመጣንም እንኳን እሱ ጤፋችን ተከትላ መጣ ሱራችን ተከትላ መጣ
1: አቶ አዲሱ አሰሪ ግን አንድ ድርጅት ለራሱ የሚመቸውን ሰራተኛ የመምረጥ መብት ደግሞ አለው ይሄ ከዚህኛው ይሄ ይሻላል ብሎ የመምረጥ መብት ስላለ የተሻለውን መገኘት ምንጊዜም ምንም አማራጭ የሌለው መፍትሄ ነው
2: ግን በሌላ በኩል ደግሞ አሁን አንድ ሱፐር ውስጥ አሁን የሰሙን ማልጠቅስ ሁሉም አብዛኛው ሰራተኞች እነዚህ የሆኑበት የውጭ ሀገር ዜጋዎችን አይቻለሁና ለማንኛውም
1: ይሄ መንግስት ነው
2: ትልቅ ችግር የሚፈጥር ስለሆነ እኛም እንጠይቃለን ሐሳቡ ጥሩ ነው ለዛሬ በዚህ እንሰናበት ባጭሩ
0: ሐሳቡ አሁን አሰሪው ይሄን ይላል ብለሽ ካልክ እኛ አሰሪው ይበል ያለውን ይበል መብትም ተሰጥቷት ህጉም ስራቱም ተሰጥቶ ነው
1: መንግስት ያስገድዳቸዋል በነገራችን ላይ አሰሪ ድርጅቶች የውጭ ሀገር ዜጎች ይሄን ያልተቀበላለህ ይሄ ያው የመንግስት ምምነት ስለሆነ ያስገድዳቸው መስሪያ ቤትም አለና ለማንኛውም እንወያይበታለን አስፈላጊውን እንግዲህ ባለሙያ መለከተውን ባለሙያ ምን ጠይቃለን
0: በቅርቡ ጠይቃችሁ እናንተ ሟቹ ስለሆነ ወገናችሁም እየተጎዳ ስለሆነ በተለይ ኢትዮጵያውያን በሙሉ
1: አቶ አዲሱ እናመሰግናለን አዎ ጊዜያችን አጭር ነው ሌላ አድማጭ አለን አቶ አዲሱ
0: ይሄ ማግኖት መኪና ላይ ቢወድቁ ምን ጎዳ ወገኖች
1: አቶ አዲሱ ይሰሙኛል ዋ ሄዘር የሚባለው በየሆስፒታሉ በየቤት ሆሊሙ የሚሰራው የኛ ሰው ነው በአብዛኛው በፊት ታይላንዶች የውጭ ሀገር ሰራተኞች ነበር የሚሰሩ አሁን ግን በተሻሻለትና ጥሩ ጥቅማ ጥቅም እየተሰጠ እንደውም የኛ ሀበሾች ነው በአብዛኛው የሚሰሩትና ይሄም ለወደፊቱ እንግዲህ አንድ ላይ ሆነን ከታገል ሊስተካከል የሚችልበት መንገድ ሊኖር ይችላል መንግሪ ታግለ ማየት ነው እናመሰግናለን
0: እሺ ሰላም ዋሉ አመሰግናለሁ
1: እሺ ሰላም ቀን መስመር ላይ ሌላ አድማጭ አለን ሄሎ ጤና ይስጥልን
3: ይስጥልን የቷላችሁ
1: እግዚአብሔር ይመስገን ወይዘሮ ደስታ ነው
3: ያው ሰጠን ዛሬ ኮሻየ ለምሳሌ ሃና
2: ረፍት ነው ሰሞኑን እሺ
1: ረፍት ነው ያው እንዳለ ይቆጠራል ሁላችንም
3: ትንሽ ደም ጦራጭለኛል
1: እንግዲህ ስልኩን ትንሽ ደግሞ ጠጋ አድርገው ያው መደበኛ ነው እና እንነጋገርበት እንትን ያለ ነው የነበረው ነው ምንድነው ሐሳብሽ በምን ሐሳብ ዙሪያ ነው ዛሬ ምን ወያይ
3: ሐሳብ ዛሬ አሰልምታችሁ መቼም ያለም መብራት እየስማውት ቸላችኋለሁ ያለም መብራት ናችሁ ሁሉንም ያቀረባችሁ ታነጋግራላችሁ ታወያያላችሁ በጣም ተመሰገናላችሁ አሁን ተላንተና ትልቅ መረጃ ነው የሰጣችሁ አዲስ አበባ ወንደር ያሉ ትልቅ አንበር የህዝብ ተወካዮችና አቀርባችሁ መረጃ እንዲሆን የሉም አይደሉም ለሚሉት መጠየቃችሁ በጣም በጣም ትልቅ ክብር ምስጋና ይረሳችሁ። መሆንም አለበት። ይህ ነው የኛ ወገን። የመጣ ነውም አይደሉም ስንባል፣ ከዚያ ያሉትም የሉም ሲባል፣ ይህ ነው የኛ ጣፈንታ። በሙሉ 90 እና በ91 የተመዘገቡ ህዝቦች ናቸው። ዛሬ ጎንደር፣ አዲስ አበባ ትናንት የሰማችሁት ቁጥር ነው። ይህን ያህል እንኳንስ መታወቂያ ያላቸው መታወቂያ እንኳን መታወቂያ ያላቸው መታወቂያ ያላቸው ስንት አሉ? እነዚህ ወገኖቻችን መጀመሪያ የሙላ የሚያውቁ ነው። በጎጥ በጎጥ በጎጥ አዋቂ እየተመደበ ሶስት ሰው የሆነ ምስክር እየጠራ ለእስራኤልነቱ አዋቂ ሰው ዘሩን የሚያውቅ ነው የመዘገበ። እዚያ ከተመዘገበ በኋላ ደግሞ በፊደል ፎርም ሞላ፣ በፊደል ፎርም ሞልቶ ደግሞ በዘመድ ፎርም ሞላ። ከዚያ በኋላ እንዲያ እያለ እየተጣራ ነው የመጣ። ይህ ህዝብ ግን እንዲያው ዝም ብሎ ለቱን እንደመጣን ወይም ደግሞ እኛ እንዲያው ስንመጣ ለት ገና አምባሲ ተጠርተ ስንገባ ብር ይዘን ምንወጣ ብር ተሰጦን ተምረን ሳየር መንገድ በአውቶቢስ መጠን ከዚህ መጠን ቦሌ ስንደስ ደግሞ ቱዳቶሊ እስተብሩ ደስ ተቀብለን ቤቱ ተከፍቶ እንደ ቤተሰቡ 5 ልጅ አለው 6 ልጅ አለው አልጋው፣ ኮበርታው፣ አንሶላው፣ ደሩ፣ ኮላው እቃው በያደቱ
1: ጥሩ። ወይዘሮ ደጅታ ነው እውነት ነው እንግዲህ አብዛኛው ሰው ያው በዚህ መንገድ ነው መጣሽ ይታወቃል። ይሄ ነገር
3: መጣነ እና አንድ ሰው እኮ ወርቅነሽ ወይም ሰጠኝ አንድ ሰው ማስቀየም እኮ ምን ያህል ይከብዳል። እንኳን 170 ሺህ ሰው ክርስቲያን ነው አላማው የተወጣው የአፍጋናው ስራ ሃይማኖታችን ጉዳይ ነው። ሃይማኖታችን ሁላችንም ያንገበግበንናል፣ ሁላችንም ያንገበግበናል እንደ ቀትር እሳት። የመጣንም በሃይማኖታችን ነው፣ በትምህርታችን አይደል፣ በመልካችን አይደል፣ በጠጉራችን አይደል፣ በዘራችን የመጣና እዚያር በትናቸዋለሁ እሰበስባቸዋለሁ ባል።
1: ወይዘሮ ደጅጠኑ
3: መጣላስጠላል ነው።
1: አዎ እንግዲህ በዚህ ጉዳይ
3: ሁላ ሰው ንባስ ወይስ ይሁላ ተጣባቂ ያገለገለ የሞተ እየዳነ ህዝቡ እየሰራ ግብር እየከፈለ አሁን አዲሱ ሲያነጋግራችሁ ነበር። ምን ሰራው አጣየ ያለ ማለት ነው። እስራኤል ሀገር እኮ አሁን
1: ይኸውልሽ ወይዘሮ ደጅጠኑ በዚህ ጉዳይ እየሰማሽን ከሆነ እኛንም ስሜን
3: ኮሚኒካ ለማምረት
1: እየተደማመጥን አይመስለኝም።
2: ወይዘሮ ደጅጠኑ ትሰሚናለሽ? አሁን እንግዲህ ሰዎች ሀሳባቸውን ይገልጹ ይሆናል፣ የተለያዩ ነገሮች ይናገሩ ይሆናል። እኛም ለማጣራት ይህን የተናገሩ ሰዎችን አቅርበናል። ማንም ምንም አለ እውነትን ከእውነት የሚያሸሸው ነገር የለምና ህብረተሰቡን አንድ ወደሚያደርግ ሁኔታ ብናልፍ ጥሩ ነው። አንድ ሰው ስለተናገረ ያነ አይደለም የእኛን ማንነት የዛኛውን ማንነት ሊወስን የሚችል እና አንተ እናንተ እኛ መባባል በማቆም ሁሉም እንግዲህ ህብረተሰቡ አንድነቱን ጠብቆ መሄድ ያለበት ነው እና በዚህ ዙሪያ ምን ትያለሽ?
3: አባባል ትክክል ነው። ያው ፍቅር ነው የሚያስፈልገን። እኛ አንድ መሆን አንድ ሰው ልጆች ነን። በቋንቋ ልዩነት ብንለያይም በአማርኛ ብንልም አንድ ነን። ለአንድነታችን ደግሞ ምንድን ነው ልጆቻችን ነገ አብረው ነገ ወታደር ነው አብረው የሚሄዱ በስመ ኢትዮጵያ የሚያውቅ እንጂ ከሌ ፈረስ ሙላ ከሌ ክርስቲያን ከሌ አይሁድ የሚለውን አያውቁትም። በአንድ መልክ ነው የምንታወቅ። አዲያ ለዚህ ተከባብሮ በፖለቲካውም ሆነ ተደራጅቶ ወንበር ላይ ማስቀመጥ ሰውን እኛ መጠቀም ሲገባ እንዲህ እየተባለ ዛሬ በራዝ በጥማት በስኳር በሽታ በደም ለሀጥ እናቱ ተዚያ ልጅ ተዚሁ በሽተኛ የሆነ ሰው ይህ ሲባል ይህ ሰው ተበሽታ አይወርቅም? መጉዳት አይሆንም? አይዟችሁ በመፋቀር ሲገባ፣ አይዟችሁ በመተባበር ሲገባ።
1: ወይዘሮ ደጅጠኑ እንደው ትናንት ሰምተሽን ከሆነ እኔን እየሰማችኝ አይመስለኝም። ወይዘሮ ደጅጠኑ ትናንት ሰምተሽ ከሆነ በትናንቱ ስርጭታችን እንግዲህ ማብራሪያ ሰጥቷል። ይሄን ተናገረ የተባለው ሰው ያው ጋሽ አብርሃም ነው። 75ቱ ክርስቲያን ነው ሳይሆን ሳይመረመር የመጣ ነው ያልሁ ምርመራ አልተደረገም ብሎ ማብራሪያ ሰጥቷል። ግን አሁን የሚያዋጣን ህዝቡ አንድ ላይ ነው የሚኖር ተጋብቶ አንድ ላይ አንድ ወታደር ድር አሁን የኛ ማህበረሰብ ያው ይሁት መስዋዕትነት ሲከፍል ለሀገሩ በእኛ ማህበረሰብ ላይ የዘረኝነት ወይም ሌላ አላግባብ የሆነ ነገር ሲፈጸም ሁሉም ሰው በየቤቱ እኩል ነው የሚታመም፣ እኩል ነው የሚያለቅስ፣ እኩል ነው የሚያዝንና አንድ ላይ እየኖረ ያለ ህዝብ ነው። አንዳንዴ ደግሞ ጥሩ ጥሩ ነገሩን እያዩ ወደ ጥሩ ነገር መሄድ ይሻላል፣ እንደው የሚያግባባ ነገር ማንሳት ይጠቅመናል። እዚህ ለእንግድነት ሳይሆን አገር ብለን ልንኖር ነው የመጣን ሁላችንም። እና ዞሮ ዞሮ ኢትዮጵያ ቤተ እስራኤላውያን ተብሎ ነው የሚጠራ መጨረሻ ላይ።
3: እዚያ እኮ እኛ ቢዛ መተን አይደለም የምንመጣ፣ በፋክስ ነው የምንመጣ። ያማ ቢሆን እኮ ይህን ያህል ጊዜ ወገኖቻችን ጎንደር፣ አዲስ አበባ ባልተቀመጡ ነበር፣ በመጡ ነበር። መምጫው እንትን እንጂ እንደ ሌሎች ህዶ ወይም ምሽት አግብቶ እንደ መምጣት ወይ ባል አግብቶ እንደ መምጣት ወይም በረሃ ጥሰው የኤርትራዎች እንደሚመጡት እኮ የሚመጣ ቢሆን የእኛ ሰውም 30 ዓመት አይቀመጥም ነበረ። ፍቅርንማ እንግዲህ የመሰለ የለም። ትልቁ መሰረት ፍቅር ነው። እኛ በጣት የምንቆጠር ሰዎች እኮ ብዙ እኮ አይደለንም።
1: ጥሩ ጥሩ ሰዎችም አሉ፣ እነሱን ማስታወስ ያስፈልጋል። ጥሩ ሀሳብ የሚያነሱ ሰዎች አሉ።
3: ነገር እኮ ተደጋገመ። ታሁን ቀደም 300 ሰው ሊመጣ አይደሉም ተብሎ ተቁሞ ነበር። ፍርድ ቤት ውድቅ አድርጎት ነው የመጣ። አሁን ደግሞ ለምን ጥያቄው የሃይማኖት ጥያቄ ነው። ሰላማዊ ሰልፍ የተወጣ ከዚህ አይደሉም ተማለት ለምን ለግዳ እነዚያን የተሳሳቱትን ተተባብረን ሳንሸፋፈን ተገላልጠን ወደ የነበሩበት መስመራቸውን እነዚያ ማናስገባ መልሰን
2: እዚህ ላይ እንግዲህ አሁን በአመጣጥ ዙሪያ ያሉ የሚጠየቁ ጥያቄዎች ካሉ፣ በአሰራር ስህተቶች ካሉ መረጃ ይዞ የሚመለከታቸውን ክፍሎች መጠየቅ ይቻላል። ግን አንድ ላይ ህብረተሰቡ እንደዚህ አይደለም እንደዚህ ነው የሚለው ነገር ሊታረም የሚገባ ነው። ግልጽም መሆን አለበት ለሁሉም ሰው እና በተቻለ መጠን ህብረተሰቡን አንድ ለማድረግ ነው መጣር ያለብን ሁላችንም። እዚህ የምንኖረው በደስታው በመከራው አንድ ላይንን። አሁን በአመጣጥ መከፋፈል ልጆቻችን ላይ ለሚደርሰው ችግር መፍትሄ አላመጣም እና ለእነሱ ማሰብ፣ ለተተኪው ትውልድ ማሰብ ይገባናል እና እዚህ እስራኤል ሀገር የሚፈቀ የህይወታችን የዕለት ከዕለት ኑሯችንን ለማሻሻል ጥረት ማድረግ ያስፈልጋል ከመከፋፈልና ማጠቃለያ ባጭሩ
3: ትክክል ነው። ሁሉ ገና እኮ የስደት መጨረሻ እስራኤል ሀገራችን ናት። የትም የትም አንሄድም። ለእኛ ፍቅር ነው የሚያስፈልገንን። ደግሞ አሁን በአሁኑ ሰዓት በዚያም በዚያም እስራኤል ለማጥፋት በሚፈክረው ሰዓት እና ፍቅር ተቀምጦ ጸብን ምን አመጣው? ትልቅ ሰው እኮ ዋሽቶ ያስታርቃል፣ ያቀራርባል። አንድነት ኃይል ነው ይባላል። ሰነት አንድነት ሲገባ ፍቅር ሲገባ ከትልቅ ሰው የማይገባ ነገር ከሴት ሆነ ተወንድ ከትልቅ ሰው አሁን እኔን እንደሚያመኝ ሌላውን አሞም ማለት ነው። እንዲያ ብድግ አድርጎ ልብ ወለድ ወግ እኔን እንደሚያመኝ ሌላውንም ያሟዋል። ሴትም ሆነ ወንድ በዚህ የመጡ ክርስቲያኖች ናቸው የሚሉት እባካችሁ እባካችሁ ተው። እችማር ወተት ምዘንብባት ሀገር ፍቅሯን እንጨርሳት። ልጆቻችን ጣብ አገልግለው ተድረው ተኩሎ ይበሉ። ለተረካቢ ልጆች ናቸው። ትልቆች እያለፍን እኮ ነው።
2: እሺ፣ ያለን ጊዜ እየገደበን ነው። እናመሰግናለን። ማስታወቂያ
1: ወይዘሮ ደጅጠኑ እናመሰግናለን። መልካም ቀን ይሁንልሽ። የጊዜያችን እየገሰገሰ ነው። ለቴክኒክ ባለሙያው ለአቪያተር ሽሞኒ ምስጋና ይደርሰው፣ እንዲሁም ለፕሮግራሙ አጠናካሪ ለሀና አስፈራው ምስጋና ይደርሳቸው። ሰጠኝ እንግዲህ ምሽት
2: 7 ሰዓት ላይ ደግሞ እንገናኛለን። በዚህ በሚነሱ ሀሳቦች ዙሪያ አንድ ሰው አንድ ሀሳብ ስላለ ብቻ እንደዛንን ብሎ ማሰብም አያስፈልግም። ሚዛናዊ ሆኖ
1: ብዙ የጋራ ማህበራዊ ችግሮች አሉን፣ በእነሱ ዙሪያ እንወያያው። አንድ መሆን አለብን። እውነት ክን ነው። መልካም ቀን።
2: መልካም ቀን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የበስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ከለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዩድ ጊሜል በአብ ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 27 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 20 ቀን 2018 ዓ.ም ተመረተ ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የህግና ፍትህ ፕሮግራማችን ይቀርባል። ከተለያዩ አድማጮች ጋርም በስልክ ውይይት እናካሄዳለን። አብራችሁን ቆዩ። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ተገናኝተው ለመወያየት ዛሬ ወደ አሜሪካ ማምራታቸው ተገለጸ። የመከላከያ ሚኒስትር እስራኤል ካዝ ከሆላንዱ መንግስት ተቃዋሚ ፓርቲ ሐላፊ ሄርት ቢልደርስ ጋር በኢየሩሳሌም ተገናኝተው ተወያዩ ተባለ። የውጭ ጉዳይ ሚኒስትር ጊዶን ሳአር እስራኤል 3 ቶን የህክምና መሳሪያ እርዳታ ወደ ኮንጎ መላኳን አስታወቁ። ሳውዲ አረቢያ በኢራቅ የሚገኙ የኢራን ደጋፊ ሚሊሻዎች ወደ ሀገሯ ምስራቃዊ አቅጣጫ ያለ ሰው የሚበሩ ቀላል አይሮፕላኖች ማክሸፏን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነገ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ተገናኝተው ለመወያየት ዛሬ ወደ አሜሪካ ማምራታቸው ታወቀ። ኔታንያሁ ኖቫቲም ከተባለው ወታደራዊ ካምፕ የጽዮን ክንፍ ወይም ክናፍ ጽዮን በተሰኘው መንግስታዊ አይሮፕላን የበረሩ ሲሆን በረራውን ከመጀመራቸው በፊት ባሰሙት ንግግር ኔታንያሁ እንዲህ ብለዋል።
2: אנחנו נדון בכל הנושאים שעל הפרק בראשם איראן כמובן שהמטרה שלנו היא לשמור על ביטחוננו וגם להרחיב את מעגל השלום סביבנו אני יוצא לשליחות הזאת עם מטרה אחת ברורה להבטיח את ביטחונה עוצמתה ועתידה של מדינת ישראל היקרה שלנו
1: ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ ጉዳዮች ሁሉ እንወያያለን በዋነኛነት የኢራንን ጉዳይ እናስቀድማለን። አላማችንም የሀገራችን ሰላም ለመጠበቅ በአካባቢያችንና የሰላሙን ቀጠና ለማስፋት ነው። የምንሄድበት አላማ አንድና ግልጽ ነው። የውዷን ሀገራችን የእስራኤልን ሰላም ደህንነት ጥንካሬና የወደፊት ጣፋንታ ለማረጋገጥ ነው ብለዋል። ከበረራቸው በፊት ባሰሙት ንግግር ጠቅላይ ሚኒስትር ኔታንያሁ ከሁለት ሳምንታት በፊት በድንገት ህይወታቸው ካለፈው ሴናተር ሊንዲዜ ግራሃም የቀብር ስነ ስርዓት ላይም ይሳተፋሉ ተብሎ ይጠበቃል። የመከላከያ ሚኒስትር እስራኤል ካዝ ከሆላንዱ መንግስት ተቃዋሚ ፓርቲ ሐላፊ ሄርት ቢልደርስ ጋር ከይሁዳና ሰማርያው አስተዳደር ሸንጎ ሐላፊ ዮሲ ዳጋን ጋር በኢየሩሳሌም ከተማ ተገናኝተው ተወያዩ ተባለ። ማሪዎች በወቅታዊ ተጨባጭ የደህንነት ሁኔታና ዓለም አቀፍ ወዳጅነት በማጠናከር ዙሪያ መወያየታቸው ታውቋል። እስራኤል ራሷን የመከላከል መብቷን እንድትጠብቅ ዊልደርስ ለሚያደርጉት ቋሚ ድጋፍ ካዝ ምስጋና አቀርበውላቸዋል። ዊልደርስ እስራኤል በይሁዳና ሰማርያ አከባቢ መኖሪያ ሰፈሮችን እንድትገነባ ጽኑ ድጋፍ የሚያደርጉ መሆናቸውን አረጋግጠዋል። የእስራኤል የጸጥታ ጥበቃ ኃይል በማዕከላዊ ጋዛ ሰርጥ የሐማስ የውስጥ ደህንነት እዝ የነበረውን ዋሊ ሙሳ ሐሊድ ሊዳዊን መደምሰሱን አስታወቀ። የሐማስ የውስጥ ደህንነት ክፍል መረጃዎችን እየሰበሰበ ድርጅቱን በማገዝ ሐማስ በእስራኤል ላይ የሽብር ጥቃቱን እንዲያጠናክር በማድረግ ኃላፊነት ተሰማርቶ ይሰራ እንደነበር የእስራኤል መከላከያ ሰራዊት ቃል አቀባይ አስታውቋል። የሊኩድ ፓርቲ አሰራር ደንብ ላይ ለውጥ ለማድረግ በሚያካሄደው የውስጥ የድምጽ አሰጣጥ ሂደት ምሽቱን ይጠናቀቃል ተባለ። የፓርቲው አባላት በሚያካሄዱት የድምጽ አሰጣጥ ሂደት ስለ ቅድመ ምርጫ ጠቅላይ ሚኒስትር ኔታንያሁ በፓርቲው ዝርዝር እስከ 30 ቁጥር ድረስ እንዲመደቡላቸው ባቀረባቸው 8 አዳዲስ አባላት ወደ ፓርቲው መቀላቀል ሁኔታ ይወስናል ተብሎ ይጠበቃል። ከአንድ ሰዓት በፊት የተሰጠው ድምጽ 60% ደርሶ እንደነበር ታውቋል። የውጭ ጉዳይ ሚኒስትር ጊዶን ሳአር እስራኤል 3 ቶን የህክምና መሳሪያ እርዳታ ወደ ኮንጎ መላኳን አስታወቁ። ሳአር የኢቦላ በሽታ በተከሰተባት ዲሞክራቲክ ኮንጎ የበሽታውን ስርጭት ለመቋቋም እንዲያግዛት እስራኤል 3 ቶን የህክምና እርዳታ ቁሳቁሶችን መላኳንና እርዳታውም በቦታው መድረሱን አስታውቀዋል።
3: The 3 tons of Israeli medical aid sent to help the DRC confront the Ebola outbreak has arrived recently and is ready to be deployed.
1: ሳር እርዳታው ኮንጎ ከመድረሱ ለመድረሱና ለጥቅማ አገልግሎት ዝግጁ መሆኑንም ገልጸዋል። የውጭ ጉዳይ ሚኒስትር ጊዶን ሳር ይህን ንግግር ያሰሙት በኢየሩሳሌም በሚገኘው ቢሮአቸው ከኮንጎ አቻቸው ጋር ተገናኝተው በተወያዩበት ጊዜ መሆኑን ከደረሰን ዘገባ መረዳት ችለናል። የተለያዩ ሀገራት የራባናት ልዑክ ቡድን አባታቸው ከዚህ ዓለም በሞት የተለዩባቸውን የኳታሩን መሪ ሼህ ታሚምን ለማጽናናት ዱባይ ገቡ ተባለ። የኳታሩ መሪ አባታቸው የቀድሞ የኳታር ጠቅላይ ሚኒስትር ሼህ ሐማድ ቢን ኻሊፋ አልታኒ ከሁለት ሳምንታት በፊት በ74 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወሳል። ቤተሰቦችን ለማጽናናት ወደ ኳታር ከሄደው የራባናት ወይም የይሁዳን ሃይማኖት መሪዎች የልዑክ ቡድን አባላት መካከል የኢራኑ ራቭ ራሺ ይሁዳ ግራሚ በቱርክ የአሽቀናዚ ራቭ ማንደል ሂትሪክና የኳታር የኻባድ ልዑክ የሂትሪክ ልጅ መሆናቸውን ሮይኬስ ከላከው ዘገባ መረዳት ችለናል። ሳውዲ አረቢያ በኢራቅ የሚገኙ የኢራን ደጋፊ ሚሊሻዎች ወደ ሀገሯ ምስራቃዊ አቅጣጫ ያለ ሰው የሚበሩ ቀላል አይሮፕላኖች የተኮስቱን ቀላል አይሮፕላኖች ማክሸፏን አስታወቀች። የኢራን ደጋፊ ሚሊሻዎች ድሮኖችን በሳውዲ ዋና ከተማ ሪያድ አቅራቢያ ወደሚገኙ የነዳጅ ማከማቻ ጣቢያ የተኮሱ ሲሆን የሳውዲው መከላከያ ሚኒስትር ቱርኪ አልማላኪ ባስተላለፉት መልእክት ሀገራቸው በትክክለኛው ጊዜና ሁኔታ ምላሽ የመስጠት መብቷን ትጠቀማለች ብለዋል። ዛሬ ረፋዱ ላይ እስራኤልን ከዮርዳኖስ በሚያዋስነው ድንበር አካባቢ ወደ እስራኤል ክልል ከመድረሱ በፊት መከላከያ ሰራዊቱ 2 ያለ ሰው የሚበሩ ቀላል አውሮፕላኖችን ማክሸፉ የሚታወቅ ሲሆን ከየት እንደተተኮሱ ለማወቅ ግን ምርመራ እየተካሄደ መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ06 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ከነገ ጀምሮ እስከ ፊታችን አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድና አርብ በጣም ሞቃታማ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 30፣ በቴል አቪቭ እና በጽፋት 31፣ በቤት ሻአን 38፣ በቤርሸባ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው በቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ጉዳዮችን ወይ ዘገባዎችን እናይበት ሰዓት ላይ ደርሰናል። ዛሬ በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ አምንወያየው ከመምህር ዮሴፍ ረዳሂን ጋር ነው። መምህር ዮሴፍ ስልክ መስመራችን ላይ ነው፣ ወደሱ ነው የምናልፈው። መምህር ዮሴፍ ጤና ይስጥልን፣ እንደምን አለ?
3: ጤና ይስጥልን ወይዘሮ ወርቅነሽ፣ ለአንቺም ለአድማጮችም
2: እናመሰግናለን። እኛ ሰላም ነን። እንዴት ነህ?
3: ሰላም ነው፣ ሰላም ነው። ትንሽ ሞቅ እያለ ነው። ሰላም
2: ሞቅ ይላል። አዎ፣ እንደውም ኢየሩሳሌም አካባቢ እንደውም ይሻላል ነው የሚባለው፣ ግን ይሞቃል።
3: በጣም ይሻላል፣ ግን ስታወዳድረው ነው። አዎ፣
2: ሲወዳደር ነው። አዎ፣ እውነት ነው። ጥሩ። እንግዲህ የሀገራችን ሁኔታ ፖለቲካውም እየተሟሟቀ ነው። በአጠቃላይ ያለው ነገር ከኢራን ጋርም ያለው ጉዳይ ቀላል አይደለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው እንደምናውቀው ዛሬ ወደ አሜሪካ ተጉዘዋል። እንደው ከትራምፕ ጋር ተገናኝተው በምን ጉዳይ ይወያዩ ይሆን የሚለው ነገር ልብ ሰቃይ ነው። ኢራን ያው እንዳለ የኢራን ጉዳይ እንዳለ ሆኖ እንደው በምን ርዕሰ ጉዳይ ሊወያዩ ይችሉ ይሆን ተብሎ ይጠበቃል።
3: እንግዲህ ያው እንደጠቀሽው የአየር ጸባዩ እየሞቀ እንደመሆኑ መጠን የወቅታዊ ጉዳዮችም እንደዚሁ እየሞቁ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ የተጓዙበት ዋና ምክንያት ያው የተጣደ ነገር ለማብሰል ነው ሲጀመር። በነገራችን ላይ እሳቸው ናቸው እንግዲህ ከዓለም ዙሪያ ከሚገኙ መሪዎች ለስምንተኛ ጊዜ ወደ ነጩ ቤተ መንግስት እየተጓዙ ያሉና ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት ማድረጋቸው የተለመደና የውይይቱ ውጤትም ከአሁን በፊት እንደነበሩት ውይይቶች ከአቋም መግለጫ ባለፈ ወቅቱንና ውጥረቱን የጠበቀ የቀጠናችን አጀንዳዎች ቀዳሚ እንደሚሆን በዚህ ሁኔታ እንደሚወያዩ የሚያሳዩ ብዙ ምልክቶች አሉ። ልሱም ነው ዋናው እንግዲህ እንደምናስታውሰው ባለፈው ሳምንት ዛሬ ነው ነገ ነው የሚያስብል የጦርነት ነጋሪት ነፋስ ነበር። አሁን ግን ያ ነፋስ ወረገብ ብሎ ያው ወደ አውሎ ነፋስ ከመቀየሩ በፊት ቅድመ ዝግጅት የመመከትና የማጥቃት እቅዶች የሚዘጋጁበት ሊሆን ይችላል ተብሎ ይገመታል። በሌላ በኩል ደግሞ እየተዘገበ እንዳለው ያው እምነቱ ያን ያህል ቢሆንም የዲፕሎማሲ ሂደቶች በሁለቱ መሪዎች በኩል የውይይት ቦታ ሊኖራቸው እንደሚችል እየተነገረ ያለበት ሁኔታ ነው።
2: አዎ፣ ጠቅላይ ሚኒስትሩ በረራውን ከመጀመራቸው በፊት እንግዲህ ባሰሙት ንግግር እንደተለመደው ንግግር ያደርጋሉ መሪዎች ከበረራ በፊት። በዛሬው የኢራን ጉዳይ መጀመሪያ ሆኖ እንግዲህ በወቅታዊ ጉዳዮች እንወያያለን ብለዋልና እንደሚታወቀው ጠቅላይ ሚኒስትሩ ለስምንተኛ ጊዜ ነው ያልከው አይደል? እንግዲህ በዶናልድ ትራምፕ ዘመነ መንግስት ብቻ ባሆኑ ማለት ነው ጠቅላይ ሚኒስትሩ ሲሄዱና እንደው ቤተኛ ማለት ናቸው ለአሜሪካ ቤተ መንግስት ተገናኝተው በተወያዩባቸው ጊዜ ብዙ ሚስጥራዊ የሆኑ ነገሮች እንደተወያዩ በተለይ ከኢራን ጋር የተካሄደውን ጦርነት ጠቅላይ ሚኒስትሩ ትራምፕን አሳምኗቸዋል። እንግዲህ ይህችን ያክል ግዙፍ ሀያል ሀገር ወደዚህ ጦርነት እንድትገባ ማድረግ ችለዋል ሲባል ሰምተናል። አሁን ያለንበትን ሁኔታ ግን እናውቃለን። ጦርነቱ እንደው ተቀዛቅዞ ነው ያለ ወይ? ኢራን ጨርሳ አልተሸነፈች ወይ? አሜሪካ ደግሞ ጠቅላ አልወጣች? እንደው ለዘዝ ብሎ ነው ያለ? ምናልባት ኔታንያሁ ትራምፕን አሁንም በድጋሚ ለማሳመንና እንደው ጠበቅ ያለ እርምጃ ለመውሰድም ይችሉ ይሆናል ተብሎ ይወራል። በሌላ በኩልም አይ እዚህ በኋላ እንኳን አይችሉም የአሜሪካ ሕዝብ እየደገፈ አይደለም ይባላል። እና እንደው በዚህ ዙሪያ ምን እንጠብቅ ብለህ ታስባለህ?
3: በጣም ቆንጆ። ምን እንጠብቅ ለምትይው አሜሪካ ማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕን እንደዚህ ይሏቸዋል እንደሚባለው ቢሆን እስካሁን ኖሮ ጦርነቱ አልቆ ነበር። ስለዚህ ዶናልድ ትራምፕ የሚመሩ በራሳቸው ስሌት ነው፣ ጠቅላይ ሚኒስትርም የሚመሩት በራሳቸው የሁኔታው ስሌት ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአሜሪካን ጉብኝት ምክንያት አድርገው የተጓዙት ለሴናተር ሊንዴዚ ግራሃም በዜናሽ ላይ እንደተጠቀሰው የቀብር ስነ ስርዓት ቀደም ብሎ ነበር። በርግጥ ስለተራዘመ ይህን ስርዓት ለመከላከል ይሁን እንጂ ከዚያ የበለጠ የሚቀብሩት ጊዜያዊ ምስጢር እንዳለ ሊኖር እንደሚችል የሚታወቅ ነገር ነው። ይሄ ሲመዛለዝ የቆየው ያለፈው ሳምንት ጦርነት ምናልባት የለየለት ቀጣይነት ሊሆን እንደሚችል ይገመታል። በዚህም ደግሞ ምናልባት እኛ ጠቅላላ ህዝቡ ወይም ደግሞ ለመረጃ ሩቅ የሆነው ልብ የማንለው ብዙ ነገር አለ እና አንቺም ተቅፈሽዋል። በዛ ውስጥ ብዙ ነገር ይወያያሉ። እሳቸው ጠቅላይ ሚኒስትር ቢንያሚን ነታንያሁ ወደ አሜሪካ በሚሄዱበት ጊዜ ወይ የእርቀ ሰላም ነገር ይዘው ይመጣሉ ወይ ደግሞ ሌላ ነገር ይዘው ይመጣሉ። እንግዲህ ያለው ሁኔታ ነው።
2: እንደው ከኢራን ጋር በዚያውን ባለንበት ሁኔታ እርቅ ይኖራል ሰላም ይኖራል ብሎ ማሰብ ይቻላል?
3: በፍጹም ሊገመት የማይችል ነው። ምክንያቱም እስካሁን ቢኖር ኖሮ እስካሁን ይኖር ነበር። ይህን ልናውቅ የምንችለው እንግዲህ የኢራን አቋም ሌላ፣ የአሜሪካ አቋም ሌላ፣ በሁለቱም ስናየው ማለት ነው። የኢራን አቋም እንዴት ነው? የያዘችውን የሆርሙስ ግዛት ይዛ በዛ ማስተዳደር ትፈልጋለች። አሜሪካ ደግሞ ነጻ እንዲሆን ትፈልጋለች። ሌላው ደግሞ የአሻራቱ ኡራኒየም የተባለው የአውዳሚ መሳሪያ ቅመም ነው። እሱን ደግሞ ትሰጣለች አትሰጥም እየተባለ አሁን ጭራሽ ሌላ ቦታ እንዳለ እና ኢራኖች ደግሞ በውሉ መሰረት መቆማቸው ብቻ ሳይሆን ከቀን ወደ ቀን በአሜሪካ ላይ ዛቻ እየፈጠሩ ያለበት ሁኔታና እንግዲህ ልክ እንደ እስራኤልና እንደ ፍልስጤም ያለ የውዝግብ መስመር የያዘ ይመስላል እና ያለው ሁኔታ ነው።
2: እንግዲህ የሚገርም ነው። ሰሞኑን ያው ጠቅላይ ሚኒስትሩ ወደ አሜሪካ የመሄድ ሀሳብ ነበራቸው ሲባል ሰምተን ነበር። ከዛ ደግሞ እንደተባለው የዚህ ሴናተር ግራሃም ያው ህይወታቸው አለፈ። የእስራኤል በጣም ጽኑ ወዳጅ ናቸው። በዚህ የቀብር ስነ ስርዓት እሳተፋለሁ ሲሉ ተሰምቶ ነበር። ግን ምንድን ነው አሁን የሚወጡ መረጃዎች? ሆን ተብሎ ከትራምፕ ጋር ለመገናኘት እንደው የታሰበ ነው፣ በጣም የተለየ ነገር ይወስናሉ የሚል ነገር እያየ ነው በመገናኛ አውታሮች።
3: አዎ በትክክል። ብዙ ጊዜ እኛ ለእኛ የሚደርሰው ዜና ሌላ፣ ሁለትዮች የሚያወሩት ወይም ደግሞ የሚነጋገሩበት አጀንዳና ነጥብ ሌላ ነው እና ያን ሌላ ነገር ደግሞ እኛ ገብተን ይሄ ነው ማለት አንችልም። ምክንያቱም የተቀበረ ምስጢር ነው የሚያወሩት እንደጠቀስኩት። ይሄ የተቀበረ ምስጢር ደግሞ ይፋ የሚሆነው ስናየው ስንሰማው ነው እና በእርግጥ እንደጠቀሽው ምክንያቱ ያ ይሁን እንጂ ውስጠ ምስጢሩ ሌላ ታሪክ ነው። ለእኛ ብዙ ብዙ ግልጽ ያልሆኑ ብዙ ነገሮች በዛ ውስጥ ይታመሳሉ፣ ይማሰላሉ፣ ወደ ቁም ነገር ይገባሉ ማለት ነው።
2: የአሁኑ ደግሞ ጭራሽ ጋዜጠኞችም አብረው እንዳልሄዱ ነው የሚነገረው። ምስጢራዊ መሆኑ በግልጽ እየተነገረ ነው። ዝግ ነው የሚሆነው ውይይቱ ይባላል።
3: አዎ አዎ፣ በትክክል አዎ። ታስታውሽ እንደሆነ ፕሬዚዳንት ዶናልድ ትራምፕ ቱርኪያ ለናቶ ስብሰባ በሄዱበት ጊዜ እስራኤል ያስተላለፈችላቸው የደህንነት ምስጢር ነበር እና ኢራን ሊመቷቸው አስበው የነበረ ሁኔታ እና ፕሬዚዳንት ዶናልድ ትራምፕ አውሮፕላናቸውን ቀይረው የሆነ ደርሰው እንደመጡ ያለበት ሁኔታ እና በአሁኑ ሰዓት ደግሞ የኢራኖች ዛቻ ከምን ጊዜውም በበለጠ በተለይ ባለስልጣናትን መሪዎችን ለመምታት የሚያደርጉት ጥረትና ፉከራ ከጊዜ ወደ ጊዜ እየጨመረ እየመጣ እንደመሆኑ መጠን ለዚህ ደህንነት ሲባል የጠቅላይ ሚኒስትር ቢንያሚን ነታንያሁ አውሮፕላን ከቤንጎሪዮን አልተነሳም። እንደሰማሽው ናቫቲም ከሚባለው ወታደራዊ አየር ማረፊያን የተነሳ ለደህንነት ሲባል ጋዜጠኛም ምንም አልተሰማም። ቀድመውም የመውጫውን ጊዜ ማለት የመነሻውን ጊዜ አልተናገሩም። ብዙ ነገሮች አሁን ተቀያይረዋል። እንግዲህ ማንረሳው ነገር ቢኖር ጠቅላይ ሚኒስትር ቢንያሚን ነታንያሁ ባደረጉት የማያወላውል ጦርነት ብዙ መሪዎችና ባለስራ የስራ ድርሻ ያላቸው ሰዎች ተወግደዋል ከዚህ ዓለም እንደምናውቀው። ከዛ የተነሳ ደግሞ ኢራን ከምን ጊዜውም በበለጠ ይሄን ቂም ለመወጣት ወይም ደግሞ አጸፋ ለመመለስ ያለሰለሰ ጥረት እያደረገች ነው እና ይሄን በተመለከተ ለዚህ ጉዳይ ጠቅላይ ሚኒስትር ቢንያሚን ነታንያሁ በንቁ ነው የሚጠባበቁት፣ በንቁ ነው የሚያዩት እና ለዚህ ነው እንግዲህ በደፈናው መሄድ የፈለጉት።
2: አዎ፣ እሳቸው እንዳልከው በደፈናው ነው የሄዱት። እንግዲህ ጋዜጠኞች ደግሞ የተለያዩ መገናኛ አውታር ተንታኞች እንደሚሉት ኢራን እንግዲህ እንደሚታወቀው ቀደም ሲል የጠቀስከው ያብላላችሁ የኡራኒየም መጠን መጨረሻው አልታወቀም። አጥልቃ መሬት ውስጥ ቀብረዋለች፣ አስተማማኝ ቦታ ኖረዋለች፣ ምን የሚባል ነገር አለ? የኒኩለር መሳሪያ ግንባታዋንም በሚስጥር ትቀጥላለች የሚል ከፍተኛ ስጋት ነው ያለው። እንግዲህ እንዳልተጎዳ ነው የሚነገረው። ሊሆንም ይችላል ላይሆንም ይችላል፣ ግን ጠቅላይ ሚኒስትሩ አሁን መረጃ ይህን ጉዳይ በሚመለከት ሚስጥራዊ የሆነ ጥልቅ መረጃ ለትራምፕ ይናገራሉ የሚል መረጃዎችን እያየን ነው። እንደው በትክክል እስራኤል ይህን ነገር አውቃ ከሆነ የኢራን የኒውክሌር ግንባታ ሂደት እና የተቀበረውን ኡራኒየም ቦታ ካወቀች እንደው ምን ሊሆን ይችላል ወደፊቱ? አሜሪካ ምን አይነት እርምጃ ልትወስድ ትችላለች? የጦርነቱ መጨረሻስ ይቀርብ ይሆን?
3: እንግዲህ በተለይ ይህን ኡራኒየም በተመለከተ በተለይ ቀደም ሲል እንደጠቀስኩት መሪዎች በኢራን ከተመቱ በኋላ፣ ባለስልጣናት ከተመቱ በኋላ ከአለፈው ጊዜ ከዛ በፊት ከመሆኑ በፊት ይታደርገው የነበረው ዛቻ አሁን በበለጠ ጠንከር እያለ የመጣና ይሄ ነገር ኡራኒየሙ ተሰርቶ ለመተኮስ ከተቻለ በምንም ተአምር ሳታደርገው አትቀርም፣ ትመታናለች በአጭር አባባል ማለት ነው። ስለዚህ ቅድመ ጥንቃቄ ይደረጋል። ቅድመ ጥንቃቄ ደግሞ እስራኤል ባላት መረጃ መሰረት ምናልባትም እንደጠቀሽው ይህ መረጃ ሊጠቅም የሚችልና ምናልባት ደግሞ አሜሪካ ልታደርገው የሚችል ካለ እንዳለፈው ጊዜ ያው B2 ቦምብ ጣይ የአውሮፕላን በዛ ሊመቱ ይችላሉ የሚባል ነገር አለ። ነገር ግን ይህም ፈንጂ ነገር የሚተኮሰው ነገር ሊደርስበት አይችልም የሚባል ነገር አለ እና ምናልባትም በዛ ተጠቅመው ከዛ በኋላ እግረኛ ወታደር እስካልገባ ድረስ ወይም ደግሞ ቦታው በትክክል እስካልተጣራ ድረስ አስቸጋሪ ይሆናል እና የእግር ጦር መግባት ሁኔታ ሊግድ ሊል ይችላል። እነዚህም ነገሮች ከውይይታቸው ውስጥ ሊሆኑ ይችላሉ። እንግዲህ
2: አዎ፣ እንደው ለመገመት ቢያስቸግርም እንደው እስራኤል እንደገና በፊት እንደነበረው አይነት ሰፊ እርምጃ ጦርነት፣ ያው ከኢራን ጋር የለየለት ጦርነት የምትገጥምበት እድልስ ምን ያህል ሰፊ ነው?
3: በጣም ሰፊ ነው። ምክንያቱም እንደነገርኩሽ አርፎ አይተኙም። እንኳንም መሪዎቻቸው ተገድለውባቸው ስንት ጊዜ ተደብድበው ነው እና ይሄ ምሽማሮ ታማሀቤሳ የሚባለው ባለስልጣን ኢራን ውስጥ እስካለ ድረስ እስካልተወገደ ድረስ ይሄ ነገር አይቀሬ ነው። ዞሮ ዞሮ ሊመለስ ይችላል። አይተኙም፣ አያንቀላፉም፣ እየፎከሩ እየዛቱ ነው ያሉት እና የማይቀር ነገር ነው። ምናልባት እንዳለፈው እስከዚህ ድረስ አቆሙ እስከዚህ ድረስ አቆሙ የማይባል ካልሆነ በስተቀር አሁን ግን አሜሪካም በዚህ ጉዳይ የተማረረችበት ሁኔታ እንዳለና ከአሁን በኋላ ጦርነት የሚደረግ ከሆነ ደግሞ ይሄን ስልጣን እሽማሮታ ማሀፒሃ የሚባለውን ቡድን እስካላስወገዱ ድረስ ኢራንም ኢራን አትሆን እኛም አርፈን የምንተኛበት ሁኔታ አይፈጠርም።
2: አዎ፣ አካባቢያችን አስቸጋሪ የሆነ የመጣ ነው በጣም። አዎ፣ እንደው ከማጠቃለላችን በፊት ማየት የሚገባን ነገር ካለ በዚህ ርዕሰ ጉዳይ ለማጠቃለያ ምን ትላለህ?
3: ለማጠቃለያ የሚለው ነገር አንዳንድ ጊዜ ፕሬዚዳንት ዶናልድ ትራምፕ ወደ ጦርነቱ ይገባሉ፣ ወጣ ብለው ለድርድር ይሰጣሉ፣ ይሄ ማምታታትና ያን የነገርኩሽን የምሽመሮታ መሀፔሻ ባለስልጣን ለማዳከም የሚደረግ ሁኔታ ነው ያለው እና ምናልባት ያለፈው ሳምንት የጦርነት ሁኔታ ወደፊታችን በጣም በፈገገ ሁኔታ በጣም ደግሞ ከፍ ባለ ሁኔታ ሊፈጠርበት የሚችለው ሁኔታ በጣም በጣም ሰፊ ነው። አሁንም እንዳየሁት ደግሞ እመታለሁ ይላሉ ዶናልድ ትራምፕ። እዛም ደግሞ ጦርነቱን የሚጀምሩት ወይም ደግሞ የሚያቆሙት እነሱ አሜሪካ አይደሉም የሚል ሁኔታ አለ። ይሄ በቃላት መወራወሩ እየበለጠ በመጣ ቁጥር የጦርነቱ ሁኔታም እየሰፋ እንደሚመጣ ነው።
2: አው በጣም ተንዛዛ እንግዲህ ሲጀመር መቸም ጦርነት መጀመሪያው እንጂ መጨረሻው አይታወቅም የሚባለው እነት ነው እንዲህ ስናየውና አሁንም ስጋቱ እንዳለ ነው እንደተባለው የለየለት ማስጠንቀቂያ አስኪተላለፍ ድረስ ነው እንጂ አው ስጋቱ አለ መምህር ዮሴፍ በጣም እናመሰግናለን
3: እሺ እሺ
2: መልካም ምሽት ይሁንልህ በጣም እናመሰግናለን
3: እሺ
2: ሰላም የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው ወደ ሳምንታዊ የህግና ፍትህ ፕሮግራም እናልፋለን
4: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ
5: ሰላም ተናስተልኝ ተከበራችሁ አድማጮቻችን እንደምን ቆይታችኋል ሳምንታዊው ህግና ፍትህ የተሰኘው ፕሮግራማችን ዘን ቀርበናል እንደምናስተዋውሰው ባለፈው ሳምንት በተለይ አንዳንድ መረጃዎችን ጉዳዮችን በተለያዩ በመገናኛ መረቦች ማሰራጨት ማስተላለፍ ተገቢ ነው ተገቢ አይደለም በህጉ መሰረትስ ምን ይላል በህግስ ስንጥሰው ወይም ህግ ጥሰናል ምንለው መቼ ነው በሚለው ዙሪያ ተነጋግረን ነበር ዛሬ ደግሞ በህጉ ዙሪያ አንድ ሰው ይሄን ነገር ካደረገ ካስተላለፈን በል ያንድ ግሩፕ ወይም ቡድን መሪ የሆነ ሐላፊነቱን ይወስዳል አይወስድም በሚለው ዙሪያ እንነጋገራለን እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል ዘይብ ተናስተልኝ እንደምን ማሽህ
6: ጠናስትላንተም ለአድማጮቻችን እንዴት አመሻችሁ?
5: እኛ ደህና ነን። ዘብ እንግዲህ ባለፈው ሳምንት በዚህ ዙሪያ ተወያይተናል። በተለይ የአንድ ግለሰብ ወይም አንድ ሰው ለአንድ ግሩፕ መልእክት ወይም መረጃ በሚያሰራጭበት ጊዜ ህጉ ምን ይላል በሚለው ዙሪያ ወርተናልና እንደ ለማስታወስ ያህል ወደ ኋላ ስንሄድ ይሄ ነገር የሚቻል ነው አይቻልም ምን አይነት መረጃ ነው ማሰራጨት ምን ይችላል በህግ ዙሪያስ እንደው ምን ልንሆን እንችላለን
6: እሺ ትንሽ ወደ ኋላ እንመለስና እንግዲህ የመገናኛ አውታር እንግዲህ ዘመናዊ የመገናኛ አውታሮች ናቸው አንዱ ካሉት ብዙዎች አሉ አንዱ ምን ነው ማለት ነው WhatsApp እና ይሄ የተከፈተው እንግዲህ ህዝብን ወይም ደግሞ ያለውን ግሩፑን ለማለት ለዚያ መረጃ ለመስጠት ነው ማለት ነው መረጃው እንግዲህ ጥሩ የሆነ ማንም የሰውን መብት የማይነካ መሆን አለበት ይላሉ እንግዲህ ያን ግሩፕ እንግዲህ አልፎ እንግዲህ የሰው መብት የሚነካ ከሆነ እንግዲህ ማለትም የሰው መብት ከጣሰ ማለት ነውና ግሩፑ ራሱ ወይም ደግሞ የግሩፑ ማላፊ ወይም ደግሞ ራሱ ሰውየው የሚበትነው በግሩፑ በኩል ይሄ አላፊነት አለበት ማለት ነው እንግዲህ የግሩፖች አላፊ እንዴት ነው እንግዲህ ግሩፕ ከሆነ ያንዳንዱ የፈለገውን ካደረገ እንዴት አድርገው ነው መቆጣጠር ያሉ ማለት ይደውለውብኛል አንተ እንደደውለው እንዴ ነው ይሁላ ህዝብኑ ብዙ ነው ማለት ግን አካባቢን በተመለከተ ነው ቀበሌን በተመለከተ ነውና ግሩፑ ለዚህ ግሩፕ ለታልየ ነው አላፊነት ሞስት ያንዳንዱ በማለት ደውለዋል አዎ ትክክል ነው ግን ግሩፑ ሲቋቋም እንግዲህ መሰረታዊ የሆነ ደንብና ወይም ደግሞ ህግ መውጣት አለበት ራስን የመሰረተ በግሩፕ ውስጥ ማለት ነው እና ይህ ግሩፕ የሚያገለግለው ምንድን ነው አንደኛ መረጃ ለህዝቡ መስጠት የሚሆኑትን ነገሮች ለህዝቡ ማገልገል ነውና ዘለፋና ስድብ ሰውን ካልነበረበት ማዋል የተከለከለ ነው ማለትም ስድብን በተመለከተ ብዙ ነገሮችን የሰውን ስም ይነካ ወይም የሰዎችን መብት ይነካ እነዚህ ባይነጋገሩና ባይገቡ በጣም ጥሩ ነው ከዛም ደግሞ የግሩፕ አላፊ ሁለት አማራጭ አሉት አንዱ አማራጭ የሚለው ህጉ ምንድነው ሰው እንዳይነካ የግሩፕ አላፊነት ካለብህ መጀመሪያ ማብራራት አለብህ ማለትም የመሰረቱን ህጉ ምንድነው በዚህ በግሩፕ ውስጥ የምንናገራቸው የምናቀርባቸው የሰውመት ማለመንካት አላፊነቱ ይህ ሰውዬ በዚህ ከሰደደ የሰውመት የሚነካ ከሰደደ ራሱን በራሱ ያጥቀጣል እንጂ እኛ በህጉ በኩል እንከለክላለን ይሄ ነገር እንዳይመጣ ብሎ መመሪያ ማስቀመጥ አለባቸው መመሪያ ተተቀመጠና ተተከላከሉ የሚለው ህጉ ምንድነው ባለ ማለትም የግሩፕ አላፊ የሚደርጉ የሚያስፈልገውን ስላደረጉ አብዛኛውን አላፊነት ሊወሰድባቸው አይችልም እንዳለ ለምንድነው ጥረዋል ለምንድነው ተናግረዋል ለምንድነው መመሪያ ወጥቷል አንድ ሰው ከነስቶ ቢል እንግዲህ እነሱን ለመንካት ብዙ ጊዜ ይወስዳል ግን ከዚያውም ብሎ ህጉ የሚለው ምንድነው ሁኖም አላፊነት አለባቸው መከላከል አለባቸው ግሩፑን እነሱ ብቻ ማስተላለፍ ይችላል ለሌላ መዝጋት ይችላል ከከፈቱት ግን እነሱ ግዴታ መከላከል አለባቸውና ደግሞ አንድ ሰው ወደ ድርጅቱ ወደ ግሩፑ ሲያስተላልፍ ግም ነገሮች ምን ያህል ጊዜ ወሰደ ይህን ለማውረድ? ይህን ነገር እንዴት አወርዱትም? እንዴት ይህ ነገር ከሰደደው በኋላ ተለብሎ ማውረድ አስፈላጊ ነው? ለምንድን ነው ግሩፑ እንዳይቀጣና ግሩፑ ኃላፊ እርምጃ እንዳይሄድ ተብለው ተለብሎ ካወረዱት እነሱ ነፃ ናቸው ማለት ነው። ሰውየው ግን አይለቀቅም። ለምንድን ነው ይህን ነገር አሰራጭቷል ማለት ነው? ድርጅቱ ግን ማለም ደግሞ የግሩፕ ኃላፊ ግን ነፃ ናቸው። እንደው አንደኛ መመሪያ ሰጥተዋል፣ ሁለተኛ ደግሞ ተሎ የተበተነውን ያንን ከለብለው አውርደዋል፣ ሶስተኛ ደግሞ ለሰውየው ማስጠንቀቂያ ሰጥተዋል። ማለትም ይህን ነገር ማድረግ የለብን የተከለከለን በማለት መመሪያ አስቀምጠዋል። ይህ ከሆነ እነሱ ከቅጣት ነፃ ሊሆኑ ይችላሉ ይላል። ይህ አንዱ መሰረት ነው እንግዲህ። ይህም ውሎ እንግዲህ መቼ ነው መበተን ወይም ደግሞ አንድ መረጃ ግዴታ ወይም ደግሞ መሰደድ የሚችለው መቼ ነው ሲል ህጉ ይላል። ምናልባት ያነ ሰው እየሰደደው መረጃ ትክክለኛ መረጃ ከሆነ ወይም ደግሞ ቢባርቲ ኤምት ማለትም እኔ የምሰደው በሙሉ ትክክለኛ መረጃ ነው እና ምን ችግር ትክክለኛ መረጃ ከሆነ አንደኛ ሰውን ከዚህ ሰውዬ ከሚያደርገው ለማራቅ፣ ሁለተኛ ደግሞ ህዝቡን ምናልባት የሆነ ግሩፕ የሚሰራው ስራ ግምት ሆነ ያንን ግምት ሆነ መረጃ ካለው ትክክለኛ ከሆነ ያን ህዝብ ከዛ ለማራቅ ህዝቦችን ከሰውዬው ወይም ከሚሰራው ስራ ለማራቅ ሲል ይህ ሰውዬ መናገር ይችላል እና ነውር የለበትም ወይም ደግሞ ስሙን አጠፋው ማለት ሊባል አይችልም። ለምንድን ነው? ሰውዬው ስራው ይህ ነው። ይህ ስራው ስለሆነ ያን ሰውዬ ህዝብ በዛ እንደ ያን ሰውን ከዛ ሰውዬ ለማራቅ እውነተኛ እርግጠኛ የተመራመረ መረጃ ካለው ምንም ችግር የለም ማለት ነው። እናም ያስቀጣም አይደለም፣ በግሩፕ ማስቀጣም ሰውየው የበተነውም ሊበቀጣም አይችልም። ለምንድን ነው? እውነተኛውን እርግጠኛውን መረጃ ያለውን ይዞ ይከታተላል ማለት ነው ህጉ።
5: ይሄ ማለት በድብቅ ማደርጋቸው ነገሮች ሊኖሩም ይችላሉ እንበል፣ በሁለት ሰዎች ውይይት መሀልም ደብቄ መቅረጽ እችላለሁ፣ በቪዲዮም በድምፅም ቀርጬ ማስተላለፍ እችላለሁ። ይሄ ህጉ ይፈቅድልኛል?
6: ይሄ የተከለከለ ነው። እንግዲህ ሁለታችን የኔና አንተ እንግዲህ እንበል የኔና አንተ ቴሌፎን ማለትም እንነጋገራለን፣ አንዱ በዳራችን ሆኖ ይህን ነገር ማድረግ የተከለከለ ነው ማለትም ይህ ምንድን ነው የሚለው ህጉ፣ የራሳችን የኔና የአንተ ወግ ብቻ ነው፣ ሌላ ሶስተኛ አየለም። ሶስተኛ ከፈለግነ እናገባዋለን፣ ችግር የለም እነጋገራለን። እኛ አልፈለግን ሶስተኛ ወይም አራተኛ በወጋችን በኩል እንዲገባ እና ይሄ አንዱ እኛን መቅረጽ ማለት እኛን መቅዳት ማለት ፍቃድ አልባ ማለትም ወይም ከኔ ወይም ከአንተ ፍቃድ አልባ መቅዳት ማለት የተከለከለ ነው። ራሱ ይልካሉ ይህ ፐርሶናል የራሳችን የግላችን ነው እንጂ የማንኛውም እንዲሰማው አልፈለግንም እና ይህ የተከለከለ ነው ለማለት ነው።
5: እኔስ ቀርጬ ማሰራጨት እችላለሁ መላክ እችላለሁ?
6: አንተ አዎ፣ እንግዲህ እኔ እናንተ ከተነጋገርነ ችግር የለም ማለትም አንተ እኔ መቅረጽ እችላለሁ፣ አንተ እኔም አንተ መቅረጽ እችላለሁ ማለትም ሁለታችን በኩል ግልጽ ሆነን ተነጋግረና የተነጋገርነውን መቅዳት እንችላለን። ግን አብዛኛውን የሚለው ምንድን ነው መነጋገር አለበት። በቃ እኔ እናንተ አብዛኛውን እነጋገሩ መቅዳትም እችላለሁ ችግር የለም መቀዳትን ትችላለህ ነው የሚለው ህጉና።
5: ለምሳሌ ግን እዚህ ላይ አሁን እኔ ለአንድ ሰው በሆነ ነገር ልጠርጥረው ያን ሰው እውነቱን ለማዋጣት ወይም ራሴን ደብቄ እደውልለትና ያ ሰው የሚለኝን መረጃ በሙሉ ተቀብዬ በዚህ በመገናኛ መረብ አሰራጨዋለሁ። ተገቢ ነው ይሄ? ህጉ ይፈቅድልኛል? ለምን እዚህ ላይ ለሰውየው ማሳወቅ የለብኝም ወይ? ስቀዳው ሰውየውን ማሳወቅ የለብኝም?
6: ነው አየለም ህጉ የሚለው ሁለታችን ተነጋገርነ ሁለታችን ነው፣ ሶስተኛ ከሆነ ነው ችግሩ። ሁለታችን ከሆነ ግና አንተ የኔን የኔን ያንተን ችግር የለም። ግን
5: ሳላውቅ እኔ ለሰውየው እየቀዳሁ ነው ብዬ ሳልነግረው ሳላሳውቀው ድምፁን ቀድቼ ማሰራጨት እችላለሁ?
6: ችግር የለም። ሁለታችን ነው የምንናገር፣ ችግር የለም። ሶስተኛ ሲሆን ነው ፍቃድ የሚያስፈልግ። ሁለተኛችን ሆነ የአንተ የኔን እኔ አንተን እኔ አንተ የሰማሁትን አንተ እኔ የሰማሁን ችግር የለም። መቅዳት ወይም ደግሞ ማስቀመጥ ችግር የለም። ችግሩ ምንድን ነው? ሁለተኛና ሶስተኛ ሰው ሲቀዳ ነው ማለት ነው። ከዛም ደግሞ ይህ ሰው እየተቀዳውን ለመበተን ከፈለገ ሁለት ነገሮችን አስፈላጊ ነው። እውነተኛ ነው ወይ? መረጃ አለው ወይ? ትክክለኛ ነው ወይ? ይነካል ወይ ሰው ወይም ሰው ይሄን መረጃ የሚበትነው ለምንድን ነው? ማን ለከሰውየው ማን ለማራቅ ነው? ምናልባት ያ ሰው እየተቀዳው ሰውዬ ብዙ ባለየዎች ነገሮችን ህዝብ ማይፈልጋቸው ወይም ደግሞ አደገኛ የሆኑ ወይም ደግሞ ህዝብን ከሰውየው ለማራቅ የሚሰሩ ስራ ልክክለኛ ስላልሆኑ ያን ሰውዬ ማለትም ከሰው ለማራቅና ሰው እንደገና ሂዶ ከሰውዬ መረጃ የሚፈልገውን ምናልባት እንግዲህ እንደሚያደርገው እንጃ እኔ እሱ ሰውየው ከዛ ከሰውየው ሰው እንዳይሄድ ያን ሰው እየቀድቶ ለሰውን ማራቅ ይህ ሰው እየመሄድ ማለት አስቸጋሪ ነውና ተጠንቀቁ እንዲህ ነው አይበለው እንጂ ሰርቃን ይበላል ብዙ ነገሮችን ሊተረትር ይችላል እና እነዚህ ችግር የለም ህጉ ይፈቅዳቸዋል ማለት ነው
5: ግን እዚህ ላይ ግን ሶስተኛው ሰው አስቸጋሪ ነው ብላል ግን አሁን እዚህ ላይ እኔ አሁን ያን ሰው ስቀዳው ምናልባት ለዛን ሰው አልነግረውም ያን ሰው ለምሳሌ አሁን ሰው ሀሜታ ሊሆንም ይችላል እዛ ሰው ማውጣት የምፈልገው ነገር ሊኖር ይችላል ግን በምቀዳበት ሰዓት ለምትናገራቸው ነገሮች በሙሉ እየቀዳው ሆነው ብዬ እንዳሳውቀው ህጉ አያስገድደኝም ወይ ምክንያቱም ይሄ አሁን የራሴን ፐርሰናል ቅድም የተናገረው ነገር አለ እኔ ለሱ ያልኩትን ነገር እንጂ ያን ነገር ተቀብሎ ወስዶ እንዲያሰራጭና አደባባይ ላይ እንዲያወጣው አይደለም እኔ ከሱ ጋር ነው የተነጋገርኩት ህጉ ለምን ለኔ እዚህ ላይ ህጉ መጥቶ ለምን ለኔ አስጠነቅቅም ወይስ ማይከላከልልኝም?
6: በጣም ጥሩ። እንግዲህ ሚለው ህጉ ምንድነው? በሁለታችሁ የነበረው ግን አንተ የምትለው ምንድነው? ቀደም ብለህ ግን እኔ ካንተ ጋር መነጋገር የኔና አንተ ፐርሶናል ብቻ ነው ማለትም ሁለታችን ብቻ ነው እንጂ የራስዎም እንዲሳማ አልፈልግም እንድትቀዳኝም አልፈልግም እንድትቀዳም አልፈልግምና የኔና አንተ ብቻ ነው ብለህ አስተስተስተነቀከው በኋላ ይሄን ማለት ትችላለህ ግን አብዛኛውን ጊዜ እንግዲህ ሁለታችን ተነጋገርናቸው እኔም አንተም መቅዳት መብት አለን ማለት ነውና ሊቃወም አይችል ማለት ነው አዎ ከነጋገረኛል አዎ ተነጋገረው እኔና አንተ ሰምተናል በቃ ችግሩ መቼ ነው ያ ሰውዬ እኔና አንተ የሰማነውን ቀድቶ መበተኑ ይሄ ነው እንግዲህ ችግሩ ማለትም የሚበትነው
5: አዛናት ሰተር የሚባል ነገር አለ አሁን ለምሳሌ
6: አዛናት ሰተር የሚባለው አይደለም አዛናት ሰተር የሚባለው ሶስተኛው በዳር ሆኖ እኔና አንተን መቅዳት ማለትም እኔና አንተ ስንነጋገር በዳር ሆኖ እኔ ማላውቅም አንተ ማጣውቅም ሁለታችን ይቀዳን ማለት ነው ይሄ ተከለከለ ነው ማለትም ከሰው ማለትም ከሌላ የኛን በድብቁ ነው የሚቀዳን ማለት ነው ይሄ ተከለከለ ነው በፍጹም ይሆን ማይችልም ይሄንም ይሄን ለመቅዳት ማለት ፍርድ ቤት ህግ ያስፈልጋል ከዛም ደግሞ የፍርድ ቤት ፍቃድ ያስፈልጋል ማለት ነው እንጂ ዝም ብሎ አይደለም
5: እያጠናቀቅ ነው እንምጣና አሁን በተለይ በመገናኛ መረቦች በፌስቡክም ሆነ በትዊተርም ሆነ በዋትስአፕም ሆነ በቲክቶክም ሆነ በማንኛውም ነገር የሚሰራጩ ነገሮች በሙሉ ያለ ሰውየው ይገለሰው ፍቃደኝነት በዛ ቢሰራጭ ተጠያቂው ባለ የግሩፕ ኃላፊ ነው ማለት ነው በዚህ ስለዚህ ግሩፕ ግን ደምብ ሊኖረው ይገባል አስቀድሞ እዚህ ግሩፕ ለሚገባ ሰው በሙሉ ማንኛውም ነገር በዚህ ለምሳሌ አሁን እንደኛ እንበል አሁን ሬዲዮ ጣቢያ ውስጥ ወይም ቴሌቪዥን ውስጥ በምንሰራበት ሰዓት አንድ ሰው ለቃለ መልልስ ይመጣና የሚናገረው ነገር ኦኬ እኛ ጣቢያው ኃላፊነት አይወስድም የሚናገረው ነገር ኃላፊነት የሚወስደው ራሱ ግለሰብ ነው ብለን እናሳውቃለን እዚህ ግሩፕ ላይ ደግሞ በግሩፕ ውስጥ መመሪያና ደምብ ወጥቶ በዚህ ግሩፕ ውስጥ የሚሰራጨው ነገር የሚተላለፈው ነገር በሙሉ ሰውየው የሚያሰራጨው ነው ኃላፊነት የሚወስድ እንጂ ግሩፕ ኃላፊነት አይወስድም ብሎ ማሳወቅ አለበት
6: አዎ ይህም አንዱ ነው አዎ ሚለው ምንድነው ህጉ እንግዲህ ይህ ሰውዬ የዋትሳፖች ኃላፊ እንግዲህ ምን ያህል እንግዲህ መመሪያዎችን እንግዲህ ከዛ ደግሞ አንደኛ ይህ ስድብ ዘለፋ ምናምን አይሆንም መሄድ የለበትም ብለው መከላከል አለባቸው ሁለተኛው ደግሞ ምናልባት አንድ ሰው ከሳስቶ በመረጃ በሚልክበት ጊዜ የግሩፕ ኃላፊና የግሩፑ መሪዎች ኃላፊነት የለባቸውም ኃላፊነቱ የማን ነው የሰውየው ራሱ የበተነው ነው የሚል ይህ እነዚህ መገኘት አለባቸው ከዛም ደግሞ ከተበተነ በኋላ ምን ያህል ተሎ ብለው አወረዱት የሚለውንም ይህንም ፍርድ ቤት ይጠይቃል ምን ያህል ከሰዓት በኋላ ከአንድ ሰዓት ሁለት ቀን ሶስት ቀን ወዲያው ተወረዱት ኃላፊነት የለባቸውም አብዛኛውን ፍርድ ቤቱ ይህ ካለ በመሪዎች ኃላፊነት አይሰጥም ማለት ነው ከስንት አንድ ነው እና ኃላፊነት የሰጠው እስካሁን ለማን ነው በፌስቡክ እና በቲክቶክ በተመለከተ ግና በቃ ኃላፊነት ሰጥቷል ለምንድን ነው ተሎ አላወረዱትም ችግሮች እየበዙ መጡ እና ደግሞ ሰው ደግሞ ተሎ ስለሚበተን በጣም አስቸጋሪ ስለሆነ ተነግሯል ማለት ነው
5: ዳኛ ዘይብ ካሱ ለሰጠህን ቃለ ምልልስ እጅግ በጣም እናመሰግናለን። እንደተለመደው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።
6: እሺ፣ ለሁላችንም መልካም ምሽት እንዲሆን እመኝላችኋለሁ። አመሰግናለሁ። እናንተ
5: ደህና ሁኑልኝ። ክብራትና ክብራን አድማጮቻችን፣ እንግዲህ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን በዚህ ላይ ተገባደደ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሁንልን ለሁላችንም።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በቀኑ ፕሮግራማችን በሀገራችን የውጭ ሀገር ሰራተኞች የስራ ቦታዎችን ያዙ ናቸው በአብዛኛውና እንግሊዝ ዜጎች ስራ እስከማጣት የስራ ቦታቸው እየተያዘ እስከማጣት ደርሰዋል የሚል ቅሬታ ያሰማ አድማጭ ነበር። በርግጥ ይሄ ችግር ያው የታወቀ ችግር ሆኗል። ይሄን በሚመለከት እስኪ አሁን ደግሞ ስልክ መስመራችን ላይ አስማረ አያናው ይገኛል። ወደሱ ነው ምናልፈው። አስማረ ጤና ይስጥልን፣ እንደምን አመሸ? አድማጭ ነበር አስማረ መስመር ላይ ነበር። እንደገና እንደውላለን፣ መስመሩ ተቋርጧል።

0: መስመሩ ተስተካክሏል። አስማረ አቶ አስማረ አየነው መስመር ላይ ነው። ወደሱ እናልፋለን። አስማረ ጤና ይስጥልን፣ እንደምን አመሸ?
1: ሰላም፣ እንዴት አመሻችሁ? ለእናንተም ለአድማጮችም
0: እናመሰግናለን። መስመሩ ተቋርጦብን ነው እንጂ እንግዲህ የውይይታችን ርዕሰ ጉዳይ ቀደም ሲል ገልጫለሁ። በሀገራችን እንግዲህ በተለያዩ ቦታዎች እንደው ከዝቅተኛ ቦታዎች ጀምሮ በስራ ቦታዎች የውጭ ሀገር ዜጎች የስራ ቦታዎችን እየያዙ ዜጎች ስራ የሚያጡበት ደረጃ ላይ ደርሰዋል እና ይሄ እንደ ቅሬታ እየቀረበ ነው። በሌላ በኩል ደግሞ ዜጎችም ስራ የሚመርጡ ብዙ ናቸው የሚል ሀሳብ አለ። እንደው አንተ እስኪ እንዴት ነው የኔ አጋጣሚ ያለ ያጋጠመኝ ብለሃል፣ ያንተን አጋጣሚ እንስማ።
1: አዎ፣ እርግጥ ሁለት ሀሳቦች ነው ልናገር ፈልጌንበት፣ ጊዜ የለንም። እነሱም ያው ትናንት በተወያያችሁ ስለ ሰላማዊ ሰልፍም ስለ ወገኖቻችንም ነው። ግን ያው ከዚያው ከቦታው የነበሩት የስራ ልምድ ያላቸው ዛሬ መሰልም ያው መልሰውታል። መድገሙ አስፈልግም። ስለ ስራው እውነትሽን ነው። በእውነት እኔ አሁን ከዚህ በምሰራበት ሱፐር ማርኬት ነው፣ እዚሁ ናታኒያ ውስጥ ነው። ከገባው ጀምሮ ወደ እንግዲህ ሱፐር ማርኬት ከተከፈተ ማለት ወደ አንድ አመት ወደ አራት ወር እየሆነ ነው።
0: አዲስ ነው
1: አዲስ ነው። ከዛ ጀምሮ ሰዎች ከዚህ ያሉት ምን ነው እስኪ ሰው አምጣልን ከዚሁ እንዳንተ ያለ የሚሰራ በኩፓየት በሰደር ሆራውን የሚያወጣ ጽዳት የሚያደርግም እያሉ ያው እዚህ እንግዲህ ይህን ራዲዮ የሚያዳምጡ ከዚህ ናታ ነዋሪዎች ይሰሙኛል ማለት ነው። እና በዚህ በሰፈሩ ባለው ዋሳብ አይደለም ቀርቶ ነው እና እንደዚያ እንዳንጨረታ ምናምን እንኳን ሲኖር ለምን ሌላ ቦታ ሄደው 20 ብር እና 30 ብር ከሚገዛ እዚህ በ15 ብር በ8 ብር ቢገዙ ጥሩ ነው። እነሱ ለሚገዙት እኔ ምን ይለኛል ብዬ ያንም ሁሉ ብዙ እየመጡም እየተጠቀሙ አሉ እና ይህንም ያን እያሰራቸው ሰዎች እንትስል ማንም ይገርምሻል ሊመጣ ብቻ ሾሜር ሁሉ ይሉኛል። ሁል ጊዜ አሰላልፋለሁ ማን እንትን አሁን አሉ ያው እንዳልሹ ቅድምም ሀቀም ለመስጠት አወያይታችኋልኝ ከእስከ ውጭ ሀገር ስዳንስቃ የሚባል ሀገር
0: ስሪላንካ
1: ከሱ ይሄ ኳሃዳም የምትዩ እንትን እሱ ወደ 500 አመጦ ወደ 7 ሱፐር ማርኬት አለው። ይሄ የኛው ማለት ነው። በዚያ በእያንዳንዱ አሁን እኔ የምሰራበት ወደ 4 አሉ። እንዲሁ በተለያየ ቦታ እንትን እያለ ብዙ እንትኖቸዋል። ያን ደግሞ ያደረጋቸው ለአምስት አመት እንትን ያላቸው ብታይ ሲሰሩ ነው ምልሽ። እኔ እነሱን ያህል እንኳን አንሰራም። ቋንቋውን አይችሉትም። መግቢያ ባ ምትናም ግን ያላቸው ፍላጎት እና ያላቸው እውቀት በጣም ባለቤቱ እንዴት እንደተደሰተ ልነግርሽ አልችልም። እና ይህን ነገር በእውነት እኔ ራሱም እያሰገ ነው በደንብ ስራውን እየለመዱ ስለሄዱ ለእኛ የሚከፍሉት እንግዲህ ታውቂያለሽ፣ ዜግነት ስላለን ብዙ መብት ስላለን እኔንም ያወጡኛል የሚል ስጋት አለኝ። ለምን እነሱ አንደኛ በቀላል ሳንቲም ነው የሚመጡት፣ እንደኛ ብዙ ነገር አይከፈላቸውም።
0: ሰዎቹ ለምንድን ነው አልሰራም ያሉ? አስማረ፣ አሁን ሌሎችን ሰዎች ስጠይቃቸው ወደ ስራ ያልመጡ ስራ የሚፈልጉ ሰዎች ናቸው ነው ስራ ለዚህ ቦታ ያልካቸው? እንደው ዝም ብለህ ቢሰሩም ብለህ ነው? ቢሰሩም ባይሰሩ
1: ስራ የምፈልጉ ካለ ብዙ አሉ። አሁን ለምሳሌ እንዳፍታ ላይ ያለ ብዙ የተለያየ እንትን ስራ የላቸው ሰዎች አሉ። ኑና እባካችሁ፣ አንደኛ ቅርብ ነው። አውቶቡስ ጠዋት ተነስተሽ አዋመለጠኝ አላመጠኝ ከዚህ 5 የ3 ደቂቃ መንገድ ነው እና ኑ እባካችሁ ስራ እየፈለጉ ነው ሰዎቹ እና ኑ ቀጥታ እንትን በሉ በኳደም ሳይሆን እና ከዚያ አነጋግሩና ከቤት እንትን ስሩ ስል ማ እሽሽ ነው እንጂ ብዙ ዘበኞች ወደ 3 ወደ 4 እሺ እያሉኝ ራሱ ያዋረዱኛል። ይገርምሻል፣ አንተ ዝም ብለህ ነው ቃል ትገባልናለህ ግን አታመጣልንም ብለው በቃ ሌላ ከሌላ ሱፐር ይዞ መጡ እና እስከዚህን ደረጃ ነው። እኔ ለምን እንደሆነ እንደማይፈልጉ ምን እንዲገባኝ አልቻለም። እና አሁን ግን አሁን እነሱ ከመጡ በኋላ ግን ይገርምሻል የጠየኳቸው በሙሉ እየመጡ ጠየቁ። እንደ ጅብ ከረጦች ውሻጮ የሚብዙ ነገር አለ። እንደ ስንቱን እኔ በዋትሳፕ ሁሉ እንትን ብዬ አሁን ከሞላ በኋላ እንደ የመጣችሁ የምጠይቁ እያልኩም የመለስኳቸው ሳቸው አሉ። እና ስራን እንኳን ቤትሽ አጠገብ ነው እና አሁን ጠዋት ቀን የተናገሩ ሽማግሌ በእውነት
0: ከአንተ ጋር ነን። አስማረ ቀጥል። እንደገና ተቋረጠ። ኦኬ፣ አሁንም ተቋረጠ መስመሩ። ችግር አለ ማለት ነው አስማረ? ችግር አለ ስልኩ ለሁለተኛ ጊዜ ነው የሚቋረጠው እንግዲህ

0: እንግዲህ የመስመር ችግር አለ መሰለኝ። አስማራት ሰማናለ? አስማራት ሰማናለ?
1: እኔ ሰማቻ ሰምኛላችሁ?
0: አዎ። እሺ በልና ተቃለል ሐሳባችን ስልክ በተደጋጋሚ እየተቋረጠ ነው። እሺ የሰዎች ችግር ነው ምትል አንተ ያው ሰውም ስራ የመፈለጋቸው ሁኔታ ያን ያህል ነው ይያልክ ነው። እስኪ እንደው ልዩነቱን ባጭሩ ለማጠቃለል ያክል ስልክ ሳይቋረጥ
1: ማለት
0: ሰዎቹ ስራ ስለማይፈልጉ ነው እንደው ከውጭ ሀገር የሚመጡ ሰዎች በስራ የተሻሉ ናቸው ብለ ታስባለህ ወይስ ያሰሪዎች ችግር ነው?
1: ኖ እኔ እንደማያቸው ከሆነ በጣም በእውነት ተሎ የመግባባትና ስራውን የመልመድ ችሎታ አላቸው እነዚህ አሁን ካልነው ሀገር የመጡት። እንዳልኩሽ በምንም ነገር አይገባቡ። ያው እንግሊዝኛም ያው የምታውቂው እንግዲህ ከምንናገረው የማንናገረው እንትን እነሱ ግን በጣም ፐርፌክት ነው እንትን ማለት በጣም በተጣራጓ እንትን ምንት የሚሉት የሚናገሩት። እና ይገርምሻ እንደውም አንዱ ይሄ ወተት ምናምን ሲያመጣ ፎቶ እያነሳ ነው ይዞት የሚመጣው ለማወቅ እናንተ ለመጠየቅ ፈልጎ ራሱን ልክ እንደ ለማወቅ ለማሳየት እንደ እያደረገ ነው እንትን ያለው። እና ይህ ምንድን ነው ምን ያህል ፍላጎት እንዳላቸው የስራው ማለት ነው።
0: ጥሩ እንግዲህ የሰዎቹ የስራ ፍላጎት ማናሳ ነው እያልከን ነው። ደግሞ በአንድ በኩል ቀንም ያለውን ነገር ሰምተሃል። ለማንኛውም ዜጎች በጣም እየተቸገሩ ነው እውነት። ከዝቅተኛ የስራ ቦታ ጀምሮ እስከ ከፍተኛ ስራ ያው የውጭ ሀገር ሰዎች ቋንቋ እኮ አይችሉም እነዚህ ሰዎች፣ ግን በደንብ ስራ እየሰሩ ነው። የስራ ቦታ እየተያዘ ነው። ምናልባት ለአሰሪዎችም ጥቅም ሊኖረው ይችላል። አስማረ በጣም እናመሰግናለን። መልካም።
1: ሌላው አንድ እንደው ግማሽ ደቂቃ እንትን
0: በጣም ግማሽ ደቂቃ እሺ። ሌላ አድማጭን በዚህ ርዕሰ ጉዳይ መስመር ላይ ስላለ ነው።
1: አዎ እኔ አሁን እንዲሁ የሚያዳምጥ በሙሉ አሁንም ኮፓይት ወይም ደግሞ ኮፓይ እንፈልጋለን እና ይህን የሚሰማ በሙሉ መጥቶ ያነጋግረን። የጠዋትም ሆነ የምሽት እንደፈለጉት እንቀበላቸዋል። ያው ሰዓቱ አዎ የሰባት ሰዓት ነው እንትኑ ስራው።
0: ጥሩ እንግዲህ በአካባቢያችሁ ዋትሳፕ በማስተላለፍም ይቻላል።
1: ይህን አስተላለፍ ያለው በተጨማሪ ነው። አመሰግናለሁ።
0: እንግዲህ በእኛ በሰዎቻችን በኩልም ችግር አለ ማለት ነው። ወይዘሮ ጎንደሪት ያለው ስልክ መስመራችን ላይ ትገኛለች። ጎንደሪት እንደምናመሸሽ?
2: አቤት። እግዚአብሔር ይመስገን። እንደምናመሻችሁ አድማጮችም እናንተም የሬዲዮ ሰራተኞች
0: እናመሰግናለን። እኛ በጣም ሰላም ነን። ጎንደሪት እንግዲህ የተነሳውን ርዕሰ ጉዳይ ሰምተሻል። ቀንም ወያያ ርዕሰ ጉዳይ ያው ነበር፣ ሀሳቡ ተነስቶ ነበር። አሁንም እንደዚሁ እንግዲህ አሁኑ አድማጫችን የናታንያ ከተማ ኗሪ ነው። በእኛ በኩልም በሰው የስራ ፍላጎት አናሳ ነው፣ ችግር አለ እያለ ነው። ግን ደግሞ ማህበረሰቡ ችግር ስራ ቦታችን ተያዘብን እያሉ ነው። እና እንደው አንቺ ምን ትያለሽ? በእናንተ ከተማ እንዴት ነው የምታየው ሁኔታ?
2: በእኛ ከተማ በእርግጥ እንደውም ሰራተኛ እያጠረ ነው። በእርግጥ አሁን እነዚህ በውጭ የሚመጡ ሰዎች የስራ ቦታውን በደንብ እያጣበቡ በደንብ እያያዙት ነው። አሁን ሱገር ብትገቢ በስጋ ፋብሪካ፣ በተለያዩ በአሳ ምናምን እነሱ ናቸው። ገብተሽ ለመነጋገር ያው ገብተሽ አይተሽ የምትፈልጊውን ለማንሳት አይተሽ ዝም ብለሽ ነው ወጥተሽ የምትሄጂው።
0: ቋንቋ የለም።
2: ግን ማልዳ ወንድሜ ሲናገር እንደሰማሁት ያው በቴሌፎን እነሱ በስልክ እራሱ ለእንግሊዝኛ እኮ ብዙም አይደሉም። የሌላ ራሳቸው ቋንቋ ነው ያላቸው።
0: እንግሊዝኛም አይችሉም ብዙዎቹ አይችሉም።
2: አዎ ምን አለ በቴሌፎን በጉግል የሆነ የሚያስተረጉም አለ። እነሱ በኢብራይስጥ ይነግሯቸዋል፣ በእነሱ ቋንቋ ይተረጉምላቸዋል። እነሱ በቋንቋቸው ይናገራሉ፣ ለእኛው ደግሞ በኢብራይስጥ ይተረጉምላቸዋል። እንደዛ እያደረጉ ነው።
0: በአንድ በኩል ጥረታቸው የሚገረም ነው፣ በጣም የሚደነቅ ነው።
2: እሱማ እንግዲህ በላ ያለ ዳኛ እገል ያለ መጋኛ እንበላ ብለው አይደል የመጡ።
0: እንደው ጉዳቱ ለዜጎቻችን ያለው ጉዳት ምን ያህል ነው? አስማረ ደግሞ የእኛ ሰውም ሰነፍ ነው እያለ ነው። ስራ ፍላጎት ያን ያለ ነው
2: የእኛ ሰው ስንፍናው ምንድን ነው? ያው የሚሄድበት ብዙ ነው። አቋርጦ የሚያስፈቅድበት ሰዓት ብዙ ነው። በተለይ ለልጆች ትምህርት ቤት እኮ አስፈቅደው አይወጡም። የእውነት ለመናገር ለልጆች ትምህርት ቤት አስፈቅደው አይወጡም። ለተለያዩ ነገሮች ግና ለደመር፣ ለልቅሶ ወዘተ ለተለያዩ ነገሮች ግን እያስፈቀድን መውጣታችን ይበዛል።
0: አስማረም መስመር ላይ ነህ?
1: አዎ በጣም በትክክል ነው። አዎ እየሰማሁ ነው።
2: አዎ የምናስፈቅደው አቋርጠን የምንወጣበት ጣጣችን ብዙ ነው። ስለዚህ ነው እኛን ከስራ የሚጠሉን እንጂ ስንሰራ እንደ ሀያ እንደ ሀሞር ነን። ወደ ኋላ አንልም። ቁመኑ
0: ከልባችን ነው የምንሰራው።
2: ከልባችን አዎ ከልባችን ውስጥ በቃ ልክ እንደ ቤታችን አድርገን ነው ፈቅን የምንሰራው ግን እሳ በዚህ ስራችን ስንወደድ ያቋረጥነ በመጣው ደግሞ እንጣላለን። በአንድ ገጥ ሲወዱን በአንድ ቀን በአንድ ገጥ ይጣሉናል እንጂ አሁን ሰራተኛ ውድ ነው ተወዷል የለም።
0: የሚገርመው ይሄ ነገር እንደው የኛን ማህበረሰብ ይጎዳዋል ዝቅተኛ በዝቅተኛ የሥራ መስክ የሚሰማራውን እና ያው እንግዲህ በአብዛኛው የኛ ማህበረሰብ እንደዛ ስለሆነ ይጎዳዋል ነው እንጂ አጠቃላይ የሀገሪቱ ችግር ነው። የተለያዩ ቦታዎች አሁን በፊት በየሆስፒታሎችም ነበሩ በሆቴሎች አሁን በተለይ በአብዛኛው ውጭ ሀገር ዜጎች ነው የሚሰሩት። የኛ ሰው በርግጥ እንደዚህ አይነት ከባድ ስራዎችን ስራ ቢሉት ብዙም ስራውን ደፍሮ የሚቀበለው ሰው ብዙ ላይ ሆን ይችላል። አሁን ግን ቀስቀስ እያለ ቀላሉንም ስራ ያዙት ነውና እንደው ጎንደሪት ለማጠቃለያ ምን ታያለሽ?
2: ብዙ ጊዜ አሁን የኛ ስራ የኛ ህብረተሰብ ያሁን ትንሽ ተማርኩ የሚለው በኩባውስ በዛ እንጂ ሌላው ጽዳት ንካዩን ነው ስራችን። ይሄን ንካዩን እነሱ ከወሰዱት እኛ ምንድነው የምንበለው?
0: ችግር ነው በጣም።
2: አሁን ጠረጋ ቢሆን እነሱ አሁን በውጭ ጠረጋ ስታይ አሁን ኤርትራዎችንና እነዚህን እንትኖች አሁን ጠዋት እኮ አውቶቡስ መግቢያ የለንም አውቶቡስ ለመሳፈር እየጠበበን ነው አውቶቡሱ እነሱ ነው ያሉት። እንግዲህ ሰው አይጠላም ግን
0: አይ በስምምነት እኮ ነው የሚመጡት በመንግስት ስምምነት
2: በመንግስት ስምምነት ነው የሚመጡት። ግን እነሱ ሲመጡ ደግሞ እንደኛ ምስም አይከፍሉም ገባሽ? እንደኛ ለሀገሪቱ አክናሳ የሚያደርጉት ነገር የለም።
0: የሚከፈላቸውም ክፍያ እኮ ታዲያ ዝቅተኛ ነው ግብር ባይከፍሉም ለነሱ አሁን ለዜጋው የሚከፈለው ክፍያና ለነሱ የሚከፈለው ልዩነት አለው በጣም።
2: ሆነ እንዳይመስልሽ ወርቀነሽ
0: አስማረ ምን ትላለህ? ለነሱ የሚከፈለው ክፍያ ዝቅተኛ አይደለም ከዜጋው ያነሰ?
1: አዎ ለዚህ ቅድም እኮ ብዬሻለሁ ለዚህ እኮ ነው የሚያመጧቸው። አዎ
2: ይቀንሳል ማለት ነው?
0: አዎ ለነሱ
1: አዎ ይቀንሳል። ማንኛውም ነገር ከኛ እንደምንቀበለው እነሱ ምክር ለዚህ እኮ እነሱ የሚያመጧቸው እንጂ ከኛ ይብለ ጊዜ እንትን ያመጣቸው ነው።
0: ለሀገራቸው መንግስት የሚከፈል ነገር ይኖር ይሆናል ደግሞ።
2: አዎ ነው እኛ ብንቀበለው እኮ ለስሙ ቁጥሩ ይብዛ እንጂ ተመልሶ ወደ እነሱ ነው የሚገባው።
0: ግብር ይከፈላል። አዎ
2: ግብር ይሄዳል። እነሱ ተቀንሶን ቢሰጡ የተለያዩ ለኛ የሚደርሱን ነገሮች በሙሉ ይደርሳቸዋል።
0: እንግዲህ
2: አይቀነስባቸው።
0: የሚገርም ነው። ችግሩ ግን ስራ የሰደደ ነው። ማህበረሰባችን በጣም ችግር ላይ ነው። እንደ ሁለታችሁንም በጣም አመሰግናለሁ። ጎንደሪት
1: ችግር የለም።
0: አስማረ መልካም ምሽት ይሁንላችሁ።
2: እኔም አመሰግናለሁ። ለማንኛውም እኛ ጠንካራ እንሁን። ልቀቁ ሲሉ እጃችን ጨብጭበ መውጣና የለም።
0: እሺ ማስታወቂያ ስላለ
1: እሺ ጊዜ የለም። እሺ
0: እና
2: አመሰግናለሁ። ለሁላችሁም ሰላም ይሁን።
0: እሺ በጣም እናመሰግናለን። መልካም ምሽት። ለቴክኒክ ባለሙያው ለገብርኤል ኮሄን ምስጋና ይድረሰው። ወርቅነሽ ቴኔ ንገጧት 6 ሰዓት ላይ እንደገና እንገናኛለን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናቸው የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።